0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ማአዲን ለሲምካ እለቱ እንደ አፍራን ዘመን አቆጣጥር ዮም ረቢዒ ዩርቴት በትሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጥር ሴፕቴምበር 30 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ መስከረም 20 ቀን 2019 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ትረኛ አስተናጋጅ ወርቅነሽ ሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና ጠቅላይ ሚኒስትር ቢንያሚን ናታንያሁ ከመርጫ በፊት ጠላት እስራኤል ሊያጠቃ እንደሚችል የሚታዩ ምልክቶች አሉ ማለታቸውን ተከትሎ ባሳለፍነው ሌሊት ከተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጋር ተገናኝተው ተወያዩ ተባለ። በኢየሩሳሌም ከተማ ትናንት ምሽት ፔሌግ ኢየሩሳሌም አባላትና የተለያዩ ሐራዲ ማህበረሰብ አባላት የተውጣጡ በሺዎች የሚቆጠሩ የሐረዲ ማህበረሰብ አባላት የተቃውሞ ሰልፍ ማካሄዳቸው ተገለጸ። መከላከያ ሚኒስትር እስራኤል ካስ በውጭ ሀገራት የሚገኙ የሐማስ መሪዎች የጥቃታችን ኢላማ ናቸው ማለታቸው ተገለጸ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከመርጫ በፊት ጠላት እስራኤልን ሊያጠቃ እንደሚችል የሚታዩ ምልክቶች አሉ ማለታቸውን ተከትሎ ባሳለፍነው ሌሊት ከተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጋር ተገናኝተው ተወያዩ ተባለ። በውይይታቸው ከመርጫ በፊት በእስራኤል ላይ ሊደርስ ይችላል ስለተባለው ጥቃት ያሉ ማስጠንቀቂያዎችን በሚመለከት በዝርዝር መወያየታቸውን ከጠቅላይ ሚኒስትሩ ቢሮ በወጣው መልእክት የተገለጸ ሲሆን ያኢር ላፒድ በደህንነት ላይ የሚቃጡ ዛቻዎች በባለሙያና ኃላፊነት ባላቸው ሰዎች ክትትል የሚደረግበት ጉዳይ እንጂ በመከላከያ ሰራዊቱ ካምፖች እየተገኙ ለምርጫ ቅስቀሳ የሚሆኑ መልእክት ማስተላለፊያ ሊሆን አይገባም በማለት ጠቅላይ ሚኒስትሩን መተቸታቸው ተገልጿል። ላፒድ በተጨማሪም ህዝቡ ላይ ድንጋጤ መፍጠር እንደማይገባና ናታንያሁ በርግጥም የደህንነቱ ሁኔታ ካሳሰባቸው 15000 የሚሆኑ የሐረዲ ወጣቶችን በመከላከያ ሰራዊት ውስጥ እንዲያገለግሉ ማዝመት አለባቸው ብለዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ባስተላለፉት መልእክት በቅርብ የሚካሄደውን ብሔራዊ የክነሴት ምርጫ ተከትሎ ጠላቶቻችን በእስራኤል ላይ ጥቃት ሊያደርሱ ይችላሉ የሚል ማስጠንቀቂያ ማስተላለፋቸው ይታወቃል። ናታንያሁ በቴልኖፍ በሚገኘው የአየር ኃይሉ ካምፕ በጎበኙ ጊዜ ባስተላለፉት መልእክት የምርጫውን ወቅት ተከትሎ ጠላቶቻችን ጥቃት ሊያደርሱብን እንደሚፈልጉ የሚያሳዩ ምልክቶች አሉ በማለት ከአየር ኃይላችን ካምፖችና ከእስራኤል ረጅም ክንዶች ላይ ሆኜ መልእክት አስተላልፍላችኋለሁ። መልእክቴም አሁንም ሆነ ሌላ ጊዜ እንደውም ከነጭራሹ ከኛ ጋር አትግጠሙ አትንኩን፣ በማንኛውም ጊዜና በማንኛውም ቦታ የእስራኤል ረጅም ክንዶች ካላችሁበት ይደርሳል የሚል ነው ማለታቸው ታውቋል። በኢየሩሳሌም ከተማ ትናንት ምሽት ፔሌግ ኢየሩሳሌም የተባለው ተንቀሳቃሽ አካላትና ከተለያዩ ሐረዲ ማህበረሰብ የተወጣጡ በሺዎች የሚቆጠሩ በመከላከያ ሰራዊት ውስጥ ለመዝመት ፈቃደኛ ያልሆኑ ወጣቶችን በመደገፍ ሰልፍ ማካሄዳቸው ተገለጸ። ሰልፍ ወይም የእግር ጉዞ የተካሄደው በመከላከያ ሰራዊት ውስጥ ለመዝመት ፈቃደኛ ባለመሆናቸው በቁጥጥር ስር ውለው የነበሩ የሐረዲ ወጣቶች ከእስራት መለቀቃቸውን ምክንያት በማድረግና እነሱን በመደገፍ ሲሆን በጉዞው መጨረሻ ላይ እያንዳንዱ ከእስራት የተለቀቁ ወጣቶች 1000 ሸቅል የተቀበሉ መሆናቸው ተገልጿል። የእስራኤል ቤተኑ ፓርቲ ሊቀመንበር አቪግዶር ሊቨርማን ተከፋፈለው ገንዘብ ጀርባ ያለው ማን እንደሆነ ለማወቅ ምርመራ ማካሄድ እንደሚያስፈልግና ጠቅላይ ሚኒስትሩና የመከላከያ ሚኒስትሩ ሁኔታውን እንዲያወግዙና እንዲከታተሉ በመጠየቅ በኤክስ ገጻቸው ላይ ባስተላለፉት መልእክት ጽፈዋል። የመከላከያ ሚኒስትር እስራኤል ካስ በውጭ ሀገራት የሚገኙ ሐማስ መሪዎች የጥቃታችን ኢላማ መሆናቸውን ማወቅ አለባቸው በማለት ተናገሩ። የመከላከያ ሰራዊቱ የመከላከያ ሚኒስትሩ በአስተላለፉት መልእክት ትናንት ሌሊት በጋዛ ሰርጥ ሰሜናዊ ክፍል የሐማስን ወታደራዊ አዛዥ መከላከያ ሰራዊቱ ያስወገደ መሆኑን ገልጸው ጥቃቱ አሸባሪው የሐማስ ድርጅት በእስራኤል ኃይል ላይ ጥቃት ለመፈጸም ያለውን ኃይል ለማዳከም ታስቦ ተግባራዊ የሆነ ያለው እርምጃ አካል መሆኑን ተናግረዋል። ካጽ በተጨማሪም ውጭ ሀገራት የሚገኙ የሐማስ መሪዎች የጥቃቱ ኢላማ መሆናቸውን ገልጸው እንደ ህዝብና እንደ ሀገር የጥቅምት ሰባቱን ጥቃት ዋና አቀናባሪ የነበሩ ጨካኝ ገዳዮች አልጋቸው ላይ ሆነው የሰላም ሞት መሞት የለባቸውም ማለታቸው ታውቋል። በነዳጅ ዋጋ ላይ የተፈጠረውን አለመረጋጋት ተከትሎ የገንዘብ ሚኒስትር በጸሬል ስሞትሪች ለቤንዚን የሚደረገውን የገንዘብ ድጋፍ እንዲራዘም ለማድረግ ሁኔታውን ለማረጋጋት እየተሞከሩ ነው ተባለም። ይህ እርምጃ እንዲወሰድ የታሰበው ዛሬ ሌሊት ላይ የሚጨምረውን ከፍተኛ የነዳጅ ዋጋ ለማስቀረት ታስቦ እንደሆነ ተገልጿል። የኃይል ምንጭና የመሰረተ ልማቶች ቢሮ ትናንት ባወጣው መልእክት ዛሬ እኩለ ሌሊት ላይ ራሳቸው ነዳጅ ለሚሞሉ ሾፌሮች የአንድ ሊትር ቤንዚን 95 ዋጋ 8 ሸቀል ከ27 አጎሮት እንደሚደርስና ይሄም በእስራኤል ታሪክ እስካሁን ከነበረው ከፍተኛ ነዳጅ ዋጋ መሆኑ ተገልጿል። የገንዘብ ሚኒስትር ጽፈት ቤት ባለስልጣናት በቤንዚን ላይ የሚደረገውን የገንዘብ ድጋፍ መቃወማቸው ታወቀ ሲሆን ሚኒስትር ስሞትሪሽ ግን በአንድ ሊትር ቤንዚን ላይ 50 ሳንቲም ግብር እንዲቀንስ ለተከታታይ 2 ወራት እንዲቀጥልና ከምርጫው በኋላም ሁኔታው እንዲራዘም መፈረማቸው ተገልጿል። በቅርብ ዓመታት ውስጥ በፍልስጤማውያን ላይ የተፈጸመው የጥቃት ድርጊትና የ9 አሜሪካውያን ዜጎች ግድያን ተከትሎ መንግስት በዮርዳንና ሰማሪያ ስላለው የሰብአዊ መብት ሁኔታ ለኮንግረሱ ሪፖርት እንዲያቀርብ ይደረገ የሚለውን ጥያቄ ሴናቱ ዛሬ ሌሊት ባካሄደው ጉባኤ ውድቅ ማድረጉ ተገለጸ። 51 ሴናተሮች ወይም የኮንግረስ አባላት ለውሳኔው ተቃውሞ ድምጽ ሲሰጡ 47 የሚሆኑ ሴናተሮች ደግሞ ድጋፋቸው ተገልጿል። ውሳኔው ግን በአብዛኛ ድምጽ ውድቅ መሆኑ ታውቋል። የአየር ንብረት ትንበያ ዛሬና ነገ ሐሙስ ቀዝቃዛማ ይሆናል። በተለይ በሰሜን እስራኤልና በባህር ዳርቻዎች አካባቢ በአንዳንድ ቦታዎች ዝናብ እንደሚኖርና አርብ በመካከለኛውና በደቡብ እስራኤል ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴላቪቭ 28፣ በሃይፋ 27፣ በቤትሻን 32፣ በብኤርሸባ 29፣ በኢላትና አካባቢዋ 34 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መተላለፊያ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በድጋሚ ሙአዲም ለሲምካ እንግዲህ ሱኮትን በዓል ያከበርን ነው ያለ ነው። የመጀመሪያውን በዓል ወናውን ከተቀበልን በኋላ ቀጣዩን በዳስ በመቀመጥ በውጭ ቦታ ብሎ በመዝናናት የተለያዩ ቦታዎችን በመጎብኘት በዓሉ በሰላም እየተከበረ ነው። እስካሁን ድረስ እንግዲህ መልካም በዓል። ስርጭታችን እንደቀጠለ ነው። አሁን ጋዜጦችን እንመለከታለን። አራት ዕለታዊ ጋዜጦች ደርሰውናል። የዲዮት አሮኖት፣ እስራኤል አየው፣ ማሪብና ሀሬጽ። አራቱን በመጀመሪያ ገጻቸው ላይ ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። የዲዮት አሮኖትን ስንመለከት በመጀመሪያ ገጹ ላይ ትናንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከምርጫው በፊት ጠላት እስራኤልን ሊያጠቃ እንደሚችል የሚያሳዩ ምልክቶች አሉ ማለታቸው ይታወሳል። በአየር ካምፑ ቴልኖፍ በሚገኘው የአየር ኃይሉ ካምፕ ጉብኝት ባካሄዱ ጊዜ ነው ይህ ንግግር እዛው በካምፑ ያደረጉት። እንግዲህ ከይህ ንግግር ይህን መልእክት ካስተላለፉ በኋላ ብዙ ነገሮች እየተፈጠሩ ነው። ይህን መልእክት ማስተላለፋቸውን ተከትሎ ሌሊቱን የተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ ጋር ተገናኝቶ ተወያይተዋል። ያለውን ወቅታዊ ደህንነት ሁኔታ እንግዲህ ወቅታዊ ተጨባጭ ሁኔታ ለማሳወቅ ከያኢር ላፒድ ጋር ተገናኝቶ ተወያይተዋል። ያኢር ላፒድ የሻባክ ኃላፊ ሻባክ ድርጅት ኃላፊና የምርጫው ማዕከላዊ ቦርድ ኮሚቴ ኃላፊ በተገኙበት ስብሰባ ያው ፈልጋለሁ እነሱ በተገኙበት ያለውን ወቅታዊ ተጨባጭ ሁኔታ እንዲያሳውቅ ፈልጋለሁ እነሱን የሚያሳተፈ ስብሰባ መሆን አለበት ማለታቸው ተገልጿል። ለማንኛውም ባሳለፍነው ሌሊት ሁለቱ ባካሄዱት ውይይት ያለውን ተጨባጭ ሁኔታ ለያኢር ላፒድ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያስታወቁ መሆናቸውን እና ያኢር ላፒድም ያው ሀሳባቸውን ሰንዝረዋል። 15,000 የሚሆኑ የሀረሪ ማህበረሰብ መዝመት አለባቸው ወደ መከላከያ ሰራዊቱ። እውነት ጠቅላይ ሚኒስትሩ የሀገር ደህንነት የሚያሳስባቸው ከሆነ ሌላም ሌላም ብለዋል። እንግዲህ ሌሎች ጋዜጦች ላይ በሰፊው ተዘርዝሯል፣ ስንደርስ እናየዋለን። ሌላው በይሁዳና ሰማሪያ አካባቢ ያለው ሁኔታ በጣም አስቸጋሪ እንደሆነና ከቁጥጥር ውጭ የሆነ በአካባቢው ባሉ ይሁዳውያን ሁሉንም አይደለም፣ በጣም የአካባቢውን ሰላም ለማረጋጋትና ሁለቱ ህዝብ በሰላም እንዲኖር ጥረት የሚያደርጉ በአርያነት የሚጠቀሱ ይሁዳውያን እንዳሉ ይነገራል። ግን ደግሞ የእነሱን ተግባር የሚያ

ጉድፍ ሌሎች ደግሞ በአንጻሩ እንዳሉና በክፍልስጤማን ጋር በሚፈጠሩ ግጭቶች እንግዲህ ከባድ ጉዳት እየደረሰና ግጭቱም ከጊዜ ጊዜ እየተባባሰ እንደመጣ ይነገራል። ትራንት ሌሊት የሆነው እንግዲህ 100 የሚሆኑ ይሁዳውያን በአካባቢው ሁከት እንደፈጠሩና ከወራት በፊት ከቤታቸው ያው በሁከት ምክንያት የተባረሩ ቶባሲ የተባለ ቤተሰብ አባላት ከፍተኛው ፍርድ ቤት ወደ ቤታቸው እንዲመለሱ ከፈቀደላቸው በኋላ በመከላከያ ሰራዊት ታጅበው ወደ ቤታቸው ሲመለሱ ነው እንግዲህ ጥቃት የደረሰው። 100 የሚሆኑ በአካባቢው የሚኖሩ ይሁዳውያን ተጠራርተው ጥቃት እንዳደረሱ ከነሱም ጥቃት ከጥቃት ለመከላከል በዙሪያቸው የነበሩ የጸጥታ ጥበቃ አካላት ላይም ጉዳት እንደደረሰ 3 የወሰን ጠባቂ ፖሊስ አባላት እንደቆሰሉ በዚህ ግጭት እና እንግዲህ በአካባቢው የነበሩ ቤቶችም ተሽከርካሪዎችም በሳት ይጋዩ መሆናቸው ያው ሁከት የፈጠሩት አካላት ያቃጠሏቸው መሆኑ ተገልጿልና ይህ ሁኔታ እስራኤልን በጥብቅ ያስተቻት እንደሆነ በዓለም አቀፉ ማህበረሰብ ዘንድ ለእስራኤል የሚጎዳ መሆኑን የጠቅላይ ሚኒስትሩን ጨምሮ የተለያዩ የመንግስት ባለስልጣናት ተችተዋል። ድርጊቱን ጠቅላይ ሚኒስትር ቢንያሚን ኔታንያሁ፣ መከላከያ ሚኒስትር እስራኤል ካጽ፣ ፕሬዚዳንት ይስሐቅ ሄርጾግና ሌሎችም ሁኔታውን መተቸታቸው ተገልጿል። ፕሬዚዳንት ይስሐቅ ሄርጾግ ምንድን ነው ያሉት? በእስራኤል ማንነት ላይ በአጠቃላይ በእስራኤል ላይ መጥፎ ነጥብ የሚጥል ነው፣ የሚያደበዝዝ የእስራኤልን መልካም ገጽ የሚያደበዝዝ መጥፎ ነጥብ የሚጥል ጉዳይ ነው። እንግዲህ ኬቴም ሙሳሪ ማለት ያው ጥቁር የደበዘዘ ምልክት የሚጥል ነው እና ጥሩ እንዳልሆነ ተችተዋል። ለማንኛውም ይህ ርዕሰ ጉዳይ በጋዜጦች ሁሉም ጋዜጦች ሰፊ ቦታ ሰጥተው ለአንባቢያን አቅርበውታል። ሌላው ዳቪድ ራማት ዳቪድ የተሰኘው ሰፈር ወይም ኪቡጽ የጋራ መኖሪያ ሰፈር ከተቋቋመ 100 ዓመት ሞላው የሚል ርዕሰ ጉዳይ አለ። እንግዲህ በዚህ ኪቡጽ እነሱ እንግዲህ የሚሉት ኪቡጹ ከተቋቋመ ጀምሮ ሁሉንም ያለውን ሂደት እናውቃለን፣ ህይወታችን በሙሉ እዛውን ያሳለፍ ነው ይላሉ። ግን በ90 ዓመት የእድሜ ክልል የሚገኙ አዛውንቶች እንግዲህ ባሉበት የእድሜ ሁኔታ ሆነው አብዛኞች እንግዲህ በፎቶግራፍ እንደሚታየው ተሽከርካሪ ወንበር ኪሴ ጋልጋል ላይ ተቀምጠው ነው በእድሜ የገፉ ናቸው። ቆመው ደግሞ መደገፊያ መርኩዝ ይዘው የቆሙ አሉ፣ አዛውንቶች ናቸው። ለማንኛውም ደስ የሚሉ የኪቡጹን ሂደት እናውቃለን፣ ህይወታችን ሁሉ ያሳለፍ ነው እዛው ነው በማለት ሀሳብ ሰጠዋል። ለማንኛውም 100ኛ ዓመቱ ሞልቷል እና ስለዚህ ኪቡጽ ስለ ራማት ዳቪድ ኪቡጽ ሰፊ ዘገባ ጋዜጣው በውስጥ ገጹ አቅርቧል። እንግዲህ ሪና የምትባል በ90 ዓመት የእድሜ ክልል የምትገኝ የኪቡጹን ህይወት አውቃለሁ እዛው ነው ህይወቴ ሁሉ ያሳለፉት የምትል ኗሪ የአውሮፕላኑ ድምጽ እንኳን አይረብሸኝም ደስ ይለኛል እንዳውም እና በማለት ያው የመኖሪያ ሰፈሩን ወይም የኪቡጹን ህይወት በሰፊው ትናገራለች በጋዜጣዊ ውስጥ ገጽ። ወደ እስራኤል አየሁም ስናልፍ እስራኤል አየሁም በጠቅላይ ሚኒስትር ቢንያሚን ኔታንያሁና በተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ መካከል ባሳለፍነው ሌሊት የነበረውን ውይይት በሚመለከት በሰፊው አቅርቧል። ያው እንግዲህ ያለውን ወቅታዊ ተጨባጭ ሁኔታ ለላፒድ ያሳውቋቸው መሆኑንና ዋናው ምክንያት እንግዲህ ምናልባት ጠላት እስራኤል ሊያጠቃ ይችል ይሆናል በቅርቡ የሚካሄደውን ብሔራዊ ምርጫ ተከትሎ ከምርጫው በፊት በእስራኤል ላይ ጥቃት ለማድረስ ጠላት እያሰበ መሆኑና ምልክት የሚታዩ ምልክቶች መኖራቸውን ጠቅላይ ሚኒስትሩ ትናንት ማስታወቃቸውን ተከትሎ ከሚመለከታቸው ከተወሰኑ በጣም ቁጥራቸው አናሳ ከሆነ የካቢኔ ሚኒስትሮች ጋርም ከላፒድ በፊት ጠቅላይ ሚኒስትሩ ውይይት ለማድረግ ቀጠሮ ይዘው እንደነበር ትናንት ያው ተገልጿል። ጋዜጦች ትኩረት ሰጥተውበታል በይበልጥ ማለት ይቻላል። እንግዲህ ሁሉም ጋዜጦች በመጀመሪያ ገጻቸው ላይ ይህን ሀሳብ ዋና ርዕሰ ጉዳይ አድርገው አቅርበውታል። በአንጻሩ ያሻር የተባለው ፓርቲ ሊቀመንበር አይዘንኩት ጋዴ አይዘንኩት የቀድሞው ኢታማጆር ሹም
የለም ይላሉ። በእስራኤል ላይ ጥቃት ሊደርስ እንደሚችል የሚታዩ ምልክቶች የሉም። ይሄ ሆን ተብሎ ለፖለቲካ ጥቅም የተሰነዘረ ሐሳብ እንጂ በእስራኤል ላይ ጥቃት ሊያደርስ የሚችሉ ምልክቶች የለም ማለታቸው ተገልጿል። ከሌላው ርዕሰ ጉዳይ እዚህ ጋር ተያይዞ የሻባክ ድርጅት ኃላፊ እንግሊዝ ሰሞኑን እንደሚታወቀው ለተለያዩ ፖለቲካ ፓርቲ መሪዎች የግል ጥበቃ እንዲደረግላቸው በተለይ ሻባክ ጥበቃ እንዲያደርግላቸው ጥያቄ እየቀረበ ነው። የሻባኩ ኃላፊ ለጋዲ አይዘንኩት ጥበቃ አናደርግም ማለታቸው ታውቋል። አሁን ባለው ሁኔታ የሚል ርዕሰ ጉዳይም አለ። ወደ ሌላው ርዕሰ ጉዳይ ስናልፍ የነዳጅ ዋጋ ጉዳይ ነው። የነዳጅ እንግዲህ ዛሬ ሌሊት እኩለ ሌሊት ላይ ዋጋ ይጨምራል ተብሎ ይጠበቃል። 52 ሳንቲም መሰለኝ አሁን ካለው ላይ የሚጨምረው። ግን በአጠቃላይ የነዳጅ ዋጋ 8 ሸቀል ከ27 አጎሮት ይሆናል፣ ራሳቸው ለሚሞሉ ማለት ነው። እንግዲህ ለራሳቸው ነዳጅ ለሚሞሉ ሾፌሮች አገልግሎት ደግሞ በታህና ደሌክ ወይም በነዳጅ ጣቢያው ሰራተኞች አማካኝነት ለሚያስሞሉ ደግሞ እዛ በላይ ነው የሚሆነው ዋጋው። እና ለማንኛውም ኦክታን ቤንዚን 95 የተሰኘው ነዳጅ አይነት 8 ሸቀል ከ27 አጎሮት ይደርሳል። ይሄ እስካሁን ባለው የነዳጅ ዋጋ ታሪክ በጣም ከፍተኛው ዋጋ ነው ይላል። ምክንያቶቹ እንግዲህ ከኢራን ጋር ያለው ጦርነትና ሌላም ሊሆን ይችላል ተብሎ ተገልጿል። ይህን ችግር ለማስቀረት አስቀድሞ እንግዲህ የነዳጅ ላይ የሚደረገውን የዋጋ ጭማሬ ለማስቀረትና ችግሩን መቆጣጠር እንዲቻል የገንዘብ ሚኒስተር በጸሬል ስሞትሪች ጥረት እያደረጉ እንደሆነ በነዳጅ ላይ የሚጣለው ግብር እንዲቀንስና ለቤንዚን የሚደረገው የገንዘብ ሚኒስትር የሚያደርገው የገንዘብ ድጎማ ጊዜው እንዲቀጥል የድጎማው ጊዜ የሚሉ ሀሳቦች ቀርበዋል። አወዛጋቢ ነው። በመስሪያ ቤታቸው ባለሙያዎች በኩል ሀሳቡ የሚቃወሙ እንዳሉና ዞሮ ዞሮ ግን የገንዘብ ሚኒስትሩ ስሞትሪች መፈረማቸው ተገልጿል። ከዚህ በፊት ይሄ ርዕሰ ጉዳይም እንግዲህ በእስራኤል አየሁም የቀረበ ርዕሰ ጉዳይ ነው። ያው የኑሮ ውድነት ከእለት እለት እየተባባሰ ነው። አንደኛው እንግዲህ ሁኔታ በየጊዜው ከሚወደዱ ነገሮች ነዳጅ ነው እስራኤል ውስጥ። ሌላው ይሻ የተባለው የአስተዳደር የሸንጎ አስተዳደር አካባቢ በይሁዳና ሰማሪያ ልክ በቴል አቪቭ እንደሚከበረው በይሁዳና ሰማሪያ አካባቢ ህጎች መከበር አለባቸው ይላል። የሚወጡ ህጎች ተግባራዊ መሆን አለባቸው። ልክ እንደ ቴል አቪቭ ሁሉ በቴል አቪቭ እንዳለው የስነ ስርዓት የህግ አከባበር ስርዓት በይሁዳና ሰማሪያ አካባቢም በዚህ መልኩ ተግባራዊ መሆን አለበት የህጉ አፈጻጸም የሚል ሀሳብ መስጠታቸው ተገልጿል። እንግዲህ በይሁዳና ሰማሪያ እንደሚታወቀው የተቃጠሉ ህንጻዎችና የተቃጠለ ህንጻና የተቃጠለ መኪና ፎቶግራፍ በማስደገፍ ነው ይህ ሀሳብ የቀረበው። ያለው ሁከት አስቸጋሪ እንደሆነና ጉዳት እየደረሰ መሆኑን ተከትሎ ይሄ ሀሳብ የቀረበ መሆኑ ተገልጿል። ሌላው እንደምናስታውሰው እንግዲህ ባለፈው ሳምንት በቢንያሚን በተባለው አካባቢ በተለይ በጎዳና ቁጥር 433 የታወቀ አውራ ጎዳና ነው በእስራኤል 40 ሻሎሽ ወይም 433 ጎዳና ቁጥር በደረሰ በመኪና በመግጨት በደረሰ የሽብር ጥቃት ኒሪያ ላይተር በአሜሪካ የሚያገለግሉት የእስራኤል አምባሳደር ልጃቸው ነው ይታወቃል፣ ቆስሏል። በከባድ ሁኔታ ቆስሎ የሕክምና እርዳታ እየተደረገለት ነው የሚገኘው። ያው የጤንነቱ ሁኔታ አንዳንድ ትንንሽ ምልክቶች ታይተዋል ሲባል ብንሰማም ግን ደግሞ እየተባባሰ መሆኑን ይገለጻል። እንግዲህ ሕይወቱን ለማትረፍ ሐኪሞች ከፍተኛ ጥረት እያደረጉ ይገኛሉ። እናቱ በእስራኤል አየሁም በተደረገላቸው ቃለ መጠይቅ 8 ልጆች አሉኝ፣ አንዱ በሰማይ ነው፣ አንደኛው ደግሞ በመሬትና በሰማይ መካከል ይገኛል፣ እሱም ኒሪያ ነው። እንግዲህ አስቸጋሪ ነው ያለበት ሁኔታ ይላሉ። አንደኛው ልጃቸው ደግሞ በጋዛ ሰርጥ በተካሄደው ጦርነት የህይወት መስዋዕትነት ከፍሏል። እሱን ነው እንግዲህ አንዱ በሰማይ ነው የሚገኘው ያሉት፣ ኒሪያ ደግሞ በሰማይና በምድር መካከል ይገኛል በሚሉ የሚያሳዝን ሁኔታ ያለበትን ከባድ የጤንነት ሁኔታ ገልጸዋል። ወደሚቀጥለው ጋዜጣ ስናልፍ ማሪብ ነው። ወደ ማሪብ ስናልፍ
በይሁዳና ሰማርያ አካባቢ እየተፈጠረ ያለውን ሁከት ለመቆጣጠር በጣም አስቸጋሪ ነው። ከቁጥጥር ውጪ የሆነ ነው በይሁዳና ሰማርያ አካባቢ ያለው ብጥብጥና ሁከት በሚልርሰ ጉዳይ እንዲሁ በይሁዳና ሰማርያ 100 የሚሆኑ ይሁዳውያን ትናንት ሌሊት የፈጠሩትን ሁከት በሚመለከት ሌሎች ጋዜጦች ላይ እንደተመለከት ነው አቀርቦታል በሰፊው። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት እንግዲህ በእስራኤል ላይ ጠላቶቻችን ጥቃት ለማድረስ እንቅስቃሴ ያደርጋሉ ምልክቶች እየታዩ ነው ማለታቸውን እሳቸውን ፎቶግራፍ በማስደገፍ ያቀረበው ዘገባ አለ። ያው ባሳለፍ ነው ሌሊትም የኢርላፒድን ማስተዋቃቹ ባለው ተጨባጭ ድህነት ሁኔታ ቀርቧል። የነዳጅ ዋጋ ጭማሪ ጉዳይም እንደዚሁ ቀርቧል። ያው እንግዲህ ዛሬ ሌሊት 8 ሸቀል ከ27 አጎሮት ይሆናል 1 ሊትር ኦክታን ቤንዚን 95 ቤንዚን 95 ኦክታን ዋጋ ይላል። እንግዲህ ችግሩን ማስቀረት ካልተቻለ ዛሬ ማስቆም ካልተቻለ ቀደም ብሎ የገንዘብ ሚኒስትር በሚያደርገው ጥረት ዛሬ ኩለሌል ጀምሮ ያንድ ነዳጅ ቤንዚን 95 ዋጋ 8 ሸቀል ከ27 አቆሮት ይሆናል ማለት ነው። ሌላው ወደ ሀሪጽ ነው ይቀርን አሁን ወደ ሀሪጽ እናልፍ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ህዝቡን የሚያደናግጥ መልእክት እያስተላለፉ ነው። ከምርጫ በፊት ጠላት ሊያጠቃን ይችላል የሚል መልእክት ማስተላለፋቸው በህዝቡ ላይ ስጋትን ይፈጥራልና ህዝቡን የሚያደናግጥ መልእክት ነው ይላል። ከተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ ጋር ባደረጉት ውይይትም እንደዚሁ የሁኔታውን እንዳስታወቋቸውና ላፒድ ቢንያሚን ኔታንያሁ ከእውነት ካሳሰባቸው የሀገራችን ብሔራዊ ደህንነት የሐረዲ ማህበረሰብ አባላትን 15000 የሚሆኑ የሐረዲ ማህበረሰብ ወጣቶችን ወደ መከላከያ ሰራዊቱ እንዲዘምቱ ማድረግ አለባቸው። ይሄ የምርጫ ቅስቀሳ ሊሆን አይገባም እንደዚህ አይነት መልእክት የሚል ዘገባ አቅርቧል። ሐረጽ ነው እንደልሽ ጋዜጦች ሁሉ በራሱ መልክ ዘግቦታል። ይርሰ ጉዳይ ሁሉም ጋዜጦች ላይ ትኩረት የተሰጠበት ርሰ ጉዳይ ነው። ሌላው 100 የሚሆኑ ይሁዳና ሰማርያ አካባቢ የሚገኙ ሰፈራዎች የሚኖሩ ይሁዳውያን ትናንት ሌሊት የፈጠሩትን ሁከት በይሁዳና ሰማርያ ይሄንም እንደዚሁ ሐረጽ ተመልክቶታል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዲህ ያስተላለፉትን መልእክት ተከትሎ ጥቃት ሊደርስ ይችላል በእስራኤል ላይ የሚለውን መልእክት በመንግስት እንግዲህ በአሁን ባለው ስልጣን ላይ ባለው መንግስት ያሉ አባላትም ሁኔታውን ይጠራጠራሉ። ይሄ ነገር ለፖለቲካ ጥቅም ወይም ደግሞ ያለውን የቀኑን እንቅስቃሴ ርዕስ ለመሆን ትኩረት ለመሳብ መነጋገሪያ መወያያ ርዕሰ ጉዳይ ለመሆን ተብሎ የቀረበ ሐሳብ ለመሆኑ የጥምር መንግስቱ አካላትም እርግጠኞች ናቸው በዚህ ጉዳይ በሚል ርዕስ አቅርቦታል ይህን ዘገባ ሐረጽና የመንግስቱ አባላትም ይሄ ነገር ትኩረት ለመሳብ የቀረበ ሐሳብ እንደሆነ እነሱም ያውቃሉ ይገባቸዋል ይላል። ሌላው ርዕሰ ጉዳይ በጥቅምት 7ቱ ጥቃት እንግዲህ ቤተሰቦቻቸው የተገደሉባቸው እዚህ ጥቃት ሰለባ የሆኑ ቤተሰቦች ራኢም በተባለው አካባቢ የሲምካ ቶራ በዓል እንዲከበር አይፈልጉም ይላል። እንግዲህ ያው የሲምካ ቶራ በዓል የጥቃቱ የደረሰበት ለት ነው። ሲምካ ቶራ ከሱኮት መጨረሻ በዓል ያው ህዝብ እስራኤል የቶራ የበዓል እንግዲህ መጀመሪያ ንባብ እንግዲህ መጀመሪያው የሚጀመርበት ታላቅ በዓል ነው እንደምናውቀው። ጥቃቱ የደረሰው በዚህ ለት ነው እና በራኢም በተባለው አካባቢ በተለይ በኖቫ በተባለው የፌስቲቫል የሙዚቃ ዝግጅት ላይ ነው በዛ አካባቢ በተዘጋጀው በርካቶች በዚህ ጥቃት ሰለባ የሆኑት የተጨፈጨፉትና ቤተሰቦቻቸው እንዲታሰብ አይፈልጉም ይሄ በዓል በዛ አካባቢ ይላል። ሌላው ኦኢሲዲ እንግዲህ የአውሮፓ ምህርት ያደጉ የአውሮፓ ሀገራት ማህበር ነው። በእስራኤል ላይ በተለያየ ጊዜ ሪፖርት ያወጣል ግን በሪፖርቱ ያው እስራኤል የዚህ ድርጅት አባልና ትገለጻለች። በክፍል ውስጥ በከፍተኛ ተማሪዎች ያሉባት ሀገር ናት እስራኤል በማለት ትናንት ባወጣው ሪፖርትም ይህን ዘገባ አቅርቧል። እስራኤል ውስጥ በአንድ ክፍል ውስጥ እንግዲህ በርካታ ተማሪዎች ተጨናንቀው የሚማሩባት ሀገር ሁለተኛ ይመስለኛል ሁለት ቁጥር ላይ እንግዲህ እስራኤል ያው ከፍተኛ
قطر هلاچو تماروچ عندك فلوس تجنان قومي ماروبات هاگر مهنوان باوتو ريپورت قل سوال ሌላው ኢትዮጵያዊቷ አትሌት ትግስት አሰፋ በበርሊን በተካሄደ የማራቶን ውድድር ደረሰባት አደጋ የሚመለከት ዘገባ ቀርቧል። አደጋ ደረሰባት እንግዲህ የማራቶን ሪከርድ ዘይፍት ያላትን ሪከርድ ለመስበር በዚህ ውድድር ተሳትፋ ነበር። ትግስት አሰፋ ግን እግሯ ላይ በጣም ከባድ አደጋ ደረሰባት። ሪከርዱን የበለጠ በሷ ቁጥጥ በሷ ለማያዝ መስበር ይሄን ሪከርድ ነው በዚህ ውድድር ደግሞ አደርጋለሁ ብላ ከውድድሩ በፊት እንኳን ቀደም ብሎ ባለፈው ቀዳሜ በተደረገላት ቃለ መጠይቅ በርግጥም ሪካርዶ በኔጅ ሆናል ብላ በርግጠኝነት ተናግራ ነበር። ግን ውድድሩ ላይ በደረሰባት አደጋ እግሯ ላይ ከባድ አደጋ እንደደረሰ እና ሁኔታው በጣም ባሳዘኝ ሁኔታ ባላሰበችው ሁኔታ ተጠናቀቀ ይላል። እንግዲህ ሁደግፏት አንዱ ከደግፏት መካከለ ኃይሌ ገብረስላሴ ነው እንግዲህ ባለም የሚታወቀው በአትሌት ሱና ሌላ ሁለቱ ነው ደግፏት ያሳያል። ለማንኛውም ስለ ትግስት አሰፋ ኢትዮጵያዊቷ አትሌት የቀረበ ዘገባ አለ። ባለፈው አፕሪል ሚያዝያ ወር ላይ በለንደን እንደዚሁ ተሳትፋ በሪከርድ አላት። ግን ያንም ለማሻሻልና የበለጠ በሷ ቁጥጅ ሆኖ እንዲቆይ ሪከርዱ በበርሊን ለመሳተፍ ያው ተገንታ ነበር። ግን ያው ሩጫው ላይ አደጋ ደረሰ፣ እግሯ ላይ ከባድ ጉዳት ደርሷል ይላል ምህረት ያወርድላት። እንግዲህ ጋዜጦች ከሞላ ጎደል ዛሬ ላምባበን ያቀርባቸው ዘገባዎች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ቀደም ሲል የተመለከትነው ርዕሰ ጉዳይ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምናልባት ከምርጫ በፊት እስራኤል ላይ ጥቃት ሊሰነዘር ይችላል በማለት ትናንት ጀምሮ ያው ምልክቶች አሉ ነው ያሉት። ያነሱት ሐሳብ አወዛጋቢ የሆነ ነው። ባሳለፍነው ሌሊት ከያይር ላፒድ ጋር ባደረጉት ውይይት ላፒድ ኃይላችን አሁን ለሌላ ሐሳብ ሳይሆን ለምርጫ ዝግጁ ነው፣ የጸጥታ ጥበቃ ኃይላችን ፖሊስም መከላከያ ሰራዊቱም ሻባክም ለምርጫ እንጂ ለሌላን ነገር ለመመከት አልነበረም ዝግጅቱ። ስለሆነም ምናልባት ተረጋግቶ ሁኔታዎችን ማስኬድ ያስፈልጋል፣ ህዝቡን ወደ ሌላ ጭንቀት ማስገባት የለብንም ማለታቸው ተገልጿል። ይቅርታ፣ ህዝቡ ላይ ጭንቀት መዝራት ሳይሆን ህዝቡን ማስጨነቅ ሳይሆን አሁን ኃይላችንም የተዘጋጀው ለምርጫ ስለሆነ ሙሉ በሙሉ ተዘጋጅቷል፣ ይህን ሁኔታ ነው ማስኬድ ያለብን። የመከላከያ ሰራዊቱ የጦር ካምፖች ያው አላማቸውን መሳት የለባቸውም፣ አላማቸው የመከላከያ ሰራዊቱ የጦር ሰፈር እንጂ ለምርጫ ቅስቀሳ የሚሆን መልእክት ማስተላለፊያ አይደሉም፣ የምርጫ ቅስቀሳ ዘመቻ የሚካሄድባቸው ቦታዎች አይደሉም በማለት እንግዲህ ተችተዋል። ጠቅላይ ሚኒስትሩም ያለውን የደህንነት ሁኔታ መለሳቸው ማስታወቃቸው ተገልጿል። እንግዲህ ይህ ነገር ብዙ ሊያነጋግር ይችላል፣ አወዛጋቢ የሆነ ጉዳይ ነው። ለማንኛውም የተለያዩ ፖለቲካ ፓርቲዎችም ለምሳሌ ጋዲ አይዘንኩት ያሻር የተባለው ፖለቲካ ፓርቲ ሊቀመንበር የለም ብለዋል። አሁን በእስራኤል ላይ ጥቃት ሊደርስ ይችላል የሚባል የሚያስብል ምልክት የለም ማለታቸው ታውቋል። ትናንትና ይህ ሀሳብ የቀረበው ሆን ብሎ ትኩረት ለመሳብ ነው፣ ህዝቡ እዚህ ላይ እንዲሆን ትኩረት ለመሳብ እንጂ ጠቅላይ ሚኒስትሩ እንዳሉት አይነት ሀሳብ የለም የሚሉ አካላት አሉ። በሌላ በኩል የጸጥታ ጥበቃ አካላቱ የመረጃ አካላቱ ሁኔታውን የተከታተሉት እንደሆነ ይነገራል። እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚታወቀው በጉብኝት አጭር ጉብኝት ማድረጋቸው ይታወቃል፣ ከቀናት በፊት በተባበሩት የአረብ ኤሚሬዎት። በዛም እንግዲህ የአረብ ኤሚሬዎት መሪዎችን ብቻ ሳይሆን ከሊቢያ የመከላከያ ሰራዊት አዛዥ ጋር ተገናኙ የሚል ዘገባ ወጥቶ አይተናል። ምናልባት ከዚህ ከሊቢያው ወታደራዊ አዛዥ የተቀበሉት መረጃ ይኖር ይሆን ወይስ? ያው ግልጽ አይደለም፣ ግን ያው መገናኘታቸው ተገልጿል በተባበሩት የአረብ ኤሚሬት በነበሩበት ወቅትና ሁኔታው እንግዲህ በዚህ መጠን አወዛጋቢ ነው፣ ዋና ርዕሰ ጉዳያችን ነው። ሌላው በይሁዳና ሰማሪያ አካባቢ ያለው ሁከት ከቁጥጥር ውጭ የሆነ የመጣበት ሁኔታ እንዳለ እየተገለጸ ነው። ትናንት በተለይ ትናንት ሌሊት የነበረው ግጭት በጣም ከዚህ በፊት ከነበረው ሁኔታ በበለጠ 100 የሚሆኑ በአካባቢው በሚገኙ ስፍራ ጣቢያዎች የሚኖሩ ይሁዳውያን ነው እንግዲህ በአንድ ቤተሰብ ላይ ያን ከባድ እንግዲህ ጥቃት ለማድረስ ተጠራርተው ይህን ከባድ ግጭት የፈጠሩት። እንደሚታወቀው 3 የወሰን ጠባቂ ፖሊሶች ነው እየቆሰሉና መከላከያ ሰራዊቱ ራሱ ሁኔታው አስቸጋሪ መሆኑን ትናንት በተደረገው ምርመራ ሁኔታው አስቸጋሪና ከቁጥጥር ውጭ እየወጣ መሆኑን እንደውም ቀይ መስመር እየታለፈ ነው የሚሉት ዛሬ በዘገባዎች በጋዜጦችም ቀይ መስመር እየታለፈበት ሁኔታ አለ። በይሁዳና ሰማሪያ ትናንት ሌሊት የነበረው ግጭት እጅግ አስቸጋሪ እንደሆነና ያው ስርዓት መከበር እንዳለበት የመንግስት ባለስልጣናቱም እየተቹ ነው። ዓለም አቀፉ ማህበረሰብም እንደሚታወቀው ለዓለም አቀፉ ማህበረሰብ በእስራኤል ላይ ያለውን ትችት ለማጠናከርና ለማባባስ የሚመች ነው እንዲህ አይነት ነገርና ሁኔታው ከስርዓት ውጭ እንደሆነ ከቁጥጥር ውጭ እየሆነ እንደሆነ እየተገለጸ ነው። እንግዲህ እኒና ሌሎችም ርዕሰ ጉዳዮች አሉ። አድማጮቻችን አብራችሁን ቆዩ፣ ስርጭታችን ይቀጥላል።

0: የተከበራችሁ አድማጮቻችን አሁን ደግሞ ከአቶ ባቤ ንየው ጋር እንወያያለን። ባቤ ስልክ መስመራችን ላይ ነው። ጤና ይስጥልን ባቤ፣ እንደምን አደርክ?
1: ጤና ይስጥልኝ ወይዘሮ ወርቅነሽ፣ እንዲሁም ጓደኞችሽ የሬዲዮን አሰራጮች በሙሉ፣ እንዲሁም ህዝበ እስራኤል በከርቶ ምራለሁ። ለሁሉም ሀቅ ስኩት ሰሚያ
0: እናመሰግናለን። ሀቅ ስኩት ሰሚያ ኸው፣ እንዴት ነው? እንዴት እያከበርከው ነው? እንዴት ነው በዓሉ?
1: በዓሉ በጣም ጥሩ በዓል ነው። በእውነት በጉጉት የምንጠብቀው በዓል ነው። በዓሉንም ይዘነዋል እንግዲህ ያው በፌስቲቫሉም በምኑም ስንል የተሯሯጥን ነው ልጁ ጋር ሁላ
0: ልጆች። አዎ ለልጆች በጣም ጥሩ በዓል ነው። አዎ መውጫ ይሆናል።
1: ጊዜ ሰዓታቸው ነው ወቅታቸው።
0: በጣም ጥሩ ነው። እንግዲህ በወቅታዊ ጉዳይ ነው የምንወያየው። ፖለቲካውም እንዴት ነው? እንዴት ታየዋለህ?
1: ፖለቲካው እንግዲህ ያው እየቀጠለ ነው። ከዛሬ እንግዲህ ወደ 27 ቀን እየቀረ ነው መሰለኝ።
0: ጥቅምት 27 ከሆነ ልክ ነው። ይሄ ወር እያለቀ ነው። ዛሬ 30።
1: አዎ እንግዲህ እየተጧጧፈ ነው። በዚህም አንዱን አንዱን መወነጃጀል፣ አንዱን አንዱን የተለያዩ ምክንያት በመስጠት ስም በመስጠት እየተካሄደ ነው ያለው። ግን እኔ መናገር ብፈልገው አሁን ከኛ ወጣ ብለው ለሚናገሩትና ወይም ደግሞ ይህን መረጃ ሰጠናል ብለው ለሚናገሩ ሰዎች ይሄ ትክክለኛ ነው ወይ ነው እንዲያው ማሰብ ያስፈልገና 3 ዓመትን ያህል ስንቀመጥ አንድም የመረጃ ክፍል ወይም ደግሞ የውጭ አገሮች መረጃ ክፍል መጥቶ ሲነገር ወይም ደግሞ ይሄ እንደዚህ አይነት አስተላልፈን ነበረ የሚል ነገር ሲነገር አልሰማንም። አሁን በዚህ 2 ሳምንት ውስጥ ግን ከዚያም ቀደም ብሎ እያንዳንዶች አገሮች ይህን አስተላልፈን ነበር እያሉ የሚያደርጉት ይሄ ከእውነት የራቀ ስርዓት ነው። ምክንያቱም ሌላ መንስኤ ሲያጡ በዚህ አይነት አማካኝ ህዝቡን እንዳይ ውጅብር መክተት ነው። ይሄ እንደሚመስለኝ በእኔ በኩል ህዝቡን ውጅንብር በመክተት በምን አይነት መንገድ እናውርድ ተብሎ የተሰራ ሴራ ነው የሚመስለኝ፣ በጥቅሉ ማለት ነው። እና እንግዲህ እግዚአብሔር የቀባውን እግዚአብሔር ነው የሚያወርደው። ህዝቡም እንግዲህ መምረጥ የሚገባውን ራሱ ለይቶ ያውቃል፣ ተጠንቅቆ ያውቃል። በእኛ በህብረተሰቦቻችን ላይ ስንሄድ
0: እንደው ወደኛ እውነትን ነው ወደኛ አሁን እንመጣለን። እንደው ግን በአጠቃላይ ባለው በዚህ ጉዳይ በአንድ በኩል ምናልባት አጋጣሚም ሆኖ ይሆናል ምንም የምርጫ ወቅት ቢቀርብ እንደዚህ አይነት መረጃዎች ወጡ። መቼም የጥቅምት ሰባቱ ጥቃት ከባድ ነው። ዞሮ ዞሮ ስልጣን ላይ የነበረ ሰው በኃላፊነት መጠየቁ አይቀርም። እንደዚህ አይነት ከባድ ጥቃት በአጋጣሚ ነው ብለህ እንደ ሊሆን አይችልም። ምርጫውን ሆን ብሎ አስቦ ነው ብለህ አንተ ታስባለህ? በዚህ ሰዓት መውጣቱ እንደዚህ አይነት መረጃ
1: በእኔ በኩል መጣያ ቦታ ሲያጡ በዚህ አይነት መንገድ አውርደን እናስቀምጣለን ይሄን ስንለው ህብረተሰቡ ያምነናል ተብሎ የተሰራ ሴራ ነው የሚመስለኝ፣ እንደ ግምቱ ማለት ነው። እንግዲህ ለምንድን ነው እንደዚህ ያልኩትኝ? ይሄን ያህል አመት 3 ዓመትን ያህል ሲቀመጡ ይህን ያህል መረጃ አስተላልፈናል ብለው ተናግረው አውቁም። አሁን ግን መረጃው ከመጣ በኋላ ወይም ደግሞ ምርጫው ተቀረበ በኋላ እንዲህ አይነት መረጃ እኛ ማስተላልፈን ነበር ተብሎ መነገሩ እስከ ዛሬ ድረስ የት ቆዩ? እንግዲህ 3 ዓመት እኮ አስቆጥረናል ይሄንን ጉዳይ እስከ ዛሬ ድረስ። እንግዲህ በዚያን ሰዓት የደረሰው ችግር ቀላል ነገር አይደለም። ይሄ በጣም ከባድ ነው። ብዙ ነገሮች አሳልፈናል። 3 ዓመትን ያህል 2 ዓመት ተኩልን በለው በጦርነት አገሪቱ በብዙ መሳዊት ከፍለናል። ከኛ ህብረተሰብ ብዙ ልጆቻችን ተሰውተዋል ለአገሪቱ ሲባል እና ግን እኔ እንደሚመስለኝ ይሄ ነገር የተሰራው ጥሩ አይደለም። እስከ ዛሬ ድረስ የት ነበሩ ነው ጥያቄው። ይሄ ነገር የወጣተኛ ነው። ይሄ እርስ በርስ የምንጨቃጨቃቸውና እርስ በርስ የምንነጋገራቸው ወደ ሌሎች ሀገሮች እየተዛመተ እኛ ለጥላቻ አዳርገናል አገሪቱ ወደ ጥላቻ አስገቧታል ይሄ ነገር ጥሩ አይደለም በእውነት በጣም አስቸጋሪ ነገር ነው በተለይ ስለ ፖለቲካ ተብሎ የሚሰራው ስራ አገሪቱ ወደ ታቅጣጫ እየወሰደናት እንደሆነ ትንሽ ይከብዳል ይሄን እንደው ይሄን ለማለትም ትንሽ የሚከብድ ነገር ነው ሌላው መሄድና ወይም ደግሞ አንዳንድ ነገሮችን መግለጽ መፈልገው ስለኛ ህብረተሰብ ነው እኛ ህብረተሰብ እንደምታውቁት ለብዙ አመታት አንድነትን እንፍጠር አንድነትን ይሄን እናርግ ይያልነ ሁሌ እንነጋገራለን በየሪያውም ሆነ በዚህ በክንሴቱ በመርጫም ሆነ ብዙ እንነጋገራለን ግን በመጀመሪያ 3 አመትን ይሃል سنቀመጥ አንድም ነገር ወይ 4 አመትን ይሃል سنቀመጥ አንድም ነገር ተነግሮ አይታወቅም እኔ አከለም ፍለጋም ህነኝ እኔ ከዚህ ቦታ ነው ያለው ተብሎ አይነገርም ሰዓቷ በቀረበችበት ሰዓት አንዱ ታንዱ ሆኖ መደረብ ያሚሰጠው ደግሞ እንደምታውቁ እንግዲህ ይሄ አደባባይ ሚስጥር ነው ቀረብ ያለ ቦታ የሚሰጥ የለም በተለይ አንዳንድ አሁን በፍለጌታ ወዳ የነበረው ወደ ዲሞክራሲ ተብሎ በሄደበት የዲሞክራሲ ምርጫ አለ ከዚያም ሊኩድን በተመለከተ የራሱን አባል ያለው ሰው ምርጫ ያካሄዳል ሌሎች ግን የሚያስቀምጡት ቦታ ራሳቸው ከፈለጉት ቦታ እንጂ ወይም ደግሞ ይሄን ያህል ሰው ታመጣልኛ አለ ብለው ቀረብ ብሎ እንደ ሌሎች አይመደው መጨረሻ ቦታ ነው የሚሰጧቸው ለምን አለ ተብሎ ለመናገር ነው የሚሰራ ስራ ነው እና ስለዚህ ይሄን ነገር በማስታ
0: የሚሰጡም አሉ ለነገሩ ምልህ ብዙ ባይሆንም የሚሰጡም አሉ አንዳንዴ ደግሞ ቅርብ ቦታ ሲመደቡ እንዲህ አይነት ሰዎች አይ ቅርብ ቦታ ከተመደበ ያው ማህበረሰቡ በሙሉ ሌላ ምን ጊዜም ይገባል በማለት እንግዲህ መስለኛል እነተም ሊሆን ይችላል ይሄ ሐሳብ ያ ሰው ሊገባ ይችላል ሁለት ቁጥር ላይ ያለ ሰው መቼም ሊገባ ይችላል በሚገኘው ድምጽ ያ ሰው እና ወደ ሌላ ሊሄድ ይችላል መራጩ ያን ሰው የሚደግፈው ማህበረሰብ ምናልባት ምን ጊዜም ስለሚገባ ተብሎ ሌላ ሊመርጣ ይችላል ብለ ታስባለህ
1: ይሄ ነው ቁዋናው ይኸውልሽ ምን አለ መሰለሽ አሁን በተለይ ሁለተኛ ቁጥር ያለች ወይዘሮ ፒኒና ሁለት ቁጥር ላይ ነው ያለችው እሷ ግን በሚደረገው እንትን አሁን ካሲማ በሚባለው አትገባም ወይም አይገቡም እየተባለ እስከዛሬ ድረስ ይነገራል የሚነገረው ምንድነው በዚያን ሰዓት በጦርነቱና ወይም ደግሞ ኮሮና በነበረበት ሰዓት ወደዚህ ሀዶ ተደረበ ተብሎ ጥላቻ ተደርጓል ይሄ ነው በዚህ በግራ በኩል ያሉትም ባለፈው ስብሰባ አድርገው ሲያካሄዱ እሱን ከዚህ አሳተፉትም እንግዲህ ለኛ ትክክል አይደለም በማለት ነው ግን ዋናው እኔም አሁን የምናገረው በክላሌ ነው እንጂ
0: እንደው በአጋጣሚ ነው እንጂ ስም ይጠራና አውልከነ በስም እዚህ ላይ ሲጠራ መቼም ስም ጠርቶ ለማስተዋወስ አይደለም በአጠቃላይ የኛው ማህበረሰብ ምን ይጠቅመዋል የትማን ያዋጣዋል ምን ያዋጣዋል አስቀድሞ መታሰብ አለበት ብዙ አልቀረም ጊዜው
1: አሁን ምን አለ መሰለሽ በቀደም ከዛሬ ስንት አመት አካባቢ ላይ ነው እንተና እኔ አልፍ ያለው ብላ በከዲማ አስቀድማ ተናገረች እንትኑ አቁዙ የሱ ይበልጣል ተብሎ የመከላከያ ሚኒስተር የነበረ ማን ነበር ስሙን ዘነጋውት እንጂ እሱና ከሷ ጋር ተወዳድረው ባንድ መፍለጋ ለረሹት እንትን ኪሎ ለልቀ መንበርነት በመፍለጋው ሲወዳደሩ በጋዜጠኞች እሷን በጣም ዲሲፕሊን ካዋት በጣም አዝ ለምንድነው ያሚደረገው እንግዲህ ከዚያ በኋላ የሚመጣው ሰው እሷን የሚመርጥ እሷ ተወጣች እሷን እንምረጣት እየተባለ ይደረጋል አሁን ደግሞ በእኛ ህብረተሰብ ላይ ቀረብ ያለ ነገር ብንመርጥ ወይም ደግሞ ይሄን ነገር ይረዳናል ብለን ማስተዋወስ ነው ያለብን እንጂ ገና ከቅርብ ነው ያሉ እነሱ ይገባሉ የኛ እንድምጣ ያስፈልግ ማለቱ ጥሩ ነገር ላይ መጣ ይችላል ለምን ሁሉንም ልናጣ እንችላለን አዝ ከዚያ ሁሉ ነገር ቀረብ ያለውንም ሆነ መቼም የመሰለውን ህዝቡ መምረጥ ይችላል ግን ዝም ብለን ተምናንጨበጭበው ይዘር ብናንጨበጭም ይሻላል ነው በኔ በኩል የሚመስለኝ። ለህብረተሰቡም እንትን ማድረግ የሚችለው እንግዲህ አንደኛ ምንድን ነው የሚባል አሁን የኛ ህብረተሰብ ብዙ ሰዓት የሚመርጠው ያውቃ እንደ ድሮ አይደለም። አሁን የሚፈልገውን ያውቃል፣ ጠንቁቆ ያውቃል ማንን መምረጥ እንዳለበት። ግና እስካሁን ድረስ ስናደርጋቸው የነበሩት እና አሁን ያለው ሁኔታ በእኛ ህብረተሰብ ላይ እኔ እንጃ በአሁኑ ሰዓት ላይ ብዙ የመከፋፈል ሁኔታ አለ። የተለያዩ ሰዎች በየመፍለገው ገብተው የዚያ ወገን ወደዚያ ሲሄድ፣ የዚያ ቅርብ ወዳጅ ወደዚያ ሲሄድ፣ እኛ ነፃ ሁነን ሶስት የነበሩትን ሀበረክነሴቶች ልናጣ እንችላለን ነው አሁን በእኔ አባባል የሚሄደው። መቼም ሰው ሆኖ አንድ ነገር ከዚያ ሲኖረው ከሌ እኮ አለች ለሱ እናማክረው ወይም ደግሞ ከሌ እኮ አለ ለሱ እናማክረው የሚባል ይኖራል። ካጣነ ግን እንኳን ልናማክር ቀርቶ ዞር ብሎ የሚያን ሰው እንኳን አይኖርም። ተመራጭ ኑሮንም ያን ያለው እንኳን ተመራጭ አጥን።
0: እውነት ነው። ማህበረሰቡ እንግዲህ መሪ የለውም ይሉ አንዳንድ ሰዎች ሀሳብ ይነሳል። መሪ ሲባል እንደው አጠቃላይ በፖለቲካም ሆነ በእንደዚህ አይነት ወሳኝ ጉዳዮች ቅደም ተከተል የሚያስዝ አሁን እንዲሁና ተሰሚነት ያለው አጠቃላይ መሪ ቢኖር መልካም ነው የሚል ሀሳብ እየተነሳ ነው። እንደው ምን ትላለህ ባጭሩ ባለን ጊዜ?
1: እንግዲህ እኔ መሪ ቢኖረን ብለን የምንለው እኮ ባበቃ ሰዓት ስለሆነ ነው። መሪ የምናደርገው እኛው ነን። ህብረተሰቦች ሁሉንም ማድረግ የምንችለው የነበረ እኛ ነን። ተራ ቀደሙነን ይዘን ይህን ነገር አድርጉልን ብለን ታላላቅ ሰዎችና ካህናቶችም ይህን ነገር አድርጉ ወይም ካህናቶችን እንተውና ካህናቶች የራሳቸው የግል ስራ አላቸው። እኛ ታላላቅ የተባሉ አዋቂ የተባሉ ሰዎች ይህን ነገር መስመር ማስያዝ ይችሉ ነበር። ለምን እናንተ በአሁኑ ሰዓት ካልተደራጃችሁ እኛ ይህን ነገር ማድረግ አንችልም፣ በኋላ ይህን ነገር ጥያቄ እንዳትጠይቁን ብለው በህዝቡ ላይ ይኸው በእናንተ በመገናኛ አውታር ላይ ይሄንን ተጽዕኖ ቢታደር ኑሮ አራት ሰው እኮ ማስገባት እንችላለን እኮ። አንድ ከሆነ አራት ሰው ማስገባት እንችላለን።
0: በቂ ድምፅ
1: ያን አራት አዎ ይበቃናል። እግዚአብሔር ይመስገን አሁን ደህና ነው፣ ማስገባት ይቻላል። ግን ይሄ እያንዳንዱ በእያንዳንዱ መፈለጋ ሲገባ ቁጥራችን እየተለያየ ጀርባችን እየዳሰሱ አይዟችሁ አለ ይኸው የእናንተ ሰው እኮ ተዚህ አለ እየተባለ የሚደረገው ነገር ለእኛ ማከፋፈያ እንጂ ማጠራቀሚያ ነገር አልተገኘም። አሁን ይህን ማጠራቀም ከዚህ እንጀምራለን። ለወደፊቱ በዚህ አይነት ነገር ተጠናክሮ ይሄ ነገር ቢሄድ በእኔ በኩል አስቀድመን ከዛሬ ጀምረን ጥንቃቄ ማድረግ ያስፈልጋል። ካለፈው በኋላ ብንነጋገሩ ምንም ትርጉም አይሰጠውም። አሁን ምንነጋገሩ ያለፈ እንዳለፈ አድርገን ነው
0: ጊዜው፣
1: ምንም እንትን የለም፣ ጊዜው አጭር ነው። ግን ለወደፊቱ ግን ይህን ነገር አስተካክለ ነው ብንቆይ ምን አለ መሰለሽ፣ ሁሎችም አንዱ እንወዳደራል የሚሉ ሰዎች በህዝቡ ላይ አንደኛ ሁለተኛ ደረጃ ተብሎ ተመርጠው ቢቀርቡ ልክ እንደዚህ ካልፒ አድርገን እንደምንመርጠው አሁን እንደዚህ አይነት ቢደረግ ከከሌ ከከሌ ሳለን ነገሩ በትክክል እናወጣዋለን። ከዚያም በኋላ ያንን ይዘን ወደዚያ ብንሄድ ለእኛ ይጠቅመናል። አራት ማንዳት ማስገባት እኮ ቀላል ነገር አይደለም። ብዙ ችግሮች አሉን። እነዚያ ችግሮች ምንድን ናቸው? በቤተሰፈር ችግር አለ። በተለያዩ ምክንያቶች ችግሮች አሉ። ያን ነገር በተለይ አሁን ልጆቻችን ወጣቱ በእስር ቤት ላይ ማንም የማይጠየቅ ምክንያት ነው ያለው።
0: ብዙ ችግር አለብን። ባበይ ጊዜያችን ያለቀ ነው፣ መሰናበት አለብን። እንወያይበታለን፣ ወሳኝ ጉዳይ ነው ለወደፊቱ ቢያንስ እንድንዘጋጅ። በጣም እናመሰግናለን።
1: አመሰግናለሁ።
0: መልካም ቀን ይሁንላችሁ። አድማጮቻችን፣ ስርጭታችን ተጠናቀቀ። ለቴክኒክ ባለሙያው ለናቲ ብላንኬት ምስጋና ይድረሰው። ቀን አንድ ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም ጊዜ ይሁንላችሁ። ማዕድም ለሲምሃ

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ተነስተን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በዕብራውያን ዘመን አቆጣጠር ዮም ዳሌት ዩጤት በቲሽሪ ታፍሽን ፔዘይን እንደ አውሮፓ ዘመን አቆጣጠር ሴፕተምበር 30 ቀን 2026 ዓ.ም ተመረጠ። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 20 ቀን 2019 ዓ.ም ነው። የቴክኒክ ባለሙያችን ሮኒና ኦር ሲሆን የፕሮግራም አጠናቃሪ ሃናስ ፈራው፣ የስቱዲዮ ተረኛ ተረጋጆች ወርቅነህ ሸቴ፣ ሻያው ደጉና ራህሚን ማላዛርናን በቅድሚያ መረስተ ዜና። ዛሬ ጠዋት ከዱባይ ወደ ቴላቪቭ በበረራ ላይ የነበረ የዱባይ አየር መንገድ በአብራሪዎች መካከል በተፈጠረ ጸብ ምክንያት አቅጣጫውን ቀይሮ ወደ ሳውዲ አረቢያ ለማረፍ ተገደደ። ኢታማጆር ሹም ኢያል ዘሚር በወቅታዊ ተጨባጭ ሁኔታ ምክንያት በሚቀጥለው ሳምንት ወደ አሜሪካ የሚያደርጉትን ጉዞ ለሌላ ጊዜ ማዛወራቸው ታወቀ። ጠቅላይ ሚኒስትር ቤንያሚን ነታንያሁ ከምርጫ በፊት ጠላት እስራኤልን ሊያጠቃ እንደሚችል የሚታዩ ምልክቶች አሉ ማለታቸው አነጋጋሪ ሆኗል። በአሜሪካና በእስራኤል መካከል ድርድሩን ለማስቀጠል ሙከራው እየተደረገ ነው ይባላል። ይሁዳና ሰማርያ አካባቢ ስለ ሰላሙ የሰው ልጆች መብት ጉዳይ የቀረበውን ሐሳብ የአሜሪካ ኮንግረስ ውድቅ አደረገው ተባለ። የሚሉት ለሰዓቱ ከለዘና መካከል ዋና ዋናዎቹ ናቸው። ዘርዘሩን ወርቅ ነሸቴ።
0: አመሰግናለሁ ከሽራሚ። ዛሬ ጧት ከዱባይ ወደ ቴላቪቭ በረራ ላይ የነበረ ፍላይ ዱባይ አየር መንገድ በአብራሪዎች መካከል በተፈጠረ ጸብ ምክንያት አቅጣጫውን ቀይሮ ሳውዲ አረቢያ ለማረፍ ተገደደ። በአይሮፕላኑ ከመቶ በላይ እስራኤላውያን መንገደኞች የነበሩ ሲሆን ረዳት አብራሪው የአይሮፕላኑን ጠልፎ ለመከስከስ ሲሞክር ዋና አብራሪው ተቆጣጥሮታል የሚለውን ግምት በእስራኤል የደህንነት አካላት በኩል ውድቅ አላደረጉትም። አይሮፕላኑ የአደጋ ጊዜ ምልክት ካሳየ በኋላ በሳውዲ ያረፈ ሲሆን በእስራኤል በኩል የተፈጠረውን ችግር ለመረዳት የሳውዲ ባለስልጣናት የሚያደርጉትን የምርመራ ውጤት እየጠበቁ መሆናቸው ተገልጿል። ምክትል አብራሪውን ለማስቆም በመገልገል እገዛ ያደረጉ መንገደኞች ልብሳቸው ላይ የደም ነጠብጣብ ምልክት እንዳለ ከላኳቸው ፎቶግራፎች መመልከት ተችሏል። ከመንገደኞች መካከል የአንዷ ልጅ የሆነው ኦፈር ፕሪንግል ከእናቱ ጋር ባደረገው የስልክ ውይይት በአብራሪው ላይ ጉዳት ለማድረስ የሞከረን ግለሰብ መንገደኞች ባደረጉት እገዛ ማስቆም መቻላቸውን ነግራኛለች ሲል በረሸት ቤት ሬዲዮ በተደረገለት ቃለ መጠይቅ ያሰማው ንግግር እንዲህ ይሰማል።
3: דיברנו איתה וזה בשורות טובות לכל הנושאים הישראלים למיטב הבנתי שלום, וזה אולי הדבר הכי חשוב ביותר, ונתחיל מזה. אירוע מאוד לא נעים, אני מבין שהיה פגיעה בטייס, באחד הטייסים, ושהטייס השני הנחית את המטוס, חבר'ה שהיו על המטוס השתלטו על לא רוצה להשתמש במילה חוטף כי אני לא יודע, אבל על הבן אדם שנקט באלימות, והם נמצאים כרגע על הקרקע בסעודיה, או פעם
4: אחרונה שבאתי. היא אמרה לך איך מתרגמים במטוס את אירוע האלימות
3: הזה? לא, זאת הייתה שיחה קצרה, שבה שמענו שהכל בסדר, וזה באמת מה שהכי חשוב.
0: ከእናቱ ጋር እንደተነጋገረና አብዛኞቹ መንገደኞች እስራኤላዊ እንደሆኑ የከፋ ችግር ባለመፈጠሩ ደግሞ የሚያረጋጋ መልእክት ነው በማለት የተፈጠረው ክስተት በጣም ጥሩ አይደለም፣ ከባድ ነው፣ ከአብራሪዎች መካከልም አንዱ እንደተጎዳ ገብቶኛል። ሁኔታው በግልጽ ስላልታወቀ በቃሉ መጠቀም ባልፈልግም የመጥለፍ ሙከራ ያደረገው ሰው መንገደኞች መቆጣጠር ይችላል። አሁን ሳውዲ አረቢያ እንዳረፉ ነው የሚታወቀው ብሏል። አውሮፕላኑ በአራት ደቂቃ ውስጥ 7 ኪሎ ሜትር ዝቅታ እንደወረደና አደገኛ ሁኔታዎች እንደነበሩ የተገለጸ ሲሆን ጠቅላይ ሚኒስትር ቢንያሚን ናታንያሁ ከሚመለከታቸው አካላት ጋር ምክክር እንዳደረጉና ሁኔታውን እየተከታተሉ የተፈጠረውን ችግርም በቁጥጥር ስር እንደሆነ መስሪያ ቤታቸው ባወጣው መልእክት ገልጿል። ኢታማጆር ሹም ኢያል ዛሚር በወቅታዊ ተጨባጭ ሁኔታ ምክንያት በሚቀጥለው ሳምንት ወደ አሜሪካ የሚያደርጉትን ጉዞ ማዘገየታቸው ተገለጸ። ዛሚር ከአሜሪካ የተለያዩ የጦር ክፍሎች ዋና አዛዥና ማዕከላዊ እዝ ኃላፊው ጋር ለመወያየት አስቀድመው ቀጠሮ ይዘው እንደነበር የተገለጸ ሲሆን በአመታዊ የኤግዚቢሽን ምሽት ላይም ሊሳተፉ እንደነበር ተገልጿል፣ ግን ጉዟቸውን ማዘገየታቸው ታውቋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከምርጫ በፊት ጠላት እስራኤልን ሊያጠቃ እንደሚችል የሚታዩ ምልክቶች አሉ ማለታቸውን ተከትሎ ባሳለፍነው ሌሊት ከተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጋር ተገናኝተው ተወያዩ። በውይይታቸው ከምርጫ በፊት በእስራኤል ላይ ሊደርስ ይችላል ስለተባለው ጥቃት ያሉ ዝርዝር ማስጠንቀቂያዎችን በሚመለከት የተወያዩ ሲሆን ከጠቅላይ ሚኒስትሩ ቢሮ በወጣው መልእክት እንደተገለጸው ያኢር ላፒድ በደህንነት ላይ የሚቃጡ ዛቻዎች በባለሙያና ኃላፊነት ባላቸው ሰዎች ክትትል ሊደረግበት ይገባል እንጂ በመከላከያ ሰራዊቱ የጦር ካምፕ ለምርጫ ቅስቀሳ የሚሆን መልእክት ማስተላለፊያ ሊሆን አይገባም ማለታቸውን በማለት ጠቅላይ ሚኒስትሩ መተቸታቸው ተገልጿል። ላፒድ በተጨማሪም ህዝቡ ላይ ድንጋጤ መፍጠር እንደማይገባና ናታንያሁ በርግጥም የደህንነቱ ሁኔታ ካሳሰባቸው 15000 ያረዲ ማህበረሰብ ወጣቶችን በመከላከያ ሰራዊቱ ውስጥ እንዲዘምቱ ማድረግ አለባቸው ብለዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት በቅርቡ የሚካሄደውን ብሔራዊ ክነሴት ምርጫ ተከትሎ በጠላቶቻችን በእስራኤል ላይ ጥቃት ሊያደርሱ ይችላሉ የሚል ማስጠንቀቂያ መልእክት ማስተላለፋቸው ይታወቃል። ናታንያሁ በቴልኦፍ በሚገኘው የአየር ኃይሉ ካምፕ በጎበኙበት ጊዜ ባስተላለፉት መልእክት እንደገለጹት የምርጫውን ወቅት ተከትሎ ጠላቶቻችን ጥቃት ሊያደርሱብን እንደሚፈልጉ የሚያሳዩ ምልክቶች አሉ በማለት ከአየር ኃይላችን ካምፖችና ከእስራኤል ረጅም ክንዶች ላይ ሆኜ ይህን መልእክት አስተላልፍላችኋለሁ። መልእክቴም አሁንም ሆነ ሌላ ጊዜ ጭራሽ አትንኩን፣ ከኛ ጋር አትግጠሙ። በማንኛውም ጊዜና በማንኛውም ቦታ የእስራኤል ረጅም ክንዶች ካላችሁበት ይደርሳል የሚል መልእክት ነው ማለታቸውን ከደረሰን ዘገባ መረዳት ችለናል። በአሜሪካና በኢራን መካከል ድርድሩን ለማስቀጠል ሙከራ እየተደረገ ነው ተባለ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በዶሃ ከኳታር አደራዳሪዎች ጋር ተገናኝተው አሜሪካ ስለ ድርድሩ የሰጠችውን ምላሽ መቀበላቸውን ሮይተርስ ዘግቧል። እንደ ዘገባው አሜሪካ በሰጠችው ዝርዝር ሐሳብ በሁለቱ ሀገራት መካከል የጋራ መተማመን ለመገንባትና ሁለቱ ሀገራት ወደ ቀድሞ መግባባት እንዲመለሱ የሚያስችል በሰባት ቀናት ውስጥ የጊዜ ገደብ እንዲያስቡበት የተሰጣቸው መሆኑ ተገልጿል። ኢራናውያን አሜሪካ ባስተላለፈችው ሐሳብ ዙሪያ እየተወያዩበት መሆኑንም ከደረሰን ዘገባ መረዳት ችለናል። በይሁዳና ሰማርያ አካባቢ ስላለው የሰው ልጆች መብት ጉዳይ መንግስት ሪፖርት እንዲያቀርብ ኃላፊነት ሊሰጠው ይገባል በማለት የቀረበውን ሐሳብ የአሜሪካ ኮንግረስ ውድቅ አደረገው ተባለ። ባለፉት ቅርብ ዓመታት በይሁዳና ሰማርያ ፍልስጤማውያን ላይ ስለሚደርሰው ጥቃትና 9 የአሜሪካ ዜጎች መገደላቸው በጥያቄው ተጠቅሷል። 51 ሴናተሮች ለውሳኔው ተቃውሞ ድምጽ ሲሰጡ 47 የሚሆኑ ደግሞ ድጋፋቸውን ሰጥተዋል። ሐሳቡ በአብዛኛው የተቃውሞ ድምጽ ውድቅ መሆኑ ታውቋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ07 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ46 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ዛሬና ነገ ሐሙስ ቀዝቃዛማ ይሆናል። በተለይ በሰሜን እስራኤልና በባህር ዳርቻዎች አካባቢ በአንዳንድ ቦታዎች ዝናብ እንደሚኖርና አረብ በመካከለኛውና በደቡብ እስራኤል ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴል አቪቭ 28፣ በሃይፋ 27፣ በቤት ሻአን 32፣ በብኤርሸባና አካባቢዋ 27፣ በኢላት 34 ዲግሪ ሴንቲግሬድ ይደርሳል። ጋሽራሃሚም ዜናው አበቃ።
2: ወርቅነሽ ሸዴ።

0: ክቡራትና ክቡራን አድማጮች እንደምትታወቀው ዛሬ እንግዲህ የስልክ ውይይት እናደርግበት ቀን ነው አይደል?
1: ዛሬ እንግዲህ ያው ታወቀና
0: ስልክ ቁጥራችንን አስተዋውቃቸዋል።
1: ጥሩ።
0: የስልክ ቁጥራችን የተለመደው ነው 0723940555 ነው። ደግሞ አለው 0723940555

0: እሺ ወርቀረሽ
1: አው ጋሽራም ስርጭታችን እንደቀጠለ ነው እንኳን አደረሰ አላልንም እኮ
0: ካልተባባልንም አው
1: እዚህ ስቴዲዮ ማለት ነው በስልክማ ተባብለናል እንኳን አደረሰ ማዲም ለሲምካው እንዴት ነው
0: እንኳን አብሮ አደረሰን እኛ ገደና ነው እንደ
1: ቴላቪቭ እኛ ጋር ማየሩሳሌም ይደስባል ይታወቃ አይደል ሁሉ ሰው ወደ ኢየሩሳሌም ነው የሚመጣ ሰሞኑን ያው
0: አገሪቱ ከተማዋም የመንፈሳዊ ከተማረለች
1: ያው
0: እና ስለዚህ ያው ከአዊ በተለይ
1: አዎ
0: ቴላቪቭ ግን ቅልቅል ነው ዝም ብሎ ያለለም ዝም ብሎ
1: ሁሉ ማይነስ ወታ ይበታል
0: ነው የለለ ነገር የለም አዘ
1: ጥሩ ነው ለነገሩ ቀለል ብሎ ቀለል ያለ ህይወት ለመኖር
0: አዎ እንደው ደታው ነው እና ለማንኛውም
1: ሰው እንደፈለገ ሆኖ መኖር ይችላል
0: አዎ አዎ
1: ጥሩ ነው አዎ የሚገርም ነው ዛሬ እንግዲህ ህዝብ እስራኤል ሱኮትን በዓል ያከበረ ነው ሆላሞይድ ዛሬ ከዱባይ በኩል ምን ሰማው ዜና ጋሽራሚም እስካሁን ድረስ በጣም እንግዲህ ግልጽ የሆነ ነገር ባይኖርም ከመቶ በላይ የሚሆኑ እስራኤላውያን የተሳፈሩበት የዱባይ አየር መንገድ ውስጥ ግጭት እንደተፈጠረና አውሮፕላኑ አቅጣጫውን ቀይሮ ወደ ሳውዲ ሄዶ ሳውዲ አረቢያ እንዳረፈ እየሰማን ነው እንደው ምን ይመስላል መጀመሪያ የሚያስቅ መስሎ ነበር እየቆየ ግን ብዙ መረጃዎች እየወጡ ነውና እንዴት ነው ያለው ሁኔታ
0: መጀመሪያ እንግዲህ ተገምቶ የነበረው ይሄ ወሬ ሲሰራጭ ከዱባይ ወደ ተላቪቭ መንገደኞችን አሳፍሮ የተነሳ አውሮፕላን ሾፌሩ የሆነ ይሄ የድንገተኛ አደጋ ጊዜ ማሳወቂያ ቁጥር አለ ያን ቁጥር ነክቶታል እና የታሰበው ምንድነው አውሮፕላኑ ሱር ያ ቁጥር ሲነካው እንግዲህ ሌሎቹ በረራ የሚበረቱ አውሮፕላኖች የሚቆጣጠረው ክፍል ሲጠይቁ ሲጠሩ መልስ የለም መልስ የለም በዚያ በኩል አሁን የተገመተው ምንድን ነው ሽብርተኞች ጠልፈውታል ብለው ነው እንግዲህ የተገመተው መጀመሪያ እና ሽብርተኞች ጠልፈውታል ያን የሚያዘጉት እነሱ ናቸው ሆነ ብለው ለመነጋገር እንዳይቻል ተብሎ ነበር የተገመተው ከዚያ ይሄ አውሮፕላን ወደ እስራኤል አቅጣጫውን ቀይሮ ወደ ከእስራኤል የነበረው መስመር ቀይሮ ወደ ሳውዲ አረቢያ አቅጣጫውን ቀይሯል የሚባል ነገር ያው ተሰማና ያን ክትትል ተደረገበት ከዛ እንግዲህ እስከዚያ ድረስ ታስቦ የነበረው ሽብርተኞች ጠልፈውታል የሚል ነው አሁን የእስራኤል ጦር አውሮፕላኖች ከእስራኤል ወደዚያ ወደ አውሮፕላኑ ሄዱ በረው ለመከታተል በቅርቡ አሁን ያን አውሮፕላን እንግዲህ ሰዎችን ያሳፈረ መንገደኞችን እንዳሳፈረ ወደ ሳውዲ አረቢያ አቅጣጫውን ቀይሮ ሲሄድ ከዚያ ሳውዲ አረቢያ መንግስትም የሚያርፍበትን ቦታ ወስደው እዚያ እንዲያርፍ በመንገድ ላይ ሳለ የተባለው ምንድነው እንግዲህ አውሮፕላኑ እንግዲህ የተወሰነ ከፍታ ነው የሚበረው እንግዲህ አሁን ከሆነ ቦታ ላይ ባንድ ወደ ታች ወደ መሬት ወረደ ተባለና አሁን እንግዲህ የተገመተው እንግዲህ እዚያ ተሳፋሪዎች መካከል ሽብርተኞች አሉ ሽብርተኞች ይሄን አውሮፕላን አመረቱ ወድቆ እንዲከሰከስ ነው አላማቸው እዚያ ያለው ሰው እንዲያልቅ በሙሉ የሚል ፍርሃት ደግሞ ደረሰ በሁሉም በኩል እና ያኔ ምን ተፈጥሯል መስ

0: አሉ ሁለቱ ሹፌሮች ማለት
1: አብራሪዎቹ
0: ያኔ አንዱን ይዘው ተሳፋሪዎች አንዱን ይዘው ወጣው ወደ ውጭ ወጥቷል ያኛው አይሮፕላኑ ወርዶ መከስከሶ በፊት እንደገና ተቆጣጥሮ አይሮፕላኑን አቅጣጫውን ወደ አልነው ወደ ሳውዲ አረቢያ አመራ በዛ አይነት ሳውዲ አረቢያ ለማረፍ ቻለ ሰዎቹም ያው ካደጋ ሳይደርሱ እና ያን ያሁን የተለያዩ ሰዎችም እንደሚያወሩት ከሆነ በተለያየ መገናኛ ብዙሃን ምንም እንደነው እኛ ከዚህ ያለቀነ መሰለን አንደኛ መጀመሪያ የተሰማን ጠልፈውና ሽብርተኞች እንግዲህ አለቀልን ከተጠልፈን እንግዲህ እኛ በህይወት መጥረፍ ያኛል የባስተባበኝ አይደለም ከዚያ ደግሞ አሮፓኑ ባንድ ወደ መሬት ሲወርድ ያኔ ደግሞ ተከሰከሰ ነው ለነከሰከሰ ያለቀነ ደግሞ ብለው ያኔ ደግሞ ተሰማቸውና ከዚህም ድነው አሁን ሰዎቹ አውሮፓን ወዚያው ሳውዲ አረቢያ አልፎ የዱባይ ሌላ አውሮፓን ወደ ሳውዲ አረቢያ ሄዶ እነዚህን ሰዎች አሳፍሮ እንደገና ወደ ዱባይ ከዚህ ወደ እስራኤል ለማምጣት የተዘጋጀ ነው ይባል ነገር ነው ያለው።
1: አው ጋሽራሚን በመጀመሪያ እንደልከው ሁለቱ ፓይለቶች መካከል እንዲህ ተባለ የቆየ ብቻ የተለያየ ነገር ይወጣል ምናልባት አንደኛው አብራሪ ፓይለት ሆም ብሎ ነገሩን ሳያደርገው እንዳልቀረ ይነገራል አይ በሁለቱ መካከል ነው ይባላል መጀመሪያ ራሱ የአብራሪዎች ማንነት ከየት ሀገር እንደመጡ ምን ይነገር ነበር የቆየ መረጃዎች እየተለዋወጡ ነው እንደው እርግጠኛ የሆነ ነገር መናገር ይቻላል አሁን በዚህ ሰዓት
0: አይቻለም በአሁኑ ጊዜ እርግጠኛ መሆን አይቻለም ሁሉም አላረ ግምታዊ ነው ማንዶና አንዶ ያገናዘበ እንደዚህ ሆነ ለሚል መግለጫ ከመስጠት በስተቀር ተመርምረው እነሱ ሁኔታው በተከከል ምታቆ ያኔ ነው እንጂ አሁን ዝም ብሎ ያንዳንዱ የተወጣጣ ወሬ የሚሰማውን ያንን ነው ያሰራጭ ያለው እንጂ ተጨባጭ የሆነ መረጃ የለም እንግዲህ በቀደም ጊዜ ይታወቃል
1: መንገደኞች
0: እና እንደሚባሉት እንግዲህ ፓይለቱ የኦማን ዜግነት ያለው ተወላጅ እንደሆነ ነው የሚነገረው ረዳቱ ደግሞ የተጣለው አብሮ የአረብ አሜሪት አገር ተወላጅ እንደሆነ ነው የዱባይ ተወላጅ እንደሆነ የሚነገር ያለው ያም ሆነ እዚያም ተወለዱ እዚህ ዋናው ይሄ ድርጊት መፈጸሙ ነው ያለው ዋናው እሱም ባስመለከተ እንግዲህ ያው አሁን ያለውን ጊዜያዊ መረጃ ነው እንጂ
1: ጊዜያዊ ነው ሱማሊካ
0: የሚለወጥ ነገር ይኖራል የሚታደስ ነገር ይኖራል
1: በእስራኤል በኩል በጣም ከፍተኛ ዝግጅት ተደርጎ ነበር ያው እንደዚህ አደጋ ሊሆን ይችላል ተብሎ ጠቅላይ ሚኒስትሩ ወደ ስብሰባ እንደጠሩም ተሰምቶ ነበር አሁን መንገደኞችን በሳውዲና በእስራኤል መካከል መደበኛ የሆነ ዲፕሎማሲ ግንኙነት የለም እንደምናውቀው እንግዲህ ዛ አብዛኛ መንገደኞች እስራኤላዊ ናቸው እንዲመለሱ እየተደረገ ሂደት ላይ እንደሆነ ነው ያለውና ምናልባት በዚህ በእነሱ እንዲመለሱ ሰው ማድረጉ ሂደት ችግር ይፈጠር ይሆን?
0: ያ ይፈጠር ምንም መሰለሽ እኒ ሰዎች በዱባይ ኃላፊነት ነው የዱባይ አየር መንገድ ነው እዛ ላይ ተሳፈሩ እና ኃላፊነቱ የሚወስደው የዱባይ መንግስት ነው እንጂ እስራኤል አይደለም ከእስራኤል አይደለም በረው ወደዛ ሄዱ ስለዚህ የዱባይ መንግስት ከሳውዲ አረቢያ ጋር መጣላት ወይም ሳውዲ አረቢያ ከዱባይ መንግስት ጋር መጣላት አይፈልጉም እና እነዚህን ዜጎች ወደ ያገራቸው ወደ ፈለጉት አቅጣጫ በሆነ መንገድ እንዲደርሱ ማድረግ እንጂ ሳውዲ አረቢያና እስራኤል ዲፕሎማቲክ ግንኙነት ያላቸውን በዚህ ምክንያት እነዚህ ሰዎች ይዟቸዋል ማለት አልደፍርም።
1: ጥሩ። ሌላው ርዕሰ ጉዳያችን ኢታማጆር ሹሙ ወደ አሜሪካ ጉዞ ሊያደርጉ በሚቀጥለው ሳምንት እቅድ ይዘው ነበር ተብሏል ግን በወቅታዊ ተጨባጭ ሁኔታ ምክንያት ጉዟቸውን እንደሰረዙ ለጊዜው እንዲዘገይ እንዳደረጉት መረጃዎች እየወጡ ነው እንደው ጉዟቸው እስከምን ጋር የተያያዘ ይሆን ለምን ሰረዙት
0: እንግዲህ የሰረዙበት ምክንያት ይሄው በአካባቢያችን ሰሞኑን ምናልባት እነዚህ እስራኤል ጠላት የሆኑት የምርጫው ጊዜ አለ የተቃረበ ነው በአሜሪካም በእስራኤልም በኩል እና የነገጣዩ መጠቀም አደጋ ለማድረስ ይሞክራሉ ለመጉዳት ይሞክራሉ የሚል ጥርጣሬ ያለን ባስመለከተም ጠቅላይ ሚኒስትር ቤንያሚን ነታንያሁ ገለጻ ሰጥተዋል ጠላቶቻችን አደጋ ለማድረስ የሚዘጋጁ መሆናቸው ምልክቶች አግኝተናል አሉ ሲሉ ተናግረዋል እና ይሄ በዚህ እንዳለ የታማጆር ሹሙ ወደ አሜሪካ የሚሄዱትም ለመክክር ነው ለምሳሌ አሁን አሜሪካ እና የኢራን ጉዳይ ተንጠልጥሏልና ከደራደር መጥፎ ሁኔታ ነው እያሳየ

0: አለው ይነጋገራሉ አይነጋገሩም ተነጋገሩስ ተስማሙ ወል ተስማሙ የሚለው ሁሌ እንደቀጠለናል እና አሁን ታስቦ የነበረው ሳውዲ ማለት ኢራን ይሁን ውስጥ የኢኮኖሚ ማነቆስ ገብታለች የሆርሞስ ጉዳይ ምናውቀው ነው የከተለያዩ ዓለም ተለያዩ ባለም በሚገኙ ባንኮች በብዙ ቢሊያርድ የሚቆጠር የኢራን ገንዘብ ተይዟል እንደንከሳቀስ ተብሎ ተይዟል በዚህ ምክንያት ኢራን በኢኮኖሚ በኩል እየተዳከመች ስለሆነ ይሄንን ለማጠናከርና እንዲያውን ለማጥቃት የሚቻልበት መንገድ በዚህ ነው ጥይት በመተኮስ ሳይሆን በዚህኛው በኩል ነው እናጠቃት የምንችለው የሚል እምነት በአሜሪካ መስራኤልን በኩል እያደረነ ያለው ይሁንና እንግዲህ ደግሞ ተስፋ ሲቆርጥ አንድ ሰው ያው አልሞት ተገዳይ መጥፎርም ጀሎስ ይችላል ስለዚህ ኢራኖቹ እንደዚህ ሆነን ታንቀን ታፈነን ከመናልቅ እንወጋና የዛኔ ይለይልናል ይለይላቸዋል የሚል ስሜት ወይም ውስጥ ያደረባቸውና ተኩስ ይጀምራሉ የሚል ጥርጣሬ ስላለ ጠቅላይ ሚኒስትሩም ተናግረዋል። ኢታማዦር ሹም እንደዚሁ በአሁን ይሄ ሁኔታው የተረጋጋ ጊዜ ባልሆነበት ሰዓት ወደ አሜሪካ መሄዱ ይቅርብኝ ብለው እንደወሰኑ ነው የሚነገር ያለው። ወደ አሜሪካ ሲሄዱ ቢሄዱ ኑሮ የነበራቸው ተልእኮ ከሴንትኮም የሚባለው ወይም በዚህ በአካባቢያችን የሚገኘው የአሜሪካ ጦር እዝ አዛዥ ከሆኑትና ከአሜሪካ ጦር ኃይሎች ኢታማዦር ሹም ጋር ለመገናኘት ነበር እቅዳቸው። ተገናኝተው እንግዲህ አሁን እነሱ እንግዲህ የሚነጋገሩት መቼስ ያው የተለያየ ጉዳይ ነው ሊሆን የሚችለው በደህንነት ጉዳይ
1: በነሱ ኃላፊነት
0: እና እንደዚያ ነበር። አሁን ላልተወሰነ ጊዜ አዘግይተውታል የሚባል ነገር ነው አሁን የሰማነው።
1: እንግዲህ አሁን ያለን ጊዜ መበርግጥ ዙ አይደለም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠላት ጥቃት ሊፈጽም ይችላል ከመርጫው በፊት የሚል መልእክት ማስተላለፋቸው ያው ብዙም የማነጋጋሪ ጉዳይ ነው። እንደው ምናልባት የኢታማዦር ሹሙ ጉብኝታቸው ማራዘማቸው እዚህ መልእክት ጋር የተያያዘ ሊሆን ይችላል ይሆን?
0: ያው ይሆን ይችላል። አዎ ምክንያቱም ጥቂት እንትን ነው አሁን ያለው ይሄ እንዳልነው የመርጫው ጊዜ እዚህም አሜሪካም ያለው መርጫ ጊዜ ሁሉም ትኩረት የሚያደርገው ወደ ምርጫ ቅስቀሳው ጉዳይ ስለሆነ ይሄን አጋጣሚ በመጠቀም ድንገተኛ አደጋ ለማድረስ ይፈልግ ይሞክራሉ ጣላቶቻችን የሚል ጥርጣሬ ነው ያለው። ሆቲሞች አሉ ሐማስም አለ እዛው ነው ይሞካከሩና አለ ህዝባላም እንደዚሁ ኢራንም በዛ በኩል ሆና እነዚህ በተቀዳጀ ሁኔታ አደጋ ለማድረስ ይሞክራሉ የሚል ጥርጣሬ ነው ያለ። ስለዚህ ነው ሁሉም ነቅቶ ያለ መንግስትም መከለከ ሰራዊቱም ሁሉም መረጃ ሁሉም በተቀላይና ይሄ ጊዜ ይለፍ የመርጫው ጊዜ ማለት ነው ይለፍ በሰላም ይለፍ የሚል ነው እንግዲህና ከመከሩም ተዘጋጅተን እንጠብቃቸዋለን የሚል ሁኔታ ነው በእስራኤል መንግስት በኩል ያለ። አሜሪካ ጋርም እንደዚሁ ብዙዎች ነገር እንደምመካከሩ መቼም መገመት አያቅተንም።
1: አዎ እውነት ነው። እንግዲህ ጥሩ ዛሬ ያድማጮች የምንቀበልበት ዕለት ነው ብለናል። ሀና መስመር ላይ ያው አድማጭ እንዳለ የነገረችን ነው። አድማጭ መስመር ላይ አለ።
0: እሺ እንግዲህ እንቀበላለን። አመሰግናለሁ ወርቄ።
1: እሺ አመሰግናለሁ። እሺ
0: ሄሎ
2: ሄሎ
0: ደህና ስትልኝ
2: እንደናችሁ ሰላም ናችሁ?
0: ሰላም ነን ሰላም ነን። ማለባል
2: እኔ እንጉዳይ ነኝ።
0: የማን
2: እንጉዳይ?
0: እንጉዳይ ሰላም ናችሁ?
2: ደናም
0: ሰላምን ነበር መነጋገር የፈለጉ?
2: መነጋገር የፈለግኩማ እንድንነጋገር የፈቀዳችሁልኝ በጣም አመሰግናለሁ። እድሉን ስለሰጣችሁ ሁላችሁን በጣም አመሰግናለሁ። እና የምናገረውማ እኔ ያው በኢትዮጵያ ባሉት በቀሩት ነው ያው በአዲስ አበባና በጎንደር ባሉት የተሰቃጁ ልጆቻችን ከዛ ሆነው እኛ ተዚህ ሆነን በጣም ተሰቃጀን። ተፈቶ ወንድሞቻቸው ተዚህ ያመጣናቸው ትምህርት አልማርልን አሉ። በቃ አይናቸው ጥርሳቸው ያለ ተፈታቸው ወንድሞቻቸው ጋር ነው 3 አመታችን ነው የመጣን ጥለሻቸው የመጣሽ ምንድነው ይያሉኛ አሁን ዝም ብልብል እንዲያሪ በቃ ትምህርት ሄደው ማይማሩ ጥርሳቸው አይናቸው ያለ ተፈቶቻቸው ነው
0: ምንድን ነው የቀረባቸው? እዚያ እናት አባት ናቸው የቀሩባቸው?
2: የኔማ እናት አባትም እህትም ወንድምም ቀርቶብኛል። ግን እህቶቻቸው የኔ ልጆች ቀርተው የነዚህ የመጡት አምስት ልጆች እየመጥቻለሁኝና እነዛ ሶስት ናቸው ከዛ የቀሩት ሴቶች ከበቃ አይናቸው ጥርሳቸው ያለ ተዛ በቃ ተታቸው ወንድሞቻቸው ጋር ከዚህ የመጡት ትምህርቱን እንዲያሉ በቃ አይናቸው ጥርሳቸው ያለ ተዛ በቃ
0: ለምን እሶ መጥተው እነሱ ቀሩ? ለምን አስቀሯቸው? እነሱ እርሶን ከመጡ በኋላ
2: ትልቅ ናቸውና ግብተዋንና ይከተላሉ አብረውሽ መሄድ አይችሉም። ባለቤት ናቸው ይኸው ተገንተው ወልደዋል። አሁን እንደዛ አሉ። እኔ ደግሞ እንድልቦችን አልጋ እንዴት እንሄዳለሁ ብል ውሀንች ተሸ ሲከትሉሽ ይላሉ። አሁን እነዚህ ጨውበች ተዛሬ እሪያሉ እንዴት ይደረጋል? ህጅ ዝም ብለሽ እነዛኞች ህጅ ዝም ብለሽ ያሉ መጣን። እነዛኞች ትንሾች ደግሞ አንሄድም ተያይዘውሉ በጭንቅ ነው የመጣ ነው። ከዛ ተመቱ በሆነነት የትምህርት የሚባል ነገር ጭራሽ አያስተውሉም። በቃ ልባቸው ያለ ተዛ ነው።
0: ማን ነው እናንተ ሄዱና ይከተላሉ ቀሪዎቹ አላችሁ? ማን ነው
2: እሺው ከዚህ ያሉ ሰው የሚሸኝነ ተዘው ከምስራ ቤቱ ያሉትም ስንፋርም ከምስራ ቤቱ ያሉትም ይመጡ አይደል? እነሱ ይመጡላችሁ ልናንተ ታዲያች ያስፈረሙ ሰዎች ማለት ነው። አምባሲ
0: መቼ ነበር እንደዚህ ያሏችሁ?
2: ያው ሶስት አመት ያው ጦርነቱ ያው የዛሬ ሶስት አመት የተጀመረ በሰኔ ነው እኛ የመጠር የገባን እዛ በሶስት ወሩ ጦርነት ተከፈተ።
0: እና አሁን ስጠይቋቸው መስሪያ ቤቶች ምን ይሏቸዋል?
2: የእውነት ዝግ ነው ነው ሲከፈት ከዚህ ስንጠይቅ ዝግ ነው ነው የሚሉን። ከዛኛውም አልጠየቅንም ከዚህ ነው የሚጠየቅ እንጂ ከዚህ ምንድን አለ ነው ያሉነ። ከዛ ስንጠይቅ ከሱ ነው የምታሟሉ እንጂ ከዚህ ምንድን ነው
0: የት ነው ከሱ ማለት እስራኤል ነው
2: ከጎንደር ከዚህ ነው የምታሟሉ ከዚህ ምንድን አለ ነው
0: ከዚህ የተሟላ የለም እንዴ? ፋይል የላቸው በዛ
2: ፋይልማ እኔ የመጣሁበት ስምንት ልጅ ተብሎ ከማስታወቂያው ስምንት ልጅ ተብሎ አለ። አሁን በስምንቶች በቃ እነዛኛዎች ትልቆች ቀሩ ትንሾችን እየመጣሁ እንጂ ስምንት ልጅ ነው ከማስታወቂያው ለጤፍ ከምናወጣበት ላይ ያለ
0: ከሶ ፋይል ያለው አሁን የስምንት ልጆች ስም ጭምር ነው።
2: አዎ ስምንት ልጅ።
0: ይሄን እንደዚህ አድርጎ የሞላ የት ነው? ጎንደር ነው አዲስ አበባ ነው? የት ያለው መስሪያ ቤት ነው?
2: ጎንደር ነው እንጂ ጎንደር ከዛው ለጤፍ ነው ስምንት ልጅ ብለው ሞሏቸው።
0: ምን አለ?
2: ከዛው ጎንደር ነው እንጂ ሞሏቸው።
0: እዚያ ጎንደር ነው የተሞሉ?
2: አዎ ጎንደር ነው የተሞሉ። ያው ደርሶ ተመልሷን ከዛ ተባለ። ከዚህም ደግሞ ህጤ ደግሞ ስትናገር ደግሞ ሶስት ልጆች ቀርተዋል አምስቶች ነው እዛ ምትገባ ተባለ። ደግሞ ከዚህ ደግሞ ሲጠይቁኝ አለች
0: እና ጠየቋት እንዲያ ብለው እና ምን መፍትሄው ምንድን ነው? ምን አሉ?
2: እነዛኛዎች ለራሳቸው ነው የሚመጡላት የሚመጡ እንጂ እነዚህኛዎች ነው የሚመጡ አብረዋት እነዛኛዎች ለራሳቸው ነው የሚመጡ ብለዋል እኛለች። ከዛ ተጠየቀች በቀው እነዚያ ልጅ እንዲህ ነው ቀሩብን።
0: አሁን በአጠቃላይ የሰው ቅርብ ቤተሰብ የሆኑ ስንት ናቸው የቀሩ?
2: የቀሩ አባቱ እህት የእናቴ አባቴ እንዲህ ወንድሜ ሆነው ሁለት አባቴ ሶስት ልጆች ሶስቶች የእህቴ ልጆች ደግሞ ሁለት አሉ። ደግሞ አብረን ስንመጣ እንደዚሁ ተቋርጦ የቀሩባት እንደዚህ ደግሞ የወንድሜ ልጅ ደግሞ አንድ ቋቋቀረ ስንመጣ የዘውን ዘመን እንደገና የአባቴ ልጆች ደግሞ አንድ ትምህርት አለችኝ የአባቴ ልጅ ደግሞ ሌላ ደግሞ የተፋጠች ደግሞ አለች እዛ የገባች ደግሞ አንድ ሁለት ያህል ደግሞ ተየላማሉ
0: አግብተዋል ያሉኝ እዚያው ጎንደር እያሉ ነው ያገቡ።
2: ኖ የኔዎች በገጠር ገና ጨቅላጅ ያሉ ነው ገና የተጋቡ ገና ትንሽ ሳሉ የገጠር ግቢ ታውቁታላችሁ ገና ደቃቃጅ ያሉ ነው ያገቡ።
0: ስንት ነው እድሜያቸው ነበር?
2: ሶስት ናቸው የኔዎች ልጆች።
0: ሎሎ እድሜያቸው ሲጋቡ እንጂ ሲጋቡ እድሜያቸው ስንት ነበር?
2: እድሜያቸው በአስራ ስምንት ነው ያገቡ።
0: በአስራ ስምንት ገባኝ። እሺ እንግዲህ እንጃ ምን እንደምላችሁ ማላቀም መታገል አለባችሁ። እንግዲህ ያለው አማራጭ መታገል አንድ ላይ ሆናችሁ እዚህ ያሉ በሙሉ ቤተሰቦች የቀሩባቸው ሰዎች በአንድ ላይ ሆኖ በመንግስት ወይም በሚመለከተው መስሪያ ቤት ላይ ተጽዕኖ ማድረግ ነው እንጂ ሌላ አማራጭ አለ አይመስለኝም።
2: አሁን እኮ አማራጩ በሌላ ሀገር ያለው ለምን ይመጣል? በጎንደርና በአዲስ አበባ ያለው ለምን አይታይም? ዛሬ እናትና ልጅ ወንድማማች በተማማች ተለያይቶ የኔ ብቻ ሳይሆን ሁሉ ደም እያለቀሰ እያለ ለምን የሌላው ሀገር ይምጣ ብሎ አሁን ይሄ አዲስ ድርጅት ተደራጅቶ እናመጣ ምናምን ተብሎ ሰምተናል። አሁን እንደኛ ደግሞ ቤት ምናምን ነገር እየተሰነጋጋ ነው ይባላል። ለምን በአዲስ አበባና በጎንደር ያሉት ምን አድርገው ነው ዋን ስራዎች እንየለነስ ተገደልኩ ዋን ስራዎች ናቸው ያሉ ምንም ምንም ጥርጥር የሌላቸው ነው የጎንደርዎች የሚል ክስረው
0: አሁን ግን ያሰሪ መጣ ምን የለው ዘረኝነት ያለው እንዴት ይመጣል? ይሄ ጥያቄ እኮ ወይዘሮ እንጉዳይ ይሄ ጥያቄ ባስመለከተ በአንድ ላይ ሆኖ በብዛት ለመንግስት ነው ለሚመለከተው መስሪያ ቤት መቅረብ ያለባችሁ አንድ ላይ ሆናችሁ ነው። እያንዳንዱ በተናጠል ከሆነ ያን ያህል አዳማጭ ላይ ኖሮ ይችላልና በአንድ ላይ ሆኖ ተሰባስቦ ይሄን ያለውን ችግር በሙሉ ለመስሪያ ቤቱ ለመንግስት መስሪያ ቤት አመልክቶ መፍትሄ እንዲገኝለት ማድረግ ነው የሚቻለው። አሁን በተናጠል ብንነጋገርበት ብትነጋገሩበት መፍትሄ ይሆናቸው አልችልም። መስሪያ ቤቱ ካለበት ጉዳዩ በሚመለከተው መስሪያ ቤት ሄዳችሁ አንድ ላይ በብዛት ማለት ነው መጠየቅ ነው የሚገባችሁ። መስሪያ ቤቱ መጠየቅ መብታችሁ ነው የመጠየቅ። እንግዲህ አንድ ላይ ሆናችሁ በተናጠል አይደለም፣ በተናጠል ከሆነ ያን ያለ ይቀበሏችሁ ይችላሉ። ግን በብዛት በርከት ብሎ ከአንድ ላይ ሆኖ መንግስት የሚያዳምጥ ያኔ ነው መንግስትም ሊሰማ የሚችለው በብዛት አቤት ሲሉ ነው። እና የኔም ባስመለከተ መደራጀቱ ነው የሚያስፈልግ መሰለኝ። እንግዲህ
2: እኔን
0: አላቅም በምን እንደሚያመጧቸው። ለማንኛውም ለመጨረሻ ያህል ለእኔ ጋር መነጋገሪያው ይሄ ነው የምመከራቸው። እዚህ ውጭ ሌላ አስተያየት ሊኖረኝ አይችልም። አቤት።
2: አይ ለዛ ሰው ሆነ እንዲሁ እናንተ እናንተ ትሻላላችሁ በጀሁ ለምን መቼም መብራት ናችሁ እንዲሁ እናንተ ለምን ነው በአዲስ አበባ እና በጎንደር ያለው ሰው ለምን ነው ብላችሁ እንዲሁ እናንተ ብትታገዙልን ነው እንጂ እናንተ
0: ገባኝ። እኛ መጠየቅ ነው መስሪያ ቤቱ ደውለን መጠየቅ እንችላለን በተናጠል። ግን እናንተ ቤተሰቦች ግን ቤተሰብ ቀርቶብናል የምትሉት በሙሉ በአጠቃላይ ከአንድ ላይ ሆናችሁ በመንግስት ላይ ተጽዕኖ ማድረግ ነው የሚገባቸው። ያንን መፍትሄ ሊሰጠው የሚችል ብዬ የምገምተው እኛ ጠየቅነ መልስ አገኘነ በቃ በዛ ሌላ ለውጥ ላይ መጣ ይችላል። ስለዚህ እኛ ያው ችግር አለብኝ ብለውን ሰው እያዳመጥን በበኩላችን ያው እንድታወቅ ችግሩ እንድታወቅ ማድረግ ነው ስራችን። እና እናንተ ግን በተግባር ማሳየት የምትችሉት ቅድም ባልኩት መንገድ ስትሄዱ ብቻ ነው። ምክንያቱም መስሪያ ቤቱ ነገ ነው ነገ በስቲያ ነው ዝግ ነው ዛሬ ምናምን አድካሚ ነው።
2: በጣም የሚገርም ነገር ነው። አባደን እና እንዴት ያለ ድል እንደያዛቸው እንዲሁ ነው። ከዛ ዛሬ ታግተው ተደጅ እንዳይወጡ እንታገታለን። በትምህርት ቤት ተሰራው እንዳይዘር በጣም ዛሬ ችግር ግብ ብሎ ስራ ፈጥናታቸው በበላይ እንግዲ ነው። ዛሬ ጦርነት ኖሮ በዚህ አሁን ደግሞ ጦርነቱ ደግሞ ገፍቶ መጥቶ እንደሆነ እውነተኝ እንዴት እንደሚሆኑ እንጃኔ
0: ለዚህ አይነት የመቤት እኔ የምሎት አሁን አንድ ላይ ሆናችሁ በተናጠል እያንዳንድ ወሮሮ ማሰማት ሳይሆን መፍትሄው ቅድም እንዳልኩት በአንድ ላይ ሆኖ በመንግስት ላይ ተጽዕኖ ማድረግ ነው የሚገባቸው መሰለኝ። እና እንግዲህ እስከዚህ ነው። ሌላም በርካታ ሰዎች አሉ መስመር ላይ፣ እነሱን ደግሞ ልቀበል።
2: እሺ፣ በጣም አመሰግናለሁ። እናንተንም
0: እግዚአብሔር ያቆያችሁ። ይህን አመታት
2: በቸር እንዲሸኛው ያርገና አሜን። እናመሰግናለን። እግዚአብሔር ይስጣችሁ።
0: ሰላም ሰላም። ሄሎ
3: ሄሎ። ጤና ይስጥልኝ።
0: ጤና ይስጥልኝ። ማልበል
3: የኔ አሁን ነኝ። ጋሽ ራሚን እንዴት ነህ? እንዴት ነሽ? ወርቅነሽ መዋዲም ለሲምካ ሰላም ናችሁ?
0: እንዴት ናችሁ? ሁሉ ሰላም
3: አለን አለን። በስንት ጊዜያችን አንተ ጋር ሬዲዮ ቃለ ምልልስ ለማድረግ ታድ ያለሁ ማለት ነው። እኔ በጣም ማከብርህ ታላቅ ወንድማችንና አባታችን ነህ።
0: አመሰግናለሁ።
3: እንደው በሌለህበትም አንተን ማነሳሳት አይቀርምና እንዴት ናችሁ? በዓል እንዴት እየሄደ ነው?
0: እንደ ሀገር ሰላም ነው?
3: አዎ፣ አሁን ወይዘሮቱ ያነሱት ሀሳብ እውነት እሳቸው ሬዲዮ ላይ ወጥተው ስለገለጹት እንጂ በጣም የብዙ ሰዎች ችግር ነው። እናት አባት ተዚህ ናቸው ልጅ ተዚያ ነው ልጅ ደግሞ ተዚህ ሆኖ እናት አባት አክስታጎት እንዲህ ተለያይቶ ይሄ አዲስ ነገር አይደለም። በጣም ከፍተኛ ችግር ያለው በማህበረሰባችን ላይ ይሄ ችግር መቼ እንደሚፈታ ነው እግዚአብሔር ይወቀው። በእውነት በጣም ነው የሚያሳዝን ነው ይሄ ነገር። ልክ አንተ ያው ትክክለኛውን ነገር ነው የገለጽላችሁ ነው የዘሯ ተሰብስባችሁ ያው መስራት አፕዲም ነው የሚሆነው አድራሻው የሚመለከተው ቦታ አመልክቱ ነው። ይሄ ደግሞ ሽቢጣ እያል ስንለው የነበረው ነገር ነው። ያው ዛሬ አጣ አይደለም
0: ምንድን ምጮህ ነገር አለ ምንድን ነው አጠገብህ? ሄሎ
3: አቤት አቤት።
0: እሺ ቀጥል።
3: እና በዛ መንገድ ነው የሚጠየቀው ለማለት ነው። ከዛው ውጪ አሁን በዜናችሁ ላይ የሰማሁት የአውሮፕላን ላይ ጭቅጭቅ በጣም የሚገርምና የሚደንቅ አንዳንዴም የሚያስቅ ነው። በአየር ላይ ሆኖ በኃላፊነት 100-200 ሰው ጭኖ እየተጓዘ ያለ እንግዲህ እነዚህ መሪ ናቸው፣ ፓይለት ናቸው። እንደውም መጨነቅ ያለባቸው ለተሳፋሪው ደህንነት በሰላም ለማረፍና ለመነሳት እንጂ በመሃል ተጨቃጭቆ ተቧክሶ ህዝብን አደጋ ላይ አውሮፕላን አደጋ ላይ ለመጣል አልነበረም። በጣም የሚያሳዝንም የሚገርምም ነገር ነው ስታስበው።
0: በጣም
3: የተሳፋሪውን ጭንቀት አስበው። እዛ ውስጥ ከፍተኛ የሆነ መረበሽ እንደሰማሁት በዜናችሁ ወደ 7 ኪሎ ሜትር ነው ወይ 70 ሺህ ጫማ ምናምን ወርዷል። ወርታች ተምዝግዝጎ
0: 14 ሺህ ጫማው በአንድ የወረደ
3: እግዚአብሔር ያሳይ። እና በዚህ ጊዜ አውሮፕላን ብዙ ጊዜ እንመላለሳለን። የአየር እንዲህ ግፊት ሲኖር እንኳን ያስጨንቃል። አየር ላይ ነው ያለ ነው እና
0: ደመና ጋር ስጋጭ እንደረግጣለን።
3: ሲጋጭ ከባድ የአየር ክልል አቋርጦ ሲሄድ መረበሻ በጣም እኔ ማን ነው ጥፋተኛው? ይሄ በደንብ መቀጣት ያለበት። ሌላው እስራኤል ሀገር እጅግም የዲፕሎማሲ ግንኙነት በሌላት ሀገር በሳውዲ አረቢያ ለማረፍ ተገደዋል። በእርግጥ ቅድም አንተ ብለኸዋል፣ ይሄ ኃላፊነቱም ተወስደው መጀመሪያ የጫነችው ሀገር ናትና ሹሆም አይወጋቸው እንቅፋትም አይመታቸው በጣም በሰላም እንደሚመለሱ እርግጠኛ ነኝ። ስታንድ ባይ የሆነ የኢትዮጵያ ማነው የእስራኤል አየር መንገድም ማነው ይሄ
0: ጦር አውሮፕላን
3: አዎ ወታደራዊ ጦር አውሮፕላን በፍጥነት ሂዶ አጅቧቸዋል። እዛ ላይ ያው አውሮፕላን ወርዶ ቢከሰከስ ላያድን ይችላል፣ ግን በተአምር ሁኔታውን ለመከታተል ይሄ ነገር መደረጉ ምን አይነት ጥንቃቄ እንዳለ ምን አይነት ኢንፎርሜሽን እንዳለ ድንቅ ነገር ነው።
0: አዎ ይሄ አለ አይደል፣ ይሄ ምንድን ነው የምንለው አዳኝ፣ ይሄ በዚህ በበረሃ ወርዶ በዚህ በክር እንትን ምንድን ነው በቀስት እንትን እንደሚያደርጉት ወጥረ እንደምትለቀው
3: ትክክለኛ ምሳሌ ነው። በቃ በጦር በቀስትም ይሁን በክላሽም ይሁን ወድሮ በተጠንቀቅ የሚሄድ አይነት አዳኝ ወይም የሀገር መከላከያ ሰራዊት እንበለው። ሌላ እንግዲህ አማጺ ልክ እንደዚያ ተጠንቅቆ የሚኖር ስታንድ ባይ ሆኖ የሚኖር ነው የእስራኤል መከላከያ ጸራጋነ ለእስራኤል በጣም የሚደነቁ ናቸው በእውነት። ሌላው እንግዲህ እኔ ብዙም አጀንዳ የለኝም፣ ነገር ግን ይሄ ትልቅ በዓል ነው ያለፈው። ያው አንተም ትተነትነዋለህ ይሄ በዓል በተለያዩ በዓላት በመጡ ጊዜ የዮም ኪፑር ሌሎችንም ይሄ ትልቅ ታሪካዊ በዓል ነው እያለፈ ያለው። የፌሳ በዓል ቀላል አለ ማን ነው የሱኮት በዓል ቀላል አይደለም። በአጋጣሚ ሆኖ ደግሞ የኢትዮጵያው እንቁጣጣሽ ቅዱስ ዮሐንስ እንደገና ደግሞ የዚህ ሀገር ሮሽ ሐሻና አሁንም እንደገና የኢትዮጵያ መስቀልና የዚህ የሱኮት በዓል በአንድ ቀን የሚገባና የሚወጣ መሆኑን ስታይ በጣም ነው የሚደንቀውና በዓል በጥሩ ሁኔታ እስራኤል ሀገር እየተከበረ እያለፈ እንደሆነ እግዚአብሔር ይመስገን የምናየው ነገር ነው። ግን ያው ነገ ምን ሊከሰት እንደሚችል ይቺ ሀገር በጠላትም የተከበበች ሀገር ናት። በኃይሏ በጦሯ መክታ እየኖረች እንጂ ለእስራኤል ጥሩ አመለካከት ያለው ዙሪያውን ያለ የአረብ ሀገር ኑሮ አያውቅም። የምንሰማቸው ብዙ ዜናዎች አሉ። ያደጉ ሀገሮችም እንግዲህ ከባድ መሳሪያ ጠምደው ውረድን ውረድ ተቁልቁለቱ የሞተ ይሙት ታልቅስ እናቱ እያሉ በቃ ስለ ሰላም የሚዘምር የለም። ሰላማዊ መንገድ መፍትሄ ለማምጣት የሚጥር የለም። አሁን ላይ ስናየው ሁሉም ውረድ እንውረድ እየተባባለ ነው። እግዚአብሔር ደግሞ ይችን ዓለም
0: ሰላም የሚባለው ቃልማ ልክ የመረሳት እንዳልነበረ ምንድን ነው እሱ ደግሞ የሚባልበት ደረጃ እየደረሰ ነው መሰለኝ።
3: እግዚአብሔር ይስጥልኝ። እንዴት አይነት አገላለጽ ነው! ሰላም የሚባለው ደግሞ ምንድን ነው? ይሄ ነገር ምን ማለት ነው? ሰላም ማለት በጣም የሚገርም አባባል ነው ጋሽ ራቤል፣ የሚገርም ይሄ እየተረሳ እየሄደ ይመስላል። በጣም ነው የሚያሳዝነው። ይሄ በጣም በእውነት በእጅጉ ያሳዝናል። ምክንያቱም ለአንድ ሀገር እድገት፣ ለአንድ ሀገር ህዝብ በሰላም መኖር፣ በኢኮኖሚም በቴክኖሎጂም ለማድረግ የመጀመሪያ ቁልፉ ነገር ሰላም ነው። አሁን ያችን የመሰለች ትልቅ ሀገር ኢትዮጵያውን ሰላም ከራቃት ውላደረች። ይሄ ሁሉ በዛም በዚህም የሚረግፈው ህዝብ ሳይንቲስት ይሆን የነበረ፣ ፕሮፌሰር ይሆን የነበረ፣ ዶክተር ይሆን የነበረ፣ እንደገና አምራች ገበሬ ይሆን የነበረ፣ እንደገና የሀገሪቱ ኢኮኖሚ ወደ ትምህርት ቤት ግንባታ፣ ወደ መንገድ ግንባታ፣ ወደ ሆስፒታል ግንባታ፣ ወደ ኃይል ማመንጫ ይዞር የነበረ ከፍተኛ የሆነ ኢኮኖሚ ካለመግባባት የተነሳ እንዳለ በሳት እየተቃጠለ በለው ሰውም፣ ንብረቱም፣ የሀገሪቱም እግር መንገዱን አገሪቱን ወደ ኋላ እንደገና መቶ ዓመት እየመለሰ ያለ እንትን ትሰማለህ። ይሄ ነገር ባይሆን ይመረጥ ነበረ። ቁጭ ብለህ በክብ ጠረጴዛ በሰለጠነ መንገድ እዛም በዚህም ያለው በመንግስትም ያለው በሌላም በኩል ያለው የሀገሪቱ ዜጋ ነው፣ ይመለከተዋል፣ ያገባዋል። ስለዚህ ቁጭ ብለህ በሰከነ መንገድ ተወያይተህ ወደ አንድ አገርን አንድ ወደሚያደርግ አገር በሰላሙ ላይ ወደምታድርበት ነገር መመለስ ይገባ ነበር። ይሄ ምንድን ነው? ቅድም እንዳልነው ሰላም የሚባለው ነገር አልተፈለገም። ኢትዮጵያን እንደ ምሳሌ ጠቀስኳት እንጂ በየትኛውም ዓለም ዛሬ ያለው ይሄ ነው። ለምሳሌ ዩክራይናና የሩሲያን ስታይ የረገፈ ህዝብ፣ ያለቀ የደቀቀ ኢኮኖሚ፣ እጅግ የሚያሳቅቅ ነገር ነው ሆኖ ያለፈው። ኢራን በገዛ ጥጋቧ ግጭት ጭራ፣ ጠብ ጭራ ያየችውን መከራ ዋና ዋና መሪዎቿን ተነጥቃ ባዶዋን ቀርታ ዛሬም እጅ አልሰጥም ብላ ለህዝቦቿ ጠንቅ ሆና ቀጥላለች። እና ደግሞ የዚህ ሀገር መንግስት ደግሞ የእስራኤል መንግስት ለዜጎቹ እጅግ የሚንጨነቅ ቅድመ መከላከል የሚያደርግ አጌን ለእስራኤል ጋሻና መከታ ለህዝቡ ሆኖ ህዝቡን የሚከላከል መንግስትና መሪዎች ያሏት ሀገር ናት። በዚህ ሁሉ ውጥረት ውስጥ ሆና እንግዲህ እስራኤል በአንተ ወይም በእኔ እድሜ ናት የተመሰረተች መልሳ ዛሬ አውሮፓን በልቶ እንደዚህ በኢኮኖሚ፣ በፖለቲካ፣ በወታደራዊ ዝግጅት እንደዚህ ማደግና መንቻረፍ፣ ይሄ የመሪውና የመሪዎቿና የህዝቡ መናበብ፣ ይሄ መንግስት ሰራተኞች ከልባቸው ለሀገራቸው መስራት ከልባቸው የመንግስት ሰራተኞች እንደ አሁኑ ስልክ ሳይስፋፋ አንዴ የሆነውን ነገር ልንገርህ።
0: አጠር አድርገህ በርካታ ሰዎች አሉ
3: ነው ማድረገው አንድ ሆነ መስሪያ ቤት እጄ ጉዳይ እያስፈጸምኩ ስልክ ለመደወል በእጁ ስልክ ይደውላል፣ ሁለት ጊዜ እያቋረጠ ማለት ነው። የቢሮ ስልክ ይውላል፣ በዚህ አትደውልም፣ ይሄ የአገር ሀብት ነው አለኝ። በዚህ ለመንግስት ስራ ካልሆነ በስተቀር ለግል ጉዳይ በዚህ አይደወልም ነው ነው አለኝ ማለት ነው።
0: እስከዚህ ነው አየህ፣
3: እስከዚህ ነው። ለሀገራቸው ኢኮኖሚ ጉቦ ሙስና የሚባል ነገር የለም። ያ ደግሞ ለልጆቻቸው ለራሳቸውም በእጃቸውና እንደው እግዚአብሔር አምላክ አገራችን እችንም ያችንም ሰላም ያደርግ። ኢትዮጵያም ርስታችን አገራችን ምርጥ አገር ናት እውነት ለመናገር ባን የሚያትርፍልን ፈጣሪ እችንም ሰላም ዙሪያዋን ሰዓት መሀሏን ገነት አድርጎ ይጠብቅልን። ንሽራንተንም በጸጋ ያድል። በጣም የምናከብርህ ወንድማችን አባታችን ነህ።
0: ያመሰግናለሁ ወንድሜ። ሰላሙን
3: መልካም ቀን
0: ሰላም ይስጥልኝ። ሄሎ
4: አሎ፣
0: ደህና ስትልኝ
4: ጤና ይስጥልኝ ጋሽ ራሚም፣ እንዲሁ ለወርቅነሽ፣ ለሻያው ደጎ፣ ለአድማጮች በሙሉ አመሰግናለሁ እድሉን ስለሰጣችሁኝ።
0: ለካናም ማልበል
4: ዋኘው አበበ እባላለሁ። የነትት ነዋሪ ነኝ።
0: እሺ አቶ ዋኘው፣
4: እንዲሁ ስላቀረበች ምስጋና ላቅ ያለ ነው። ለወይዘሮ ሀና አስተያየቱን እኔ የምገልጠው እንኳን ለዚህ ለተቀደሰው አመት በዓል ለአክስኮት ለዳስ በዓል አደረሰነ ካህኑን ቤተ መቅደሱ እንዲሁ መንግስታችን ንጉስን ኮንብሮ አይለይብነ ወታደሮቻችን ደግሞ ዘብ የሚጠበብቁትን ሁልጊዜ ሌት ተቀን ከጠላቶቻችንን እንዳይገቡ የሚከላከሉትን አክሎ ደግሞ ብርታቱን ይስጣቸው ነውና ደግሞ መንግስት ያለውን ደግሞ ማክበር ይገባና ይሁ በአሜሪካ እንዴት አድርጎ እንደተናገረልን ለህዝባችን ብዙዎቹ እኛ ተጨፍጭፈን እኛን መተው እያረዱ እያሉ ያ ተባበሩት መንግስታት ለጥቆ በዛ ጉባኤ ብዙ አገሮች ወደ መቶ حياة ودمة وصبع ميوانا زا نقر سعر كفلو سيوطو نانتا كو عند نقر يالقى باتوه نقر علينا كو سو قدا يادل لنا إيا قدلونا نانتا تنستاتو هدا توتن نون جريف قلت شلقرات شولو قلتو بمن نقرو بتام تلق دستانو يتسمان بتام تلق نونا أهون مدمو نكو عندي هو مرجع رسول الله صلى الله عليه وسلم أرى لفولتي خامد تكامي أنا ونجي هي مبال يلب كل أشين نقتن فزوا أشين متبك إجبان نال نا كل جزء من يام بيجي جزء وعم تبالسي هون وعلى الرفول دنم ب روش عشان غدا تدر سؤال عندي هو بيوم كبر غدا تدر سؤال يو يمن ترى هنا عطفوتشنا ለይቶ ይመጣልና ንጉሳችንና ወታደሮቻችን ደሞ ሞራን መስጠት ይገባናል ብዬ ነው
0: ገባይ በጣም ቆንጆ አስተያየት ነው አመሰግናለሁ አቶ አኘው
4: በሰደ ሰላም ለሀገራችን
0: ሰላም ሰላም ሄሎ ሄሎ ሙዚቃ ላይ ጀርግዜ

0: ሄሎ፣
1: ጤና ይስጥልኝ።
0: ጤና ይስጥልኝ።
1: ምን ልበል?
0: ይርጋላ ምናቁላ፣ እንደምን አለ ራሚ?
1: እግዚአብሔር ይመስገን።
0: አላዛር አንጋፋው ጋዜጠኛ፣ ደህና ናችሁ?
1: ደህና ነን እኛ፣ እግዚአብሔር ይመስገን።
0: ለእናንተ ይሁን ለነሰጠ ለነወርቅ እንደዚሁ ቴሌፎኑን ተቀብላ ለምታስተናግደን እናመሰግናለን።
1: ሀቅ ሰሜያ ማን ልበል? ስምሆን
0: ይርጋ ላምነ።
1: አቶ ይርጋ፣ እሺ።
0: እኔ ልናገር የምፈልገው አንደኛ ለባላቱና ለሀገራችን የምንሰማው የምናየው ሀገራችን ኢየሩሳሌም ትበጽግልን። ከአምና ዘንድሮ መቼም ቀዝቀዝ ብሏል፣ ጦርነቱ ግን አለ እና መምሻላችን ይክበር ይመስገን። ደግሞ የምንሰማው አየር ጠልፈው ደግሞ እንዲህ አለ ሆነ ይሁላ የሚሆነው ጊዜውና ወቅቱ ዛሬ ያለንበት ዘመን ንብና ንብ ሳይና ከዝንብ ሳይና ማነው ንብ ሳይና ከዝንብ ይናከሳን የሚባለው ዘመን ነው እና አሁን ደግሞ መልካሙን አመት በዓልና መልካሙን ዘመን ይስጠን። ለእናንተ ለወንድሞቻችን የምታስተላልፎት ለልጆቻችን አርአያ ሆኖ ይቺ ሀገር በእውነት ወደ ውጭ ሀገር በእጀ በኢትዮጵያ ቀሩብና እንደዚህ የምንለው የእኛ አስተዳደርና የእኛው ንግግር የእኛው አመጣት አንደኛ የውሸትና የብዙ ነገር አለ ለሚያውቀው ቀረቅ ብሎ ይውላ ያለ ነው እና ለቀሩት ወገኖቻችን የሚመጡ ያርጉልን፣ እኛንም ሰላሙን ያስፍንልን። ሁለተኛ ልናገር የምፈልገው ይህ እንግዲህ ምርጫ እየመጣ ነው። አብያተ ክህነት ምርጫ እየመጣ ነው። የምርጫው አይነት በጣም ውስብስብ ነው። ውስብስብም አይደለ ከወገኖቻችን የተነሱ ወንድሞቻችን መርዳት መገደብ አለብን። ሁለተኛ በቀደም ተናግሬ ያለው አንደኛ ቤተ እስራኤል የሚለውን ይዞ የተነሳ ወንድማችን ይህን የኢትዮጵያ አንድነት ራሚ እናንተ ጋዜጠኞ መጀመሪያ በዚች ሀገር 45 ዓመታችሁ ሊሆን ነው ሬዲዮን ስታቋቁሙ እንዴት እንደነበረ፣ አሁን ደግሞ የእኛ የቤተ እስራኤል አቋቋምና አካሄዳችን ጥሩ መንገድ እንድንሄድ ይህን ወንድማችን እነሱም አብረው ያሉትን በአንድ እንግዲህ ቀርቧል በአንድ ሆኖ ምርጫውን በጥሩ ሁኔታ እንዲስተካከልልን እያልኩ ያመሰግናለሁ። የከርሞ ሰው ይበለን፣ የከርሞ ሰው ይበላችሁ። ልጆቻችን በልጽገው አብበው አፍርተው ኢየሩሳሌም አበባ ትሁንልን።
1: እናመሰግናለን። አቶ ይርጋ ሰላም ሰላም። ሄሎው
2: አሎ፣
1: ደህና ይስጥልኝ።
2: አብሮ ይስጠን። እንደምን ናችሁ?
1: አለን
2: አክሰም ያህማዲን በስሚሃ እንኳን ለዚህ አደረሰን። ወደ ወገኖቼ አመሰግናለሁ።
1: ያህማ ለበስሙን
2: አዲስ አለም ወዳይ ፍቅራት መላሄ።
1: እሺ
2: እንደናችሁ አመሰግናለሁ። ለህካና ለተቀበለች በእውነት ውድ እህቴ በጣም አመሰግናለሁ። እንዲሁም አንተ ለምታስተናግደን አባታችን ወንድማችን በጣም አመሰግናለሁኝ።
1: እሺ እኛም አመሰግናለሁ።
2: እንኳን ለዚህ በዓል አደረሰን። ለኮራ ህዝበ እስራኤል የዘላለም አምላክ የጀመረውን የሰላም በዓል በሰላም የምንፈጽመው ያርገን። በመጀመሪያ ሲቀጥል ዛሬ የሰማነው በጃሾት የተነገረው የወገኖቻችን አየር ላይ እንዳሉ ሊሰራባቸው የነበረው ስቃይና መከራ ለህዝበ እስራኤል ምን ያህል በዚህ ታላቅ የደስታ በዓል ያው ወርዶ እንትን ቢል ኑሮ ምን ያህል ሀዘን ምን ያህል ጉዳት ነበረ ለኛ። እውነት እንኳን እግዚአብሔር አወጣና ወጣቸው። እኔ እንደሚመስለኝ ምናልባት የተሸረበት ሴራ እነዚህን ህዝበ እስራኤል ጠልፎ ወደ ጠላት ሀገር የመውሰድ እቅድ ይመስለኛል። ምንም ባላውቅም ዜን ያክል ግን እንዴት የአየር ረዳት አብራሪውን ወደ ሌላ ችግር ወይ እንዲከሰከስም ይሆን እንዲጠለፍ እንዴት ጠብ ሊያነሳ ይችላል? የተሸከመው የሰው ነፍስ አይደል እንዴ? የሰው ነፍስ ነው። ሲቀጥል ደግሞ እኔ እንደሚመስለኝ ጠልፎ ለጠላት እጅ ለመስጠት እንጂ እንዲከሰከስ ያደርጋል አይመስለኝም። ለምን ከተከሰከሰ አብሮ ነው እሱም የሚከሰከሰው።
1: ሸብርተኞች እኮ አንደን ለህይወታቸው ማይፈሩ ማጥፍቶ መጥፋት ባህር ያላቸው እኮ
2: ሱሊዮን ይችላል ሱሊዮን ይችላል ነገር ግን በብዛት እንደሚመስለኝ ግን አጫቅጣጫውን አስቀይሶ ለወደ ጥራት አገር ወስዶ ያኔ ቢናሜና ታኔ ወንድም የተሰዋበት ምብጻ ልክ እንደዛ አይነት ጠረፋ ለማድረግ ይመስለኛል ለማንኛውም ግን ቆየም የሆነው ነገር እነተኛው ይታወቃል
1: አዎ አዎ እነት ነው
2: ምክንያቱም ዋናው ዋናው ሹፌሩ ይሄን ነገር እነቱን ይናገራል እሱ እንኳን ባይናገር እሱ ያለውን ምን ብሎ እንደዛ ነገር እንዳደረገ እሱ ራሱ ይናገራል እና የቆየ ይታወቃል
1: ይታወቃል አዎ
2: አው ሌላው ሌላው በትንሹ ማለት ምን ፈልገው ውድ ወገኖች ህዝብ እስራኤል ወንድሜ አባታችን ወንድም ኢርሃሚም ታቃለህ ለዘላለም ይሄን ነገር ያነሳን ያለቀስን ያለን ስንትና ዛሬ መቀነቷን ታጥቃ ብንበላ ሰንበላ እንቅልፍ እንኳን አይታኛንም እውነት ለመናገር ስንቃዥ ያድረን ነው ንጋት ላይ እንቅልፍ የሚይዘና በጣም በሚያሳዝን ደረጃ በሐዘን በድካም በብዙ ነገር ያለና በናፍቆት በስስት እኔ ወገኖቻችን እስተመቼ እንደሚሰቃዩ እኔ ያላቅም ዛሬ ደግሞ ጦርነት የው ግፋ ብለው እያለ ነው የሚሆነው አይታወቅም ነገ ዛሬ ያስጨነቀነ ችግራቸውን መከራቸውን ችለው እያሉ ያስጨነቀነ ዛሬ አሁን ደግሞ ይሄ ጦርነት ግፋ ካለ ብዙዎች ልጆች እየታፈሱ ናቸው ወደ ጦርነት የመሄድ እድል ይኖራቸው ይችላል ይህን ያህል ተሰቃይተን እዚህ ያለ ነው ምን በላት ከፍለን ልከን ያሳደግናቸውን ልጆች እዚህ ጋር በእነሱ ናፍቆት በእነሱ ስስት ተሰቃይተን ያደጉ ልጆች አሁን ዛሬ ተስፋ በመቁረጥ ስራ ደግሞ ይገርምሃል ወንድም ኢርሃሚም በጣም የሚያሳዝን ደረጃ ብዙ አይነት የስራ በርሎ አለ እንደፈለጉ ስራ ያገኙም ሴቶቹም ወንዶቹም ስራ የለም ፈርተን ምን በላ ቢሆን እኮ አንጎዳም ነበር ችግሩ ስራውን በሚገባ ደረጃ እናገኝም ነው ህጀ ነበርና እያለቀሱ እጃቸውን እያሹ እጃቸውን እያጨበጨቡ የሚውሉ ወጣቶች አሉ በሚያሳዝን ደረጃ አሁንስ ተስፋ ቆረጥን አሁንስ ሰለቸን ይላል እናትና አባቶች ትላልቆች ልብ ያደረጉ ግን ተስፋ እኮ አይቆርጥም የእስራኤል ልጅ አይዟቸው ልጆች አይዞህ ልጅ አይዞሽ ልጅ እያሉ ያታልሏቸዋል እናት አባቶች ግን ልጆቹ ተስፋ ቆርጠዋል አንድ ጦርነት መጣ ቢባል ዘለው የመግባት እድል አላቸው ለምን ተስፋ ቆርጠዋል እና ስተመቸኛና አልቅስ ስተመቸኛና አንባ ስተመቸ ልጆቻችንም ከዚህ ስተመቸ የሚታየን ስተመቸ አክስቶችን አጎቶችን ይበሉ ወንድም ኢርሃሚም በጣም ተሰማን እንረዳችኋለን ብሎ የሚቆመው ሁላ ደግሞ በጣም በሚያሳዝን ደረጃ እውነትም ለመርዳት የቆመ እንዳልሆነ እየተረዳ ነው እያየ ነው እየመጣን ነው እና ባንጨካከን ወንድም ኢርሃሚም ወላ ሀዳሹም ሆነ ማንንም እኮ ዛሬ ኮሌጆቻችን እየተጋባን ነው አንድ ነን እግዚአብሔር የፈቀደው ወደኔ ተመለሱ ነው እንጂ እግዚአብሔር የሚፈልገው ወደኔኑ ነው እንጂ እግዚአብሔር እኮ ሀመጡ ወዳ ኮሌጆቻችን እየተጋቡ ነው በየትም ቦታ ብለው እየተጋቡ ነው እና ሲጀምር
1: ስለላ ጊዜ እንነጋገርበት ጊዜያችን ያለቀ ተረኞች ነው ብዙ ነው
2: አመሰግናለሁ መልካም ባል
1: እሺ ይቅርታ በጣም አመሰግናለሁ
2: በጣም አመሰግናለሁ ወንድማ
1: ሰላም ሰላም ሰላም ሰላም
2: እንዳይሽ
1: ክብራትና ክብራን አድማጮች ፕሮግራማችን ለማጠናቀቅ 3 ደቂቃዎች አልቀርተውናል እስከዚያ ድረስ አርስተ ዜናውን በድጋሚ ነው ዛሬ ጠዋት በዱባይ ከዱባይ ወደ ተላቪቭ በበረራ የነበረ የዱባይ አየር መንገድ አብራራዎች ጥላቻ ምክንያት አቅጣጫውን ቀይሮ ሳውዲ አረቢያ እንዲያርፍ ተገደደ። የተማጆር ሹም ያልዘሚር በወቅታዊ ሁኔታዎች ለመነጋገር ወደ አሜሪካ ሊሄዱ አቅደው የነበሩትን ሰረዙ ተባለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከምርጫ በፊት ጠላት እስራኤል ላይ ጥቃት ለማድረስ እቅዳለሁ ብለው መነገራቸው ተገለጸ። በአሜሪካና በኢራን መካከል ድርድሩን ለማደስ እንደገና ጥረቱ እንደቀጠለ ነው። የሚሉት ለሰዓቱ ከነበረ ዜና መካከል ዋና ዋናዎቹ ናቸው። ክቡራትና ክቡራን አድማጮች ለዝግጅታችን መስተካከል ለተባበሩኝ ለቴክኒሽያኑ ወይም ለቴክኒክ ባለሙያው ሮኒ ኤናር ለፕሮግራሙ አጠናቃሪ ሃና ስፈራው እንዲሁም ለባልደረቦቼ ወርቅነሽ ሸቴ ሻያው ደጉ ምስጋና ይድረሳቸው አብራችሁ ቆዩ ተራህም መላዘር ነኝ በምሽቱ ክፍለ ጊዜ ባልደረቦቼ ተጠብቋቸዋል እስከዚያ ድረስ ሁላችሁም በያላችሁበት በሰላም አለው

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

የተከበራችሁ አድማጮቻችን ጤና ይስጥልን እንደምን አመሻችሁ እለቱን ደብረያን ዘመን አቆጣጠር ዩድ ታርጤት በትሽሬ ታፍሽን ፔዛይን ዳውሮፓ ዘመን አቆጣጠር ሴፕቴምበር 30 ቀን 2026 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሮብዕ መስከረም 20 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ኤክስታይን ሞሼ ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ ቃለ ምልልስ ከሃይማኖት ከታዳጊዋ ከልጅ ከሃይማኖት ካሳ ወላጆች ጋር ያደረግነውን ቃለ ምልልስ እዚህ ኢየሩሳሌም በድንኳን ተቀምጠው ጥሪ ያቀረቡ ነው። ከጠፋች እንሆ ልጃቸው ከጠፋች 2 ዓመት ከ7 ወራት አስቆጥሯል። እንደዚህ በዚህ ምክንያት ያደረግነውን ቃለ ምልልስ እናቀርባለን። ወቅታዊ ዘገባ አሁን የሰዓቱን ዜና እናስቀድም። በቅድሚያ ማርስተ ዜና ዛሬ ጠዋት ላይ በፍላይ ዱባይ አየር መንገድ አውሮፕላን ብራ ላይ ድራማ የሆነ የሽብር ጥቃት ሙከራ ከሸፈ። ዛሬ ጠዋት ላይ በሳውዲ አረቢያ አስቸኳይ ማረፊያ ያደረገው አውሮፕላን ተሳፋሪዎች ማምሻውን በሰላም ወደ ሀገራቸው እስራኤል መጡ። ተሳፋሪዎች መካከል ጀግኖች የሽብሩን ጥቃት ሙከራም አከሸፉት። ጠቅላይ ሚኒስትር ናታንያሁ ከዱባይ በመጣ አውሮፕላን ብራ ላይ ከፍተኛ ቆራጥነትና ጀግንነት ላሳዩት ጀግኖች ሰላም የክብር ሰላምታ አስተላልፈዋል። የመከላከያ ሚኒስትር እስራኤል ቃጽ ዛሬ ጠዋት በአውሮፕላን የሽብር ጥቃት ሙከራ መሆኑን አረጋገጡም። ፕሬዝዳንት ኢሳቅ ኤርጾግ የአውሮፕላን ተሳፋሪዎችም የተጠለፉት ዜና እጅግ አስጨናቂ ሰዓታትን እንዳሳለፍን ገለጹ። የሚሉት ዋና ዋናዎች ናቸው። ዜና በዝርዝር እንሆ። ዛሬ ጠዋት የተባበሩት አረብ ኤምሬትስን የአየር መንገድ ከዋና ከተማ አቡዳቢ መንገደኞችን አሳፍሮ ወደ እስራኤል በረራ ላይ እንዳለም የሽብር ጥቃት ለመፈጸም ሙከራ ጀግና ተሳፋሪዎቹም አከሸፉት። በፍላይ ዱባይ አየር መንገድ አውሮፕላን በረራ ላይ ድራማዊ የሆነ የሽብር ጥቃት ሙከራ ተደርጓል። ሁከት ብጥብጥ እንደተጀመረም ጽቢቃ ማኔስ እና ሌሎች ሁለት ተሳፋሪዎቹ ወደ ፓይሎቶቹ ክፍል ውስጥ በመግባት የአውሮፕላን ካፕቴን ዋና አየር ነጁን በጩቤ የወጋውን የሁለተኛውን ፓይለት ተቆጣጠሩት። ጽቢቃም ለካን ዜና እንደተናገረው አንድ ቡድን አባል ወደ ፓይሎቶች ክፍል ገብቶ እንደነበረና ከዛም መወጋቱን አንዱ ፓይለት እንዳዩ አይተዋል። ወጊውንም ተከታትለው ይዘውታል፣ በቁጥጥር ስር አውለውታል። በጣም ከባድ ክስተት ነበረ። እኛ ሶስታችን ዘለን ገባን። ፓይለቶች ወዳሉበት ክፍል በተሳፋሪዎቹ ክፍል ውስጥ ተቀምጦ የነበረ ሌላ ፓይለት ገብቶ ከሁለተኛው ፓይለት ጋር በመሆን አውሮፕላኑ በእርግጠኝነት አረጋጉት። ታማር አልሞግ ዘጋቢያችን ያንን አጥፊ አሸናፊ እንዴት አደረጋችሁ ነው መቆጣጠር የቻላችሁም ለሚለው ጥያቄ ጽቢቃም ማኔስ ሶስታችን በኃይል ዘለን በመግባት የጆሮ ማዳመጫውን የፊት አካባቢ ያሉትን መሳሪያዎች ገመዶችን በመጠቀም በሩን በመግባትን ፓይለቶች ወዳሉበት ቦታ ደረስንና አጥቂውን አሸባሪ ይዘነዋል ነው ያሉትን። ጠቅላይ ሚኒስትር ናታንያሁ ከዱባይ አውሮፕላን ብራ ላይ ተሳፋሪዎች ከፍተኛ ቆራጥነትና ጀግንነት ላሳዩ ጀግኖች ሰላምታ ክብር ተሰጥተዋል። ከእስራኤል ተሳፋሪዎቹ አንዱ ጋር ተነጋግሬ ነበር አሉ ጠቅላይ ሚኒስትሩ ንግግራቸውን እንዲህ በመቀጠል በልዩ መንገድ ከሰራተኞች አባል የአውሮፕላኑ ሰራተኞች አባል ጋር በመሆን ወደ ፓይሎቶቹ ክፍል ለመግባት እንደቻለና አውሮፕላኑ ሲስተሞች ለ
ማበላሸት በሚሞክርበት ጊዜ አብሮት ከነበረው ፓይለት ጋር በመሆን ተዋጊ ያጠቃው በጩ የተጠቀመን ጥቃት የፈጸመውን ፓይለትም በቁጥጥር ስር አውለነዋል። በአውሮፕላኑ ላይ የነበረ ሌላ የአየር በረራ ሰራተኛ ወደ ፓይለቶች ክፍል ገብቶም አውሮፕላን ማረጋጋት ችለዋል። ከነዚህ ጀግኖች ሰላምታ እሰጣለሁ። ብዙም የብዙ ሰዎችን ሕይወት አድነዋል። ታላቅ አደጋን ተሞክሯል፣ ግን የሰውን ሕይወት የብዙ ሰዎችን ሕይወት መንገደኞች ተሳፋሪዎችም ጭምር ትልቅ ስራ የጀግንነት ስራ ሰርተዋል በማለትም አመስግኗቸዋል። ናታንያው አክለውም የመከላከያ ተቋም ለተጨማሪ ስጋቶች እንዲዘጋጅም መመሪያ ማስተላለፋቸው ገልጸዋል። የመከላከያ ሚኒስትር እስራኤል ቃጽ ፍላይ ዱባይ በተባለ አውሮፕላን ላይ የተፈጸመው አሳዛኝ ክስተቶች በጥቂት እስራኤላውያን ተሳፋሪዎችም ጀግኖች ብቻ ሊከሽፍ የቻለ የጂሃዲስት የሽብር ሙከራ መሆኑን ተናግረዋል። እነሱም ወደ ፓይሎቶቹ ክፍል ሰብረው በመግባት አውሮፕላኑን ከተሳፋሪዎችም ያን አውሮፕላኑን ጠርፎ ምድር ላይ ለመጣልና ብዙ ሰዎችን ለማጥፋት ያሰበም ከባድ አሸባሪ ነበረ፣ ግን ተይዟል። በእስራኤል የሚገኙ የጸጥታን ባለስልጣናት እንደገለጹት ዛሬ ጠዋት በነበረ በረራ የሁለተኛው ፓይለትም ተባባሪ አውሮፕላን ነጁም በሳውዲ አረቢያ ባለስልጣናት ተይዞ እየተመረመረ ይገኛል። እስካሁን ድረስም በአንድ የቴሮር የሽብር ድርጅት ወይም ሀገር ትዕዛዝ መሰረት እንደተንቀሳቀሰ የሚያሳይ ምንም አይነት መረጃም አልተገኘም። እስካሁን ባለፈው ሁኔታ ብቻውን እንደተንቀሳቀሰና የአእምሮ ህመምተኛ ሳይሆን ሆን ተብሎ የሽብር ድርጊት በፈጸሙ እየታየ ነው። ጋዜጠኛችን ጊሊ ኮሄን እንደዘገበችው የእስራኤል ባለስልጣናት በተመሳሳይ መልኩ ሊፈጸሙ የሚችሉ መነሳሻ የሽብር ጥቃቶች ስጋትም አላቸው። የሀገሪቱ ፕሬዝዳንት ኢሳቅ ሄርጾግ እጅግ አስጨናቂ ሰዓቶች እንዳሳለፍን ገልጸው በታላቅ ታምር እና በጀግንነት በተጠናቀቀ እጅግ አደገኛም ክስተት ውስጥ አልፈናል ብለዋል። ፕሬዚዳንቱም በይሁዳና ሰማርያም ተብሎ የሚጠራው እስራኤል ክፍለ ጦር ላይ ባደረጉት ጉብኝት ወቅት እንዳሉት ወደ ሀገራችን እህቶቻችን ወንድሞቻችን በሰላም መመለሳቸው ተደስተናል፣ እናበረታታቸዋለን፣ ለጀግኖቹን እናመሰግናለን። ከተባበሩት አረብ ኤምሬትስ አጋሮቻችን ጋር በመሆን ክስተቶችን በጥልቀት ለመመርመር በሁሉም መንገድ እንሰራለን።

እንዲሁም አሉ ፕሬዝዳንቱም የብሔርተኝነት ወንጀሎች ላይ አስተያየት ሰጥተው እነዚህ ድርጊቶች የእስራኤል ጥሩ ስም እንዲሁም ስፍራውን እንደሚጎዱ ተናግረዋል። ፕሬዝዳንት ሄርጾግ የፖለቲካ መሪዎች አካላት ደግሞ ይህንን አዘገኛ ክስተቶች ለመግታት አስፈላጊ የሆኑትን ሁሉንም መሳሪያዎች እንዲሰጡም ጥሪ አቅርበዋል። የእስራኤል የአየር ማረፊያዎች ባለስልጣን ክስተቶቹ መረጃዎችን ለማግኘት ለህዝብ የሚሆን የስልክ መረጃ ማዕከል ከፍቷል። የስልክ ቁጥሩ ደግሞ ላስቸኳይ ጊዜ አሁን በተሳፋሪዎች አውሮፕላን ተሳፋሪዎችን ቤተሰቦች ጥያቄ ላላቸው በስልክ ቁጥር 125-508-1818 በድጋሚ የስልክ ቁጥሩ 1-25-508-1818 መደወል መረጃ ማግኘት ይቻላል። ደሚቀጥል የአየር ጸባይ ትንቢያም ስንመለከተው ደው ነገ ሐሙስ በአብዛኛው ቀላል የሆነ የአካባቢ ዝናብ ሊኖር ይችላል። በዋናነት በሰሜን ክፍለ ሀገርና በባህር ዳርቻ አካባቢዎች ደግሞ ከሙቀቱ ከወትሮ በተለየ መልኩ ቀዝቃዛም ባይሆናል ተብሎ ይጠበቃል። ከነገ በስቲያ አርብ ዕለት የሙቀቱ መጠን ትንሽ ከፍ ይላል ይጨምራል። የአካባቢ ዝናብ ይኖራል በዋናነት በሰሜኑ ክፍለ ሀገር። ቅዳሜ ዕለት ደግሞ ተጨማሪ የሙቀት መጠን ይጨምራል የሚል ትንበያ አለ። ተከበራችሁ አድማጮች የምሽቱ ዜና በዚሁ በአውሮፕላን ላይ የተፈጸመ የሽብር ጥቃት ሙከራ ከሸፈበት እንጂ በእነዚህ በርካታ እስራኤላውያን ተሳፍረውበት ነበረ ድነዋል ከነፍስ ድነው ነው በሰላም ወደ ማምሻውን ወደ ሀገር እስራኤል ተመልሰዋል። በቴሌቪዥንም ስንመለከት በደስታ ከሞት ተርፈው ሲጨፍሩ ሲያንጨበጭቡ እናቸዋለን። በእርግጥ ከዚህ የሰዓት ዜና ዘገባችን በመቀጠል ደግሞ ከዘጋቢያችን የደህንነት ዘጋቢያችን ከጥላው መልኬ ጋር በዚህ ዙሪያ ሰፊ ዘገባ እናቀርባለን። ወደዛው ለመሸጋገር ወደ ሙዚቃ እናልፋለን። አሁን የምናደርገው ደግሞ ቀጣዩን ሙዚቃ እንሆ

0: የተከበራችሁ አድማጮቻችን ከዚህ በመቀጠል ወደ ደህንነት ወቅታዊ ዘገባ ስናልፍ ደግሞ ከዘጋቢያችን ጥላሁን መልኬ ጋር ነው የሚሆነው። እንግዲህ በዛሬ ጠዋት ላይ በጣም ታምር የሆነ ድራማ በአየር የአውሮፕላን መንገደኞች ተሳፋሪዎች ላይ በሽብር ጥቃት ለመጥለፍ የተደረገ ለመጉዳት ለመከስከስ የተደረገ ሙከራ እንደሆነ ነው። ይህን በተመለከተም በእውነትም በጥሩ ዜና ስናልፍ ደግሞ ጥላሁን ጤናችን እንደምናመሸ
1: ደህና ስለሽ
0: ያው
1: ሰላም ላንተ።
0: ደህና ነን። በጥሩ ዜና ስናልፍ ተጠልፈው የነበረ እንደገና በሰላም ተለቀው ከሳውዲ አረቢያ ወደ ሀገራቸው እስራኤል ማምሻውን ተመለሱ። ይህን ጥሩ ዜና አይተናቸዋል። በአውሮፕላን በረራ ላይ እንዳሉ ከሞት መዳናቸው ተደስተው ሲጨፍሩ ሲያንጨበጭቡ ሁሉ ይታያሉ። እንዴት አየው?
1: አዎ ደስ የሚል ነው። እንግዲህ ከአርባ ደቂቃ በፊት መሆኑ ነው ወደ ቅድስት ሀገራቸው ተመልሰዋልኝ። ቁጥራቸው ወደ 180 የሚሆኑ እስራኤላውያን ከእነዚህ ውስጥም ደግሞ 27 ልጆች ናቸው። ይሻያው ሁሉም በዓሉን ምክንያት በማድረግ ወደ ውጭ ለመዝናናት የወጡና ከዛም ወደ ሀገራቸው ለመመለስ መንገድ ላይ በነበሩበት ጊዜ ነበር። እንግዲህ ዛሬ ረፋዱ ላይ በሚገርም ሁኔታ ያው ነው ለመግደል ማለት ይቻላል እንግዲህ ጭራሽ አውሮፕላኑን ለመከስከስ ሙከራ ተደርጎ ያው ሽብር ፈጣሪ አልተሳካለትም። ያኔ እንዴት ነው ተአምር ነው ይሻየው ተአምር። ዛሬ ቀኑ በጣም ተአምር ሰዎች ማመን፣ ምክንያቱም እንዴት ሊተርፉ ቻል እንዴት ሊሆን ቻለ ማለት ሁኔታ፣ ምክንያቱም የተወሰኑ ደቂቃዎች ቢቆይና ቁጥጥር ባያደርጉት ኑሮ እነዚህ ወገኖቻችን ጭራሽ ኔንጃ ምን አይነት በህይወት ያለመኖር በጣም አጠያቂ ነበር። ለማንኛውም እንግዲህ ከውስጥ ማለት ነው ሁለቱ አብራሪዎች አሉ። የመጀመሪያው ዋናው አብራሪ እና ሁለተኛው ረዳት አብራሪው። እንግዲህ ረዳቱ አብራሪ በዋናው አብራሪ ላይ በጩቤ ይባላል። አንዳንዶቹ ደግሞ የቆዩ መረጃዎች እንደሚጠቁሙ

0: አብራሪው ነው?
1: ዋናው አብራሪ አሚሬዎት ነው። ይሄ ሁለተኛው ጉዳቱን የተሰማው ግን የኦማን ዜግነቱ የኦማን ነው። ምናልባት ሌላ ተጨማሪ ድርብ ዜግነትም ሊኖረው ይችላል ይባላል። ምክንያቱም የኦማንን ዜግነት ይዞ በህግና ደንቡ መሰረት የእስራኤላውያን ማጓጓዝ ሁለቱ ሀገራት የሰላም ግንኙነት የዲፕሎማሲ ግንኙነት ስለሌላቸው አውሮፕላን ማሽከርከር አይችልም። ለምሳሌ እስራኤል ብቻ ሳይሆን ማንም ሀገር ከሌላ ሀገር ጋር ግንኙነት ከለ ላት የጦር ማለት የአውሮፕላን አብራሪዎችም እንደፈለጉት ማብረር አይችሉም። አሁን እንደውም አንዳንድ ጥያቄ ተነሳያለው እንዴት ይነነን የኦማን ዜግነት ሲኖረው የኦማን ደግሞ ከእስራኤል ጋር እንዳልኩ የዲፕሎማሲ ግንኙነት ከሌለ እንዴት እምነቱ ስለማይኖር እንዴት ሊያርቻለም ጥያቄም እየተነሱ ወደፊት እንግዲህ እነሱ መልስ ይፈልጋሉና የድርጊቱን የፈጸመውና አውሮፓን ሊከሰክሰው ሙከራ ያደረገው ዜግነቱ የኦማን ነው። አሁን ከነሱ ውጪ ከውጪ ደግሞ ከዜጎቹ ከተጓዦቹ አጠገብ ደግሞ ሌሎች አብራሪዎችም እንደነበሩ ምናልባት ሙከራ ልምምድ የሚያደርጉ እንደሆነ እንግዲህ የሚነገርበት ሁኔታ አለ። በቀጣይም በተመለከተ መረጃ ይወጣል። አሁን እነሱ ናቸው ልክ እነሱ ሁለቱ ምልክት ሲያሳይ ይሄ ከተጎዳ በኋላ ምልክት አለ እንግዲህ ማለት የመጠለፍ ምልክቱን መጀመሪያ 7700 ሚል ቁጥር ነው እሱ ሲጫን ችግር እንደደረሰበትና ሌሎች ያሉትኝ አውሮፕላን አብራሪዎችና በዚህ ዙሪያ ያሉት እንግዲህ ያን አውሮፕላን ችግር እንደደረሰበት የሚያሳይ የቴክኒክ ሊሆን ይችላል ወይም ደግሞ ሌላ ችግር። ከዛ ቀጥሎ ደግሞ 7500 ይሄንን ቁጥር ሲጫን ማለት ነው ሲሰማ አሁን አውሮፕላን እንደተጠለፈ የሚያሳይ ነው። ይሄን በሚያሳይበት ወቅት ማለት ነው እነዚህ ከውጭ የነበሩትኝ ዜጎች ጋር የነበሩትን ሌሎች ሁለት ናቸው ይባላሉ። እነሱ ውስጥ በመግባት ሲያዩ አንደኛው ሌላውን እየወጋውና አውሮፕላኑ ደግሞ ከነበረበት ከፍታ ወደ ታች ማለት ነው በአንድ ደቂቃ ውስጥ ወደ 4 ኪሎ ሜትር ማለት ነው እንግዲህ ወደ ታች ተምዘግዝጎ መውረድ ትንሽ ቢቆይ ኖሮ እኮ ከምድር ጋር እንግዲህ የመከስከስ ችግርም ሊያጋጥመው ይችል ነበር። እና እነሱ ናቸው እነዚህ ከውጭ ነበሩት ሌሎቹ የሚለማመዱ ናቸው ይባላል ሌሎች አብራሪ ናቸው ይባላል። እነሱ ለነሱ ሁኔታ እንግዲህ በቅርቡ እንግዲህ መረጃውም ይወጣልኝ። እነሱ ጋር ደግሞ ሌሎች የኛ እስራኤላውያን ዜጎች 3 የሚሆኑ ውስጥ በመግባት እነሱም ይሄንን ሽብር ፈጠራ ድርጊት የሚፈጽመውን ማለት ነው እንዲከሰከስ የሞከረውን እሱነን በመያዝ እንደውም ወዲያውኑ በቁጥር ስራ አድርገው እንዳሰሩት እጁንም እግሩም እንዳሰሩና ከዛ ውስጥ እንዳወጡት በእንደዚህ አይነት ሁኔታ እነዚህ ሌሎች አብረው ከውጭ የነበሩት ሌሎች አብራሪዎች ውስጥ በመግባት እነሱ ናቸው እንግዲህ አውሮፕላኑ እንደገና መንገዱን እንዲያስተካክልና እንዳይከሰከስ ከዚህ አደጋ ያዳኑትኝ ይባላልኝ። በእንደዚህ አይነት ሁኔታ ወደ አካባቢያችን ለመድረስ እንግዲህ ወደ ቴል አቪቭ ለመግባት ዮርዳኖስ አየር ክልል ላይ እንዳለ ነው እንግዲህ ችግር የተፈጠረው። እንደገና ተመልሶ ወደ ሳውዲ አረቢያ ታቡክ በተሰኘው የአውሮፕላን ማረፊያ ዛርፎ ያው እነዚህ ዜጎች ማለት ነው ማለት ከዚህ 180 እስራኤላውያን ከነዚህ 27 ልጆች ማለት ነው እንደ አንዳንድ ድምጾችን ቪዲዮዎችን ስናይ በጣም ይገርማል። ማመንም ያቀታል።
0: በነፍሳደኑ ዘመቻ ጥላሁን በዚህ በነፍሳደኑ ዘመቻ በእውነትም በእስራኤልና በሳውዲ አረቢያ መካከል የዲፕሎማሲ ግንኙነት የላቸው ምን እንዳልከው ይህ አውሮፕላን ከተባበሩት የአረብ ኤሚሬትስ አየር መንገድ ተነስቶ የአውሮፕላኑ የዚች አየር መንገድ ነው የተሳፈሩበት መንገደኞች አብዛኛዎቹ እስራኤላውያን እንደነበሩ። ስንት እስራኤላውያን ነበሩ በዚህ ችግር ባጋጠመው አውሮፕላን ላይ?
1: 100 መጀመሪያ አካባቢ 174 ይባል ነበር። አሁን በትክክል እንግዲህ 180 ወደ ሀገራቸው ከተመለሱ 180 እስራኤላውያን ከነዚህ ውስጥ 27 ልጆች ናቸው። ተመልከት እንግዲህ 180 እስራኤላውያን ቢከሰከስሩ እንግዲህ ምን ያህል አብዛኞቹ ቢወጣው እና እንዳልከው ከሳውዲ አረቢያም ሆነ አጠቃላይ ከዛው ቦታ ማለት ነው እስራኤል የዲፕሎማሲ ግንኙነት የለም። እንደውም እስራኤል ድርጊቱ ማለት ከዛ ካረፉ በኋላ በሳውዲ አረቢያ ታቡክ የጦር አውሮፕላን ማረፊያ እንዳረፉ እስራኤል የጦር አውሮፕላኖችን ፈርኩለት ወደ ቦታው በመላክ ዜጎቹን ወዲያውን ለማውጣት በጠየቀችበት ወቅት ሳውዲ አረቢያ አልፈቀደችም። ምክንያቱም በራሳችን እኛው ራሳችን ብቻ እናፈላልጋለን ወይም ደግሞ የአውሮፕላን ባለቤቶች ማለት ነው ሌላ አውሮፕላን በመላክ ወደ ቦታው እንመለሳለን በሚል በእንደዛ ምክንያቱም እንዳልነው ያው እንግዲህ ያለመተማመን ሁኔታ ማለ እንደገና የአየር ክልሉ እንዲገቡ ስለማይፈልጉ በሳውዲ አረቢያ በኩል መጨረሻ ላይ ያው በራሳቸው ጊዜ እንደሚመለሱ ቃል ገብቷል። እንግዲህ እንዳልኩትኝ ከ50 ደቂቃ በፊት መሆኑ ነው ሁሉም 180 እስራኤላውያን
0: በዛው በተመሳሳይ ችግር ባጋጠመው አውሮፕላን አየር መንገድ ያው የተባበሩት የአረብ ኤሚሬትስ አየር መንገድ በዚህ ፍላይ ዱባይ በተሰኘው አውሮፕላን ነው የመጡት። አሁን እዛ ላይ ከሳውዲ አረቢያ ካረፉበት ቦታ ይህንን የሽብር ችግር ያጋጠማቸው በዚህ አውሮፕላን

0: መለስም ሌላ አውሮፕላን ላኩልን አሉ መንገደኞች ተሳፋሪዎቹ ግን ምንድነው የሆነው በዛው የአየር መንገድ እንዲመጣ ነው የተደረገው ሳውዲ አረቢያ እስራኤል በበኩሏ ለዚህ አስቸኳይ ጊዜ አውሮፕላኖች ለመላክ ያቀረበችው ጥያቄ ሳውዲ አረቢያ ውድቅ አደረገች ግን የመጣው በተባበሩት የአረብ ኤሚሬትስ አየር መንገድ ነው አይደል የሆነው
1: በትክክል ትክክል ነው ይሻያው ምክንያቱም እንዳልኩት ቀደም ብዬ ሳውዲ አረቢያ የእስራኤል የጦር አውሮፕላኖች ወደ ቦታው ገብተው ዜጎችን እንዲወጡ ፈቃደኛ አልነበረችም እንዳልከው የዚህ የዱባይ አየር መንገድ ማለት ነው እነሱ ናቸው እንግዲህ እኛው እንደጀመር ነው እኛውንም ዜጎቹን ምንነልስ በማለት በእነሱ በዚህ አውሮፕላን ወደ ቦታቸው ይወጡኝ የሚገርምህ ይሄ ጦር እነዚህ ዱባይ ማለት ነው እዚህ ላይ አንተ ያልከው የተቆንከው ነገር አለ ዜጎች በቀጥታ መመለስ ሲባል አይ እምነቱ ስለሌለን ድግግሞች ችግር ሊፈጠር ይችላል በሚል አንፈልግም እኛ ምንፈልገው የእስራኤል የህዝብ ማመለሻ አውሮፕላን ይመጣን የማል ጥያቄን ተነስቶ ነበር መጨረሻ ግን እዚህ ላይ ያው እንግዲህ ውስጥ ለውስጥ ፍራም ተሰርቶም ሊሆን ይችላል ምክንያቱም ድርጊቱን የፈጸመው ይሄ አሁን አንዳንድ መረጃዎች እንደሚወጡት ከሆነ እንዲሁም ከጀርባ ምናልባት ሌላ እንደ ኢራንና ሌሎችም ይኖሩበታል የሚል ሁኔታ ነበር ከወዲሁ የሚነገረው ግን ብቻውን እንዳደረገው ነው እንግዲህ መጀመሪያዎቹ መረጃዎች የሚጠቁሙት ሌላው ድርጊቱ ነሄን የኦማን ዜግነት ያለው ይፈጽም እንጂ ግን ያየር መንገዱ ባለቤቱና ሀገሪቱ ማለት ነው እነሱ ለእስራኤል ያላቸው አመለካከት ይሄን ያለ የጥላቻ መንፈስ የላቸውም ገብቷል ምንም እንኳን እንደው እንደምፍክርነት የሚሆነው ያው ሲጀምር ይሄ የዱባይ አየር መንገድ ማጣጣቀለ ያካባቢ ማለት ነው ይሄ የህዝብ ማመለሻ ካምፓኒው 2008 ላይ ነው የተመሰረተው ከእስራኤል ጋር በእንደዚህ በበረራ ማለት ነው እስራኤል ተጀመረውም ራሱ ከአራት አመት በፊት እኮ ነው ማለት ህዳር 26 2020 ላይ ነው ለመጀመሪያ ጊዜ በየቀኑ ሁለት በረራዎች በሳምንት 7 ቀን ማለት ነው በረራ የጀመሩትኝ ከተወሰነ አመታት በፊት ያም የአብርሃምን ስምምነት ተከትሎ ነው ማለት እነዚህ አሚሪዮት አካባቢ ማለት ነው ዛሉት ሀገራት የአብርሃምን ስምምነት ሲቀበሉትና በዛ መሰረት ደግሞ ያው ማለት ከዚህ ወደዛ ከዛ ወደዚህም ዜጎች የማመለስ ሁኔታ የተጀመረው አሁን በየቀኑ 10 በረራዎች ይደረጋሉና ይህ ብቻ አይደለም ባሳለፍነው 3 አመት ጦርነት ራሱ ይሻያው ሌሎች የዓለም ሀገራት የበረራቸውን ሲያቋርጡ በጦርነቱ ምክንያት ይሄ አሁን ችግር ደርሶበት ሊደርስበት የነበረው ይሄን የዱባይ አየር መንገድ ፍጹም አላቆመም በፍጹም ይሰራ ነበር ያን ያህል የሽብር ፈጠራ ድርጊት ማለት ነው እንዴ እስራኤል በሩዋንና ሰነዋን ስትዘጋ ብቻ ነበር ባልሳሳት ወደ 77 ጊዜ ሌሎች ሀገራት ጭራሽ ለተወሰኑ ወራት ያቆሙበት ሁኔታ ነበር ይሄ የአየር መንገድ በፍጹም ሳይሆን ይሰራ ነበር ይሄን ስታይ እምነት እንዳለና በሁለቱ ሀገራት መካከል በእስራኤልና በነሱ እምነቱ እንዳለ ይተላዛም ነው እንግዲህ ፍራቻው ቢኖራቸውም ሻለ ግን ያው በዚህ አየር መንገድ ወደ ቦታቸው የተመለሱበት ሁኔታ አለና ዛሬ በጣም ተአምር እየተሞላበትና እኔ እንጃ በዚህን ሰዓት ያንን በጣም መጥፎ የሆነ ድርጊት የሽብር ፈጠራ ድርጊት ተጠምሮ ያለንበት ሁኔታ ምናልባት ወደ ጦርነት የመግባት ሁኔታ ተመለከን 180 ፍራሪያ ማለት ነው በእንደዚህ አይነት ሁኔታ ህይወታቸው መትረፉ ሁሉንም በጣም በጣም በጣም እያስገረመ ነው እንዳልከው እንግዲህ ዜጎችም ወደ አግራቸው ወደ ቅድስት አግራቸው እየዘፈኑ ማለት ነው ምድሯን ሲረግጡ በጣም በመስፈን የገቡበት ሁኔታ መስሉ
0: ያየን ይታያል በጣም ጥላውን ሰበው በእውነት እንደዜጋ እንደቤተሰብ ሰበው ከጧት ጀምሮ ይህ ዜና በአየር መንገደኞች አውሮፕላን ተጠለፈ ተባለ በዚህ ዙሪያ ላይ በጀመሪያ ላይ ያው ተጠልፎ ወደ ሌላ ሀገር እንደተወሰደ አይነት መሰል ሌላኛው ዜና ደግሞ በቀጥታ ከአቡዳቢ ወደ በንጎሪዮን ወደ እስራኤል ጠልፈው ለማስመጣት ሞክረዋል የሚል ነገር ዜና ሰማን ኋላ ግን ቆየት ብሎ ግን ተቀያየረ ይሄ ወደ ሳውዲ አረቢያ ተወስዶ በአስቸኳይ ሁኔታ እንዳረፈ ነው የተደረገው እና ይህን ዜና ይፋ ከሆነ ከተሰማ ጊዜ ጀምሮ ስናስበው ተመልከት 180 ተሳፋሪዎቹ እስራኤላውያን ቤተሰቦች ወላጆቻቸው ሀገሪቱም በዋናነት የእነዚህ ቤተሰቦች በምን አይነት ውጥረት እና ጭንቀት ላይ በምን አይነት ሀሳብ ቆይታ አደረጉ ነው ታስባለ
1: እንዴው ምን ይላሉ መስራ አንዳንድ ጥያቄዎችን በሬዲዮ ስንሰማ ልክ ጧት ረፋዱ ጀምሮ እንግዲህ ካውንተርስ በዚህ ዙሪያ ነው እዚህ በውጭም እንግዲህ ሽታን ተስጥቶ የተነገረ ያለው አንዳንዶቹ ሚሉት ቤተሰቦቻቸው እንግዲህ ቤተሰቦች ይዝናኑ ወጥተው በአብዛ ልጆች ወላጆች ባለና ምሶች ሁሉም ያሉበት ነው። አንዷ ስትጠየቅ በጣም በሚገርም ሁኔታ እንዴት ነው ልክ እንደ ደን እንደ የምትሰማውን ነገር ስታብሰለስለው በጣም ልጆችን ተሰናበትኳቸው ትላለች። ልጆችን በቃ እንግዲህ ወደ የሞትን ነው ወዳቸዋለሁ ቤት ተሰናበትኩኝ ወደ ባሌን ዞር አልኩና ባሌንም እንዲሁ ወዳለሁ ስለው እሱም ወድሻለሁ ተሰናበትን በቃ ሞትን የማለት ዛ ደረጃ ሁሉ ደርሰን ነበር ይላሉ። ተመልከት የተወሰኑ ደቂቃዎች ነው በየመኖርና ያለመኖር ሁኔታ ማለት ነው። እና ልክ አውሮፕላኑ ወደ ታች ሲምዘገዘግ ተመልከት እንግዲህ በአንድ ደቂቃ 4 ኪሎ ሜትር መውረድ ማለት ወደ ታች እንዴት ነገሩ ቢንኮላሽ ኖሮ ወይም ደግሞ እነዚህ ፈጥነው ውስጥ ገብተው ይሄንን ሽብር ፈጠራ አድርገው እንዲከሰከስ የፈለገውን ባይዙትና ባያስሩት ኖሮ የአውሮፕላን ያው ተከፍክሷል ማለት ይችላል። እና ከመጮ ከመላቀስና ከመሰነባበት እንግዲህ ይሄን ያህል ማለት ይሄንን ስታይ በእውነትም በጣም በጣም እንዴት ነው ተአምር ይሄ ስኮት ወይ ሜዳስ ባል ማለት ነው ተአምር የተሞላበት ሲሉ አንዳንዶቹ እንግዲህ የጠቆሙት ነገር የእግዚአብሔር እጅ ኑሮበት ነው። እና ትልቁ ጥያቄ አሁን እዚህ ላይ ይሻል
0: የጀግኖችን
1: አው እዚህ ላይ እስራኤላውያን እዛው የነበሩት ወደ 3 ሚሊዮን እስራኤል ውስጥ ገብተው እነሱም ተባብረዋል በዚህ በማዳኑ። እንደገና ሁለቱም ጉዳቱን ያደረሰውና አውሮፕላኑ እንዲከሰከስ ያደረገው የኦማን ዜግነት ያለውና ዋናው አብራሪም እንዳይከሰከስ ማለት የታገለው በከፍተኛ ሁኔታ ተጎድቷል ይባላል በተወቅቷል። ሁለቱም የሕክምና እርዳታ እየተደረገላቸው ይገኛል በሳውዲ አረቢያ። እግረ መንገዱን ደግሞ ምርመራም እየተደረገ ነው። በይበልጥ ይሄን ጉዳቱን ባደረሰው እሱ ከዛኛው ቀለል ባለ ሁኔታ እንደተጎዳ ነው የሚነገረው። በሱ ላይ ግን ምርመራ እየተደረገ ይገኛል። ያለኝ እንግዲህ ብዙ ጥያቄዎች አሉ ሻየው ብዙ ጥያቄዎች ሲጀምር ይሄ የአውሮፓን አብራሪ ይሄን የኦማን ዜግነት ኖሮት እንዴት ወደ እስራኤል ክልል ሊገባ ቻለ? በእስራኤል በኩል ይሄን በተመለከተ ህግና ደግሞ ተከትሎ የሚሰሩ ስራዎች አሉ። ምክንያቱም ሁሉም አውሮፕላን ለህዝብ ማመላሽ አውሮፕላን እንደፈለገ ወዳጅ ሀገር ከሆነች የፓይለቱ ማንነትም ታውቆ ብዙ የውስጥ የሚሰሩ ስራዎች አሉ። ግን ይሄ ለምሳሌ ተንኮል ሲያስብ እንደሚያስብ ሲታወቅ እምነቱ ከሌለ እንዴት ሊገባ ቻለ እንዴት ሊሰራ ቻለ የሚሉ ጥያቄዎች አሉ። ከሀገሪቱ ጋር ወዳጅነት ቢኖርና ከዚህና የመብረር ሁኔታ ቢኖርም ግን ፓይለቶቹን በተመለከተ የሚሰሩ ስራዎች ነበሩ። በዚህ ጥያቄ በዚህ ዙሪያም ጥያቄ ወደፊት እንደሚያስጠይቅ ነው። ሌላው እዛ አካባቢ ያሉት እንግዲህ ሀገራት ማለት ነው ቀጣይ ዘላቂ የሆነ ስምምነት ከእስራኤል ጋር የዲፕሎማሲ ግንኙነት ለማድረግ እንግዲህ መንገድ የተጀመረበት ሁኔታ አለ። እምነቱ እስከዚህም ነው። ስለዚህ ከፍተኛ ስራ ይሰራል ማለት ነው። አሁን ፍራቻ ያለው ደግሞ ይህንን ያዩት ሌሎችን አጋጣሚውን በመጠቀም ምናልባት ተመሳሳይ ድርጊት ሊፈጽሙ ይችላሉ የሚል በእርግጥ ከዚህ ተሞክሮ እንግዲህ ብዙ ልንማረው የምንችለው ነገር ሊኖር ይችላል። እነዚህን ጥያቄዎች ይዞ እንግዲህ ወደፊት ብዙ ጥያቄዎችን እያስነሳ ነው። በማንኛውም ወደ 180 የሚጣጉት ዜጎች ከነዚህ ልጆችም ማለት ነው ሊዝናኑ ወጥተው ወደ አግራቸው እንግዲህ ዛሬ በጣም እንዴት ነው እግዚአብሔር ተደምሮበት ማለት ነው ህይወታቸውን ያው ታድገዋቸዋል። እነዚህ 3 እስራኤላውያን ውስጥ የነበሩትም እንደገና ሌሎች አጋዥ ፓይለቶችም ከውስጥ የነበሩትኝ አሁን ከዚህ ችግሩ ሊያደርስ የፈለገው ረዳት አብራሪ ጭንቅላት ምን አስቦ ነው? ከጀርባ ሌሎች አሉበት ወይ? በእርግጥ ከወዲሁ የሚወጡት መረጃዎች እንግዲህ ማንም እንደለበት ነገር ግን ነገሩ ገና ትኩስ ከመሆኑ የተነሳ ቆይተው ውሎ አድሮ የሚወጡ ዜናዎች ሊኖሩ ይችላሉ። እንዴት ነው ከችግሩ ደግሞ መማሩ ይኖራል ብዬ አስባለሁ። ብዙ ጥያቄዎች ግን አሉ መልስ የሚያስፈልጋቸው።
0: መሪዎቹ የእስራኤል ጠቅላይ ሚኒስትር ጀምሮ የመከላከያ ሚኒስትር ደግሞ መግለጫ ሰጥተዋል። በዚህ የጀግንነት ስራ ጠቅላይ ሚኒስትሩ እንዳሉት እነዚህ በርካታ እስራኤላውያን ህይወት ያዳኑ ጀግኖች ናቸው ብለዋል። እንግዲህ በዚህ ዙሪያ በእርግጥ በዋናነት የተዋጉ የጩቤ ተዋጊውን በቁጥጥር ስር ለማድረጋቸው ትልቅ ስራ ሰርተዋል። የብዙ ሰዎችን ህይወት ከእግዚአብሔር በታች አትርፈዋል፣ አድነዋል። ምን ይጠብቃቸዋል? ምን ሽልማት ይጠብቃቸው ይሆን? ጥላሁን
1: ይሻያው ሽልማት እንግዲህ እስራኤላውያን የእስራኤል ትልቁን አሁን ሌላው እንዴት ነው እንትን ነው ባህልና ልምዱም አንዳንዴ በሌሎች ዘንድ የምንተችበት ትፈጥናላችሁ፣ እንዴት ነው ብዙ ማውራት ትወዳላችሁ፣ ትከራከራላችሁ፣ ትጣለ ብዙ ነገር አለ። እንዴት ነው ያን ነገር እንደዚህ አይነት አጋጣሚ ይጠቅማል። አሁን እንደ ሌሎቹ ቁጭ ቢሎ ኖሮ ማለት ነው እነዚህ 3ቱ ፈጥነው ውስጥ የገቡትኝ የተወሰኑ የደቂቃዎች ልዩነት የመኖርን ያለመ የመኖር ሁኔታ በእንደዚህ አይነት ሁኔታ ምናልባት ያው ግን ፈጥነው ወደ ውስጥ የመግባታቸው ጀግንነታቸው ምዛ ላይ ነው ማለት እንዴት ነው በጣም መደንዘር የለበትና ንቃታቸውን ነን እዚህ ላይ ስታይ ቆንጆ ነገር ነው እንደገና እስራኤል ዜጉዋን ልዩ የሚያደርገው ደግሞ ይኸውል እኛ በችግር ተፈትነናልኝ አሁን እዛ ውስጥ ያሉት በወጣት እድሜ በ50ና በ67ዎቹ እድሜ ክልል እንኳን የሚገኙትኝ በእስራኤል ውትድርና ዓለም ውስጥ የነበሩና መጥፎ ጥሩን ነገር ጥርጣሬ ሁሉ ነገር ያው በችግር ያሳለፈው ነገር የህይወት ተሞክሮ ልምድ ሆኖናል የነዚህ ነገር ተደምረው ያው ንቁነታቸው ወደ ውስጥ ገብተው እነዚህ ነን ወደ 180 ነው ከዛ በላይ ተመልከት እንግዲህ ቢጠለፉ ኑሮ አሁን መሞቱ ኦኬ ይከፈከፋሉ ራሱን ይቻለ እንግዲህ በጣም እልቂት ነው ጥቁር ነጥብ ግን ተጠልፎ ወደ ጣራታ ጋር ቢሄዱ ደግሞ የሚያሳድረውን የፖለቲካና የዲፕሎማሲ ተጽዕኖ ደግሞ ተመልከት ምክንያቱም አካባቢው ጠላቶቻችን ያሉበት ነውና ሽልማቱ የነሱ ሽልማት ይሄንን ህዝብ እነዚህን ዜጎቻቸውን በህይወት መታደግ ለነሱ ሽልማቱ ነው ያለው ሌላው ነገር እኔ እንጃ እንግዲህ ምናልባት ወደፊት በእስራኤል በኩል በህይወት ማዳን ተብሎ ሌላ ክብር ይሰጣቸው ይሆን አይታወቅም እዚህ ላይ ደግሞ መጠቆም ያለበት ግን ዋናው ፓይለቱም ቢሆን ዋናው ፓይለት ዜጎቹ ለመታደግ ሲልም ያደረገው እንደውም ለህይወቱም በከፍተኛ ሁኔታ እንደተጎዳም የሚነገርበት ሁኔታ አለ ሌላው ከውጭ የነበሩት ሌሎቹ ሁለቱ ተለማማጅ ናቸው ይባላል በትክክል መረጃው እንግዲህ እስካሁን ይህም በዚህ ዙሪያ የሚወጣ ነገር የለም እነሱም ራሱ ሊደነቁ የሚገባቸው ናቸው እነሱም ፈጥነው ወደ ውስጥ በመግባት እሱንን በመተባበር ካወጡ በኋላ ፕሌኑን እንደገና ወደ ታች ወርድ የነበረው እንደገና ወደ ላይ በማድረግ ዞሮ ሄዶ እንዲያርፍ የማድረጉ ሁኔታ ሁሉም እንዳልከው ክብር ይገባቸዋል
0: አዎ እሺ በእውነት የደነት ዘገባችን ጥላው መልኬ ለሰጣው ሰፊ ዘገባ እናመሰግናለን በዚህ በርግ ፎሎው አፕ ማለት ተከታታይነት የሚዘገብ ክስተት ስለሆነ በዛሬ በዚህ እንቋጫለን መልካም ለሊት
1: መልካም ጊዜ
0: አመሰግናለሁ እሺ ደና ወደ ቀጣዩ ደግሞ ወደ ቃለ ምልልስ እንሆ
2: ወርቅነሸት በእውነትና አመጣጣችን በጣም የሚያሳስብ ነገር ነው እንደምትውልሽ እንደወላጅ ሆነን ስናው እስካሁን ሃይማኖት ከጠፋች ነው 2 አመት ከ7 ወራት አስቆጠረችና ያው ወደ ኢየሩሳሌም ወላጆች ዘመዶች መተው ከድንኳን አድርገው በዚህ ያልተመቸ አየር ጸባይ ሁኔታ ድንኳን እያሳለፉ ናቸውና እነሱን በቅርብ በአካል እንዲተገናኝተን ስንጠይቃቸው እስኪ በፍቃዳቸው እንጠይቃቸዋለሁ ያስባሉ እነሱን በተመለከተ እንዲያው አቶ ስፋሁን ካሰው በፍቃዳቸው እንዲወላጆችን እንጠይቃቸው በቅርብ ርቀት ሁነን ነው እዚህ በድንኳናቸው ሁነንና እንዴት ነው ምጠይቅ መቼም ትዝታ ስለሆነ ከሀዘን ላይ ሀዘን ስለሆነ ይህን የታዳጊዋ ልጅ ሃይማኖት ካሳው ስለመጥፋቷ አንተ በዛን ጊዜ ከ2 አመት ከ7 ወራት በፊት በኢትዮጵያ ዘመድ ጥየቃ ነበርክ የነበርከውና ለመጀመሪያ ጊዜ ማን ነበር ደውሎ በስልክ የነገረ ስለሷ መጥፋት
3: አመሰግናለሁ በቅርሚያ ሱካው ድረስ መጣችሁ በአካል ተገኝታችሁ ለኛ ጉልበትና አቅም ለመሆን ለህብረተሰቡ መልእክት ለማስተላለፍ ስለመጣችሁ ደውላ የነገረችኝ ባለቤቴ ናት እናቴ ታማና ነበር ኢትዮጵያ ሀጅ የነበረው ደውላ ለመጀመሪያ የነገረችኝ ባለቤቴ ናት
0: የቱርክ ሀገር ኢትዮጵያ ጉብኝት አላማው ምን ነበር
3: ኢትዮጵያ ለጉብኝት ሳይሆን የሄድኩት እናቴ ታማ ሆስፒታል ናት ተብዬ እናቴን ለመጠየቅ ነው የሄድኩት
0: እናቴ አሁን ምረት ወርዶላቸው ደህና ናቸው
3: አዎ ተሽሏታል ያው ሽማግሌም ስለሆነች ደህና ናት ተመስገን
0: አሁን በኢትዮጵያ ቤተሰብ የወላጆች ጥየቃ ቆይታ በኋላ ያው ይህን ሰማህ እናስታውሳለን በዛን በባለሳሳት የነበርከው እንዲህ በወሎ አካባቢ መሰለኝ ካልተሳሳትኩ እና የጸጥታ መጓደል ምክንያት ነበረ በጊዜ ወደ እስራኤል አልተመለስክም አይደል?
3: አዎ እውነት ነው ወልዲያ ነው አገሬ በአጋጣሚ ልመጣ ስል የወልዲያ ማዘጋጃ ቤቱን ማን እንደገደለው ባልታወቀ ሁኔታ ተገሎ ስለነበረ መንገድ ተዘግቶ ነበር በጦርነት ምክንያት
0: ተመለስኩ ወደ እስራኤል ወደ በጽፋት በሚገኘው ማርካስ ክሊታ ነው ስደርስ ቤተሰቦችህ እንዴት ተቀበሉ
3: ያው ቤተሰቦች አይደለም የተቀበሉኝ ስመጣ ካየር መንገድ የፖሊስ ኃላፊዎች ናቸው ኢትዮጵያዊም ትልቅ ባለስልጣን የጻፈው ምክትል ኃላፊና አንድ የሱ ኃላፊ ነጭ ሆነው ነው ካየር እንደወረርኩኝ የተቀበሉኝ ከዚያ መጥቼ ፖሊስ ጣቢያ የተወሰነ ነገር አናገሩኝ ከዚያ ወደ ጽፋት መርካስ ክሊታ ወረርኩኝ ስገባ እንዳለ ጥልልቅ ብሎ አልወታደሩም ፖሊሱም ህዝቡም በሜት በቃ የሆነ ነገር ሆና ልጅን ወይ ሰው ገሏት ነው ወይ ምን ሆና ነው ብዬ ስለነበረ ልክ ሰውን እንዲያየሁት ራሴ ወድቄ ራሴን ያገኘሁት በኋላ ሆስፒታል ነው ራሴን ያገኘሁት።
0: ቤተሰቦች ባለቤት ምን በምን ሁኔታ ነበሩ? ስትገባ ወደ በጽፋት ቢገየው ስትገባ እንዴት አይነት አቀባበል ወላጆቿ ባለቤትህም ልጆችም እንዴት ልቅሶ ነበር ወይ እንዴት ነው?
3: ለቅሶ የለም። ባለቤቴ የጠበቀችኝ በፖሊስ ጣቢያ ነው። ልጄ ማን ገድሏት ነው ንገሪ ምናምን ስላለው አልገደላት የለም ጠፍታ ነው ያለችኝ። ይሄ ነው የነበረው ሁኔታ።
0: ብዙ ምን ጠይቅ ነው በተደጋጋሚ የፊልሙ የፖሊስ ሰራዊት የሰጧቸው ፊልም የተቆራረጠ ነገር ይታያል። ምን ታስባለህ?
3: ያው በመርካስ ቅሬታ የነበረው 14 ደቂቃ ተሰርዟል። ማን እንደሰረዘው አናቅም። ፖሊስ ነው ወይ መርካስ ቅሬታው ነው ወይ ብለን ፖሊስን ስንጠይቅ ምንም መልስ አላገኘንም እስካሁን። ግን እዚያ ውስጥ የሆነ ሚስጥር አለ ወይ ይዘዋት ሲሄዱ የነበረውን ሰርዘውት ነው ወይ የሚል ሀሳብ አለን እኛ።
0: ይህን መረጃ የፊልሙ ባለቤት በአካል የቀረጸው ሚስጢር እስራኤል ከሆነ በደንቡ የተቀረጸውን ማሳየት ስለሆነ የሰው ህይወት ነው የጠፋችው እና ይሄ በጣም የሚያሳስብ ሁኔታ ስለሆነ የሚመረመር ያለበት ሁኔታ ነው። አሁን ከዚህ ጎን ለጎን ደግሞ በምታደርጉት ሰላማዊ ሰልፍ ጥሪ ያላችሁት ምንድን ነው? ሚስጢር እስራኤል ፖሊስ ሰራዊትም የተሳጠበትን ኃላፊነት ስላልተወጣም ለዛም ጠንከር ያለ ምርመራ በፍለጋው እንዲሆን ሻባክ የመረጃ ድርጅት ብላችኋል። ምን ልዩነት አለው ብላችሁ ታስባላችሁ?
3: እንግዲህ ልዩነቱን በብዛት እኛ አዲሶች ነን፣ ግን ሁሉም ህዝበ እስራኤል ከጎናችን ስለሆነ የሚነግሩን ሻባክ የተለያየ ቴክኖሎጂ እንዳለው በቅርቡም እንዲያየን ነው። የውባልን ሻባክ ገብቶ ወዲያው በ24 ሰዓት አገኘው። እናትና ልጁ አሜሪካ ውጭ ሀገር ጠፍተው ለሳምንት ድራሻቸው ጠፍቶ ሻባክ ሂዶ አገኘው። ስለዚህ ሻባክ የተለያየ መሳሪያና ኃይል ስላለው እሱ እንገባለን ነው ሚስጥራ በቂ ፍለጋ አድርጓል ብለን ስለማናምን እስካሁን ምንም ነጥብ አልተገኘም፣ የተጠረጠረም ሰው አልያዝንም ብለው ስላሉን ሻባክ እንዲገባ ነው አሁን እዚህ ቦታ ላይ መተን ሰላማዊ ሰልፍ እያደረግን ያለ ነው። በሶኳ
0: የድንኳን በኢየሩሳሌም ከዚህ የፍርድ ቤቱም አጠገብ ነው። ከጠቅላይ ሚኒስትሩ ከውጭ ጉዳይ ሚኒስትር ጽህፈት ቤት አጠገብ ነው ተቀምጣችሁ ያል በድንኳን በምን እንዴት ነው በድንኳን ብርዱ እንዴት የማዘጋጃ ቤት ኢየሩሳሌም ደግሞ ልቀቁ የሚል ጥያቄ አንስቶ ነበረ። ምላሽ አገኘ ወይ?
3: በዚህ በኩል አላገኘንም። ሶስት ወር በሙሉ እንዲሰጡ እንጠይቀን ነበር ከዚህ በፊት ድንኳን ለማድረግ። አሁን ድንኳኑን አልፈቅድ ሲሉ በሱኳ ላይ ነው ያለ ነው። አሁን ድንኳኑ አልተፈቀደም፣ በፍርድ ቤት ላይ ነው ያለ ነው በክርክር። እንግዲህ ለሰኞ ከጧቱ 9 ሰዓት ላይ በትልቁ ፍርድ ቤት ኢየሩሳሌም በሚገኘው እንግዲህ እሱ ጋር ቀጠሮ አለን ማለት ነው፣ ፍርድ ቤት የሚለውን ለመስማት። እስከዚያ ድረስ ግን ስኳውን አፍርሱ ብለውናል። አሁን በዓሉ እንዲያለቀ ልናፈርስ ነው።
0: እንግዲህ አሁን ልጃችሁ የሩስ መሰለኝ ባለሳሳት በርሸት ቤት ሬዲዮ ተናግራለች። በብራይስ ገለጻ ያደረገችው ይህን ያለችው ምንድን ነው? ወደ በሞጼ ሻባት አሊያም ደግሞ ያው እሁድ የሚቀጥለው ድንኳኑን አንስተን ወደ ቤታችን እንመለሳለን ብላለች። ትክክል ናት?
3: ወደ ቤታችን እንመለሳለን ሳይሆን ድንኳኑን እናፈርሳለን ነው። ድንኳኑን ያው ህጋዊ ለመሆን እናፈርሳለን፣ ግን ውጭ ላይ አስፋልቱ ላይ እንቀመጣለን እንጂ ልጆቹን በሚያግዙን ሰዎች በየቤት እንወስዳለን። ብዙ የሚያግዙን ሰዎች አሉ፣ በየቤታቸው ይወስዷቸዋል። እኔና ትልቆቹ ልጆች የሃይማኖት አያት ሆነን ግን ከውጭ ላይ እንቀመጣለን እንጂ አንለቅም። ሻባክ እስካልገባ ድረስ የሚፈልገው መስዋዕትነት እንከፍላለን እንጂ አንመለስም።
0: ቆይታ እናደርግ። በእውነትም ቀላል ነገር አይደለም። ሁላችን ወላጆች ነን። ይህን ሁኔታ በተመለከተ ያው እንግዲህ እዚህ ኢየሩሳሌም ድንኳን ተክላችሁ ከሳምንት በላይ ያው ለመንግስት ጥሪ እያሰማችሁ ነው የምትገኙትና አቶ ተስፋሁን ካሳሁን ይህን በተመለከተ እንዴት ነው ህዝቡ በብዛት እየመጣ እየጠየቀ ነው ወይ?
3: እሺ፣ በጣም አመሰግናለሁ አቶ ሻያውና ወርቅነሽ እዚህ ድረስ ስለመጣችሁ። በሱኳ በእውነት ህዝበ እስራኤል በጣም ነው እየመጣ ያለው። እስራኤላዊ መሆን የኮራንበት ጊዜ ነው። በእውነት ለቃል ለማሳመር ወለሌላ አይደለም። ጽፋት እያለን ብዙም ብቻችን ነን የሚል ስሜት ነበረን። አሁን ግን ኢየሩሳሌም ከመጣን በኋላ በእውነት ምግቡ ምኑ እንዲያውም አታምጡ የበሰለ ነገር እያልን እየተደፋ ህዝቡ አይዟችሁ ከጎናችሁ ነን እናንተ ቋንቋ ባትችሉ አዲስ ገቢ ባትሆኑ እኛ አፍ እንሆናችኋለን እና ጉልበት እንሆናችኋለን ይላል። ነጩም ጥቁሩም ኢትዮጵያዊውም እስራኤላዊውም ከኛ ጋር ነውና በጣም ፈተናው ብርዱ ዝናቡ ፀሐዩ ቢኖርም ግን ህዝቡ ደግሞ ያጠነከረን ነውና እዚህ የመጣንበት ነገር ለሁለት አላማ ነው። አንደኛ ስኳን እዚህ ጸሎት በጸሎት ሃይማኖት እንድትመለስ ለማድረግ፣ በሁለተኛ ደረጃ ደግሞ ሻባክ እንዲገባ በፖሊስ በኩል በቂ ምርመራ አልተደረገም ብለን ስላመን ሻባክ ያገር ውስጥ የደህንነት ድርጅት እንዲገባና ጠቅላይ ሚኒስትሩ እንዲያዝ በህዝብ ተጽኖ ለመፍጠር ነው እዚህ ቦታ ላይ የመጣ ነው ማለት ነው።
0: በጣም ጥሩ። ወይዘሮ ባንቺ እናት ጫቅላ ይዘሽ ዛዝለሽን ተመልክተሽ በዚህ ላይ ባልተመቸ ሁኔታ በኢየሩሳሌም በሚገኘው ድንኳን ላይ መቀመጥ እናት እንደሆንሽ መጠን እንምልክ በርግጥ እናት አባት ማለት ሳይሆን እንዴት ይሰማሻል? ለነገሩ ስንት ልጆች ነው ያላችሁ?
4: በጣም ከባድ ነው ያለንበት ሁኔታ። ተስፋ እንዳለው ብርዱ ፀሐዩ ለልጆች በጣም በከባድ ነው ያሉት። ያለን ልጆች ከሃይማኖት ጋር 7 ነን፣ 6 ሴቶች፣ አንድ ወንድ ልጅ አለን። ያው ጽናት አሁን 4 ወሯ ነው። በጣም በጣም በከባድ ሁኔታ ነው ያለ። እንግዲህ ለሃይማኖት የምናደርገው ትግል የመጨረሻ ትግል የምናደርግላት ነገር ወደ ቤቷ እንድትመለስ ይህን ከባድ የሚባለውን መስዋዕትነት ልንከፍል በቃ እስከ ዛሬ ድረስ 2 ዓመት ከ6 ወር ቤታችን ሁሉ ገብተን ቤታችን ሆነን አልቅሰናል። አሁን ግን ከህዝቡ ጋር አብረን መታገል አለብን፣ ህዝቡ ከጎናችን ነው ብለን ወደዚህ መጠናል እና እባካችሁ ኑ። ብዙ ፈረንጆች ይመጣሉ። የእኛ ሰው መምጣት አለበት። አንድ መሆን አለብን። ወደ 100 ምናምን ህዝብ ምሽ ህዝብ አለን ይባላል። ግን እባካችሁ ኑ። የት ሄደው ነው የእናንተ ተመራጮች የት ሄደው ነው አሏችሁ አይደለ ምናምን ይሉናል እነሱ። እኛ ከጎናችን ነን፣ ግን የእናንተ ወገኖች ሴት አሉ የት ናቸው ለምን መጣው እዚህ አያዋችሁም እያሉ እነሱም ይጠይቃሉ። ግን እውነትም እስራኤላዊ በመሆናችን የምኮራንበት ህዝቡ ከጎናችን በመሆኑ የመንግስት አካላት ቢተውንም ህዝቡ ግን ከጎናችን ስለሆነ በጣም እናመሰግናለን። ሃይማኖት በሰላም እስክትመለስ ወደ ቤቷ እስክትመለስ ድረስ ከጎናችን እንዳትለዩ ነው ምለው። አመሰግናለሁ።
5: እስኪ አሁን ደህዜ ኢየሩሳሌም ዳስ ጥላችሁ ከተቀመጣችሁ የተወሰነ ቀናት ነው። በዚህ በዳሱ በዓል ወቅት ነው የተጀመረው። ዛሬም ነገም ነገም ወዲያ ፕሮግራም አላችሁ፣ የተያዘ ፕሮግራም ከመንግስት አካላት ጋር እንዳላችሁት ከአሽቀሎን ድረስ የመጡ ሰዎች አግኝተናል። እኛ ነጮች ማለት ነው። ለእኛ ማህበረሰብ እንግዲህ ዛሬ ምሽት ጀምሮ ባለው ዝግጅት እንዳላችሁት እንዲሳተፍ ምን አይነት ጥሪ ነው? ምንድን ነው የምታስተላልፉት መልእክት? ነገ መነገም ወዲያ ላለው ዝግጅት
4: እኛ ለሁሉም ህዝብ የምናስተላልፈው ኑ። ሃይማኖት የኛ ብቻ ልጅ አይደለች። ይሄ ፈተና ለእኛ መጣ እንጂ ለህዝብ እስራኤል የተሰጠ ፈተና ነው። ይህን ፈተና እኩል አብረን መዋጣት አለብን። ሃይማኖት ካልተመለሰች እያንዳንዳችን በየቤታችን ነገ ምን ሊገጥመን እንደሚችል ማሰብ መቻል አለብን። እና ህዝቡ ከኛ ጋራ ነው። እናንተ ማብራችሁ ኑ። ነገ ጻዳ አለ ለኢየሩሳሌም ወደ ኮቴል አማሃራቢ። ከዚህ አንስተን ወደ ኮቴል አማሃራቢ ጉዞ እናደርጋለን። የኛ ሰው በተለይ ህዝብ የኛ ኢትዮጵያውያኖች ባካችሁ ኑና አንድነታችን አጠናክረን ሃይሚን ወደ ቤት እንመልሳት። ይሄን የመጨረሻ ጊዜ ዘረኝነት የሚባለውን ነገር ማቆም አለብን። ለሌሎች የተደረገው ምርመራ ለሃይማኖት አልተደረገላትም። በጣም ሊሰማችሁ ሊያማችሁ ይገባል። ልጆቻችን የልጅ ልጆቻችን ነገ ምን ይሆናሉ ብላችሁ አስባችሁ ሁላችንም በአንድ ላይ ሃይማኖትን ወደ ቤቷ መመለስ አለብን።
5: ይሄ ዳስ አሁን እንግዲህ ዳስ በዓል ሲያልፍ ምናልባት ሊፈርስ ይችላል። የከተማው ማዘጋጃ ቤትም የተለያዩ ጥያቄዎችን እየጠየቀ እንደሆነ ነግራችሁናል ከዚህ በፊትም በስርጭታችን። ከዳሱ ቢፈርስ ምንድን ነው ቀጣይ የእናንተ ፕሮግራም? ከዚህ በኋላ ሃይማኖት እንድትመለስ ለማድረግ ቀጣይ እንቅስቃሴያችሁ ምንድን ነው? ትቀጥላላችሁ እዚሁ በመቀመጥ ወይስ እንዴት ነው?
4: እኛ ከዚሁ ነው የምንቀጥለው። የሚገርመው ሁሉም በዳስ በዓል ሁሉም ቤተሰቡን ይዞ በዳስ በደስታ በጥሩ ሁኔታ ሲያሳልፍ እኛ እዚህ ጋር መቀመጣችን ለሃይማኖት የሚደረገው መስዋዕትነት ነው ብለን ህዝቡ ከእኛ ጋር እንደሆነ አውቀን ተጽናንተን እግዚአብሔርን አምነን ጸሎት ልናደርግ በዚኸው ነው የመጣ ነው እና ዳሱ ቢፈርስም እኛ የትም አንሄድም። አሁን በዓሉ ሲወጣ እናፈርሰዋለን ብለዋል። እኛ ግን እነሱ ቢያፈርሱትም እኛ ህዝቡ ከኛ ጋር ስለሆነ እንዳትለቁ እኛ ለነላችሁ ከጎናችን ነን ይያለ ስለሆነ እኛ እንለቅም እዚሁ ነን ሁላችሁም ወደዚህ መጣችሁ ትግሉን እንድትቀላቀሉ
5: ጥሩ አያቷ የሃይማኖት አያትም አሉ ሚታዋዚ ስሞትን ቀድም ያስተውሰውን ነበር ማነው ስሞት እንደገና እስኪ ያስተውሱን
6: ሙጨ ማንጠቦሽ እንግዲህ በኢብሪት
5: ወይዘሮ ማንጠቦሽ ሙጨ እስኪ እንደው ስለ ሃይማኖት ስሜቶትን እርሶ የሚያካፍሉን ምን ይሰማዎታል ለዚሁስ ምን አይነት መልእክት ነው የሚያስተላልፉት
6: ለሃይማኖት ቃላት ያንሰኛል ለመናገርም ያቅተኛል ነው ሃይማኖት ልዩ ናት ምኞቷ ተኔ ጋር ለመቀመጥ ነው የነበረ ምኞቷ መቼ ቤት ገዝተን መጨት አንቺ ጋር ነው መቀመጥ የምትለኝ ነበረ ግን እግዚአብሔር እሱ ያለው በለጠ እንግዲህ ለመምጣት ቢያበቃት ለሷ ብዙ ነገር አለ ብዙ መስዋዕት ለሷ ስል ለምን የፈለገም አይሆን እና ህዝቤ እስራኤል ልጅ እባካችሁ የኛ ሰዎች እባካችሁ አንድ ንሁን እባካችሁ አሁን መጣ ድሮ መጣ አትበሉ በኢትዮጵያ አብረን በልተን አብረን ጠጠን ይሄ እንደዚህ ነው ይሄ እንደዚህ ነው ብለንም አናውቅም አሁን እናንተ ጥግ ጎን ስትሆኑና ነጮችም ያከብሩናል እባካችሁ እስራኤል አምላክ እባካችሁ አንድ ንሁን ሃይማኖት ተቤቷ አስተምትመለስ ድረስ እባካችሁ ተጎናችሁ ቁሙ የታለው ጋዜጠኞች የታለው ባለ ስልጣኖች ይያሉ ነጮች ይነግሩና ሲጠይቁንና ፍራለን ለምን እንደው ጉዞ ተማረምር ሞልቷ የለም ለምን እንደው እባካችሁ እባካችሁ እስራኤል አምላክ ስለ ባንዲራው አምላክ አንድ ሁኑ እባካችሁ ተጎናችሁ ቁሙ እባካችሁ ወገኖች ና ምንም መናገር ያቅተኛል ቱዳራባ እናታለም
5: እሺ መልእክታችሁ ተስፋ የሚያስተላልፈው ነው
0: እንግዲህ ከዚህ ጋር ወርቅነሽ በተከታተል በጋዜች በጓድራጊ የኢሻ በሽም ምትናደ ቤት ታሚ ኮሪምላ የሲፕራል የሳቾ አንዲት በጓድራጊ ሰራተኛ ወይዘሮ ታሚ ያሉት ምንድነው በነገ ማብሻውን አካባቢ የጉዞ ከዚሁ ፍለጋ ጋር በተያዘ በዚህ ከድንኳን አሁን ካሉበት ቦታ ከተክላይ ምስሩ ቢሮ አቅራቢያ ከሚገኘው ነገ ማብሻውን 5 ሰዓት ተኩል አካባቢ ህዝቡ ከዚህ ተነስቶ ወደ ኮቴላ ማራቢ የእግር ጉዞ ያደርጋል ከዛ በኮቴላ ማራቢ አቢ ጉዞ ካደረጉ በኋላ እንደገና ወደዚህ ወደ ድንኳኑ ተመልሰው እንደገና የምሽቱ ጸሎት ያደርሳሉ ብለዋል ተስፋው አይደለም ፕሮግራሙ
3: ተከከል ነው ነገ እንግዲህ ከቀኑ 5 ሰዓት ጀምሮ ከዚህ ከጠቅላይ ሚኒስትሩ ቤት ፊት ለፊት ላይ ወይም ከፍርድ ቤቱ አጠገብ ማለት ነው ወይም ከሲኒማ ሲቲ ፊት ለፊት ድስኳችን ያለው እዚያ ነው ድንኳናችን ከሱ ተነስተን ቀጥታ ወደ ኮቴል የእግር ጉዞ እናረጋለን ያው የሁለት አላማ ነው ያለው ይሄ ፕሮግራም አንደኛው ጸሎት ለማድረስ ነው ለሃይማኖት ሁለተኛው ደግሞ የኢየሩሳሌም ኤሪያ ድንኳኑን አልፈቅድም አፍርሱ ስላለ በዚያውም ድምጽ ለማሰማት ነው ማለት ነውና ዛሬ አበሾችን ብዙ ከአሽቀሎን ከሀደራ ከተለያየ ከተማ የመጣችሁ ሰዎች አሉ በጣም ጥሩ ነው የሩፋኤል አዲያና አባት ራሱ ዛሬ ዝህ ነው ያለው እና ሁላችሁም አሁን ጥሩ እንቅስቃሴ ነው ያለው ለውጥ አለ አሁንም ቢሆን ግን በቂ አይደለም ሁላችንም
0: የሩፋኤል አባት ስትል የናታንያ
3: የሩፋኤል አዲያና አባት ይሄ በመኪና ተገጭቶ የሞተው የሱም አባት እዚህ መጥቶ እንደዚህ ያለውን ችግር ራሱንም ታሪክ አሳትፎ በቅቡሳ ሁሉ ነጮች በብዛት ይመጣሉና የኛ ምብረተሰብ በእውነት ይሄ መልመድ ያለብን አሁን ጥሩ ነው እንቅስቃሴ ብዙዎች እየመጣችሁ ነው ግን በቂ አይደለም አንድነታችንን ማሳየት አለብን ሁልጊዜ አንድ ካልሆነ አቅማችንን ጉልበታችንን ካላሳየን አንከበርም መብታችንን አናስከብርም ስለዚህ አንድኑን የተላዩ ምክንያቶችን ወደ ጎን ተተን ነገም በዚህ በጻዲያኑ ቶሎ ያው ሰላማዊ ሰልፍ ማለት ነው እኛ ሌላ አላማ የለንም ልጃችን እንድትመለስ ሻባክ እንዲገባ ጠቅላይ ሚኒስትሩ እንዲፈርም ስለሆነ የጠቅላይ ሚኒስትሩ መቃወም አይደለም ማንንም መቃወም አይደለም ሁሉም ህብረተሰብ ባንድ ሆነን በእውነት እስራኤላዊ መሆን የቆራንበት ቀን ነው ይሄን ኩለቀን ሁሉም ህዝብ እስራኤል አይዟችሁ የኛ ምልጅናት ሃይማኖት እናንተ ብቻ አይደለችም የኛ ሰጅ በጠፋ ኖሮ ፖሊስ እንደዚህ አድርጎ ነው ነገሩን የሚተው ይያሉ ጉልበትና አቅሙ ነውናል አሁንም በጽናት በጥንካሬ ህዝብ እስራኤል ጠንካራ ህዝብ ነው ጥቅምት 7 የተጠለፉትን እንዴት ብሎ በየሁሉ ሰላማዊ ሰልፍ አድርጎ መንግስትን አሳምኖ ጦርነቱን አቁሞ እንዲያስመጣው ሃይማኖትንም ሻባክን አስገብቶ መንግስት እንዲያመጣ ኃይልና ጉልበት እንድትሆኑን ህዝብ ከመንግስት የበለጠ ኃይልና ጉልበት አለው ኃይላችንን ጉልበታችንን አንዲያርገን ሃይማኖትን እናስመልስ ሃይማኖት የኛ ልጅ ብቻ አይደለችም የሁላችሁም ናት ናነገ በጻዲያው እንድትመጡ ስለ ትብብራችሁ እናንተንም አመሰግናለሁ። ሁሉም ህዝብ እስራኤል ከኛ ጋር ነው። ስላገዛችሁን ሁሉ አመሰግናለሁ።
0: ማጠቃለያ በጣም ከልብ እናመሰግናለን። ፈጣሪ አምላክ ይሰምቶ እንዳዊችን ለጋ ልጅ ሃይማኖት ከካሳው የምትገኝ በህይወት ተገንታ ሁላችን የምንደሰትበት ጊዜ ነው። ምን ተጠብቀውና አይዞን ተጠናከሩ፣ አይዞን ነበርቱ።
5: ያው እንግዲህ ምናልባት ብዙ አንዳንድ ደግሞ አዳዲስ ሰዎች ሲመጡ ያለው እዚህ የሚጠይቁ በተለይ ታዳጊ ልጆች ገና ልጆች ታሪኩን ማያውቁ ሃይማኖት እንግዲህ ከጠፋች 2 ዓመት ከ7 ወር እየሆናት ነው። ያው የበለጠ እስኪ የነበረው ሁኔታ ባጭሩ ለአዲስ ለሚያዩ ሰዎች አቶ ተስፋዬ።
3: ያው እንግዲህ ምርመራውን በተመለከተ ስናገር ፖሊስ ያደረገው ምርመራ በቂ አይደለም። ምክንያቱም የውባልን እንግዲህ መምጣቱ ደስ ቢለንም የአሽቀሎም የጠፋው ልጅ በ24 ሰዓት ውስጥ መንገዱ ተዘግቶ ሻባክ ገብቶ ሁሉ ህዝቡ ሁሉ ኑ ተብሎ ጥሪ ተደርጎለት ነው ተፈልጎ የተገኘ። እናትና ልጁ ደግሞ ውጭ ሀገር ከእስራኤል ውጭ የጠፉት ሁሉም ህዝበ እስራኤል በአንድ ላይ ሆኖ ስለ ጮህባቸው በኢንተርኔቱ በምኑ ወዲያውኑ ሂደው 300 መርማሪ ሂዶ ሻባክ ገብቶ ይዟቸው መጣ። ሃይማኖት ግን 2 ዓመት ከ9 ወር ድረስ እስካሁን ዘወር ብሎ ያያት የመንግስት አካል የለም። ምክንያቱም እኛ አንድ ስላልሆን ጥቁር ስለሆን ጉልበት ስለሌለን ነው። እኛ ግን ጉልበት አለን፣ አቅም አለን። ያጣነው አንድ መሆን ነው። ስለዚህ አንድ እንሁን፣ እንተባበር። ሁልጊዜም ቢሆን የሃይማኖት ችግር ብቻ ሳይሆን ለማንኛውም ችግር አንድ ሁነን ካልተባበርን መብታችንን ስለማናስከብር ነገ በሚደረገውም ጻዲያ ነገ ያልተመቸው ደግሞ በሌላም ጊዜ ቢሆን ሻባክ እስካልገባ ድረስ ወደ ቤታችን ስለማንመለስ ኃይልና ጉልበታችን ሁሉም ህዝበ እስራኤል
0: የነገ ጧት የነገ ጉዞ ላይ በዛሬ ምሽት ስርጭት ላይ በአድማጮች ጀሮ ይደርሳልና የሚጀምረው እንደው ባጭሩ የነገው የጉዞ የጻዳ ከዚህ ከድንኳኑ ወደ ኮቴላ ማራቢ።
3: እሺ፣ ነገ 5 ሰዓት ላይ ከዚህ ከድንኳን ካለንበት ከጠቅላይ ሚኒስትሩ ቢሮ ፊት ለፊት ማለት ነው፣ ወይም ከውጭ ጉዳይ ፊት ለፊት ከሱካው ተነስተን ጻዲያ እናደርጋለን። ሰላማዊ ሰልፍ ስለምናደርግ ወደ ኮቴል ስለምንሄድ ሁላችንም ኃይላችንና ጉልበታችን ለመንግስት የምናሳይበት ሰላማዊ በሆነ መልኩ ረብሻንም አንፈልግም፣ ምንም አንፈልግም። ሰላማዊ በሆነ መልኩ ድምጻችን እንድናሰማና ከዚያ ተመልሰን ደግሞ ትልቅ የሆነ ጸሎት ስለምናደርግ ከስኳው ሁላችሁም በዚህ ሰዓት ላይ እንድትገኙ። እግዚአብሔር በደቂቃ ነገሮችን መቀየር ይችላልና ሁሉም ማድረግ ስለሚችል በአንድ ሆነን ጸሎታችን እንድናደርስ እንድትመጡ ስል በእግዚአብሔር ስም ጥሪ እናስተላልፋለሁ። አመሰግናለን።
0: በእውነት በዚህ መልእክቱና እናደርሳለን። በሚቻልበት መንገድ በዚህ በቃ ምንል አይደለንም፣ እንደ ጋዜጠኛ እንጠይቃለን እና እግዚአብሔር ይርዳ። እናመሰግናለን። ማጠቃለያ ምትሆን ካለ ወይዘሮ ባንቺ።
4: እንደ ማጠቃለያ ሁላችሁም ኑ ነው የምለው። ይሄ ጉዳይ የኛ ጉዳይ ብቻ አይደለም፣ የሁላችሁም ጉዳይ ነው። ያገባና ሊመለከተና እኛ ልጆቻችን የልጅ ልጆቻችን ለነገ የምናስረክባቸው ሀገር ዘረኝነት የሌለበት አንድነት የተሞላበት ሀገር እንዲሆን ሁላችሁ መጣችሁ ለአንዴና ለመጨረሻ ጊዜ እኛ የምንፈልገው ሻባክ እንዲገባ ነው። ሻባክ እስከሚገባ ድረስ እኛ እዚህ አለን። ህዝቡ ከጎናችን እንዳይለይ ሁላችንም በአንድ ሁነን ሃይሚየን እንመልሳት።
0: እሺ፣ እግዚአብሔር ይስማ። እናመሰግናለን።

0: 아직 썸만냐 간 집에 손들이
1: ይህ ተከበራችሁ አድማጮቻችን፣ 8 ሰዓት ነው ፕሮግራማችን ከዚህ ላይ ተጠናቀቀ። ነገ ጠዋት ልክ 8 ሰዓት በሰላም ያገናኘን እና መልካም ሌሊት ይሁንልን። ምርጋው የዳስ በዓል አመት በዓል ስለሆነ መልካም የዳስ በዓል የስኮት በዓል ይሁንልን፣ በሰላም ያሳድረን። ለዚህ ቴክኒክ ባለሙያችን ለኤክስታይን ሞሼ ምስጋና አቀርባለሁ። በደህና አደሩልን።